0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።

የተከበራችሁ አድማጮች ጤና ይስጥልን፣ እንደምን አደራችሁ? እንዴት አደራችሁ? ሌሊቱ ጨለማ አልፎ ወደ ብርሃነ ቀን ስንሸጋገር ጥሩ ቀን ይሁንልን ብለን ተመስገን ብለን ጥሩ ቀን እንቀበለዋለን። ማዲም ለሲምካ መልካም የባለ መጸለት አመት ባል ይሁንላችሁ ይሁንልን። እለቱ እንደ ዕብራውያን ዘመን አቆጣጠር ሀዮም ዮም ሽልሺ ዩድኸት በትሽሬ ታብሽን ፔ ዛይን እንደ አውሮፓ ዘመን አቆጣጠር ሴፕቴምበር 29 ቀን 2026 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ለተማክሰኞ መስከረም

2019 ዓ.ም የቴክኒክ ባለሙያችን ሮኒን ዳሃን ሲሆን የስቱዲዮ ተረኛ አስተናጋጆች አይቸው ባየና ይሻያው ደጉነን ያለን ዝግጅት የሰዓቱን ዜና የጋዜጦችን አምድ እንዲሁም ወቅታዊ ዘገባና ቃለ ምልልሳለን። ቆይታችሁ እኛ ጋር ይሁን። የሰዓቱን ዜና እናስቀድም። በቅድሚያም አርዕስተ ዜና፣ የጠቅላይ ሚኒስትር ናታንያሁ ጉብኝት ከተጠናቀቀ አንድ ቀንና ሌሊት ካለፈ በኋላ የተባበሩት አረብ ኤምሬትስ ፕሬዚዳንት ቤን ዘይድ ትናንት ጠቅላይ ሚኒስትር ናታንያሁ እንዳስተናገዱ አረጋገጡ። የናታንያሁ ጽህፈት ቤት ስለዚሁ ስብሰባ ጥሪ ያደረጉላቸው ቤን ዘይድ መሆናቸውን ገለጸ። ባለፉት ጥቂት ዓመታት ውስጥ በሺዎች የሚቆጠሩ መደበኛ የጦር መሳሪያዎች እንደተሰረቁና የወንጀል ድርጅቶች እጅ እንደገቡ የእስራኤል መከላከያ ሰራዊት አስታወቀ። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ኢራን የኒውክሌር ቦምብ ኖሯት ባለቤት ሁና ቢሆን ኖሮ አሜሪካን ለማጥፋት ትጠቀምበት ነበር አሉ። የአየር ጸባይ ሁኔታ ከሰነበተው ቀዝቃዛማ ይሆናል የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆም። የምስራዊ ጉብኝት ከተጠናቀቀ አንድ ቀንና ሌሊት በኋላ የተባበሩት አረብ ኤምሬትስ ፕሬዚዳንት ቤን ዛይድ የዕለቱ ጠቅላይ ሚኒስትር ቢንያሚን ናታንያሁ ተቀብለው እንዳስተናገዱ አረጋገጡ። በአረብ ኤምሬትስ መግለጫ ሁለቱ ወገኖች በሁለቱ አገሮች መካከል ባሉ ግንኙነቶችና እነሱን ለማጠናከር በሚያስችሉ መንገዶች ላይ መወያየታቸው ተገልጿል። ጋዜጠኛችን ሮይ ካይስ ከዚሁ ከሁለቱ ከፍተኛ ባለስልጣናት ስብሰባ የተወሰደ ምንም አይነት የጋራ ፎቶግራፍ አልወጣም ሲሉ ዘግቧል። በመግለጫቸው ቤን ዛይድ በጥቅምቱ ሰባት እልቂት ከመድረሱ በፊት ለናታንያሁ አስተላልፈዋል የተባለውን የማስጠንቀቂያ ጉዳይ በተመለከተ ምንም አይነት የሚገልጽ ነገር የለም። የጠቅላይ ሚኒስትር ጽህፈት ቤት ከኢየሩሳሌም ጉብኝቱን አስመልክቶ ምላሽ የሰጠ ሲሆን ጉብኝቱ የተካሄደው በአረብ ኤምሬትስ ፕሬዚዳንት ጥሪ መሰረት መሆኑን ገልጿል። ጠቅላይ ሚኒስትር ጽህፈት ቤት ትናንት ሌሊት እንደገለጸው በጉብኝቱ ላይ የብሔራዊ ደህንነት ምክር ቤት ሊቀመንበር እንዲሁም የሞሳድ የስለላ ድርጅት የብሔራዊ የደህንነት ኃላፊ፣ የወታደራዊ ዋና ጸሐፊና የፖለቲካ አማካሪው ተሳትፈውበታል። የቀድሞ የሻባክ የሀገር ውስጥ የመረጃ ድርጅት ዋና ኃላፊ ሮኔን ባር ጥቅም ሰባት ጠዋት ላይ ሊካ ስለነበረው ጥቃትን ባስመለከተም አስቀድሞ ለጠቅላይ ሚኒስትር ናታንያሁ አልነገሯቸውም በሚል ውንጀላም የሐሰት ስለሆነ በጠቅላይ ሚኒስትር ናታንያሁ ላይ የውሸት ስም በማጥፋትነት ክስ ለመመስረት እቅድ አላቸው። ሮኒን ባር ከጥቅምት ሰባት በፊት ከጸጥታ ተቋም አካላትና ከባዕድ አካላት ጋር የነበሩት የናታንያሁ የስብሰባ መርሃ ግብሮች ለሰነዶች ይፋ እንዲደረጉ ይጠይቃሉ። ሮኒን ባር ትናንት ማታ ባወጡት መግለጫ ላይ ጠቅላይ ሚኒስትሩ የቀድሞው የሻባክ ድርጅት ኃላፊ ላይ ገደብ የለሽና ከእውነት የራቀ የማነሳሳት ዘመቻ ጀምረዋል። አሁን ደግሞ ከጥቅምት ሰባት እልቂት በፊት ስለደረሷቸው ማስጠንቀቂያዎች ምስክርነቶችም መውጣት ሲጀምሩ በእውነተኛ ሰዓት ያስጠነቀቃቸውን አካል በወንጀል እሳቱን ከራሳቸው ለማስወገድ እየሞከሩ ነው ሲሉም ገልጸዋል። ሮኒን ባርን ጋዜጠኛችን ግሊ ኮሄን ትናንት በማታ የቴሌቪዥን ካን ዜና ዘገባ ላይ እንደዘገበችው ከጠቅላይ ሚኒስትር መግለጫ በተቃራኒ በጥቅምት ሰባት የሽብር ጥቃት የነበሩት የሻባክ ድርጅት ኃላፊና የጦር ሰራዊቱ ኢታማጆር ሹም ከጥቅምት ሰባት እልቂት በፊት በነበረ ሌሊት እርስ በርሳቸው አላወሩም ነበረም። ውይይቱም በሁለት ኃላፊዎች ጽህፈት ቤቶች ኃላፊዎች መካከል ብቻ የተደረገ ነበር። ይህ የተገለጸ ለፖለቲ
የፖለቲካ አመራር በቀረበው የእስራኤል መከላከያ ሰራዊት ምርመራ ላይ ነው። በምርመራ መሰረት በዛ ሌሊት የሰራዊቱን ኢታማጆር ሹም እንዲነቃ ያደረገው የሻባክ ድርጅት ኃላፊ ነው። በጉዳዩ ላይ እውቀት ያላቸው አካላት እንደገለጹት የናታንያው መግለጫ ሁለቱ ኃላፊዎቹ ተነጋግረው መረጃውን ከጠቅላይ ሚኒስትሩ እንደደበቁ የሚያሳየው ውሸት ገጽታ ይፈጥራል። አንድ የቀድሞ የከፍተኛ የጸጥታ ባለስልጣን ለዘጋቢያችን እንደነገሩት ከሆነ ጉዳዩ በጸጥታ ድርጅቱ ኃላፊዎቹ ላይ የሚካሄድ የክፋት ዘመቻ መሆኑንና መግለጫም ሐሰተኛ መሆኑን ጠቅላይ ሚኒስትር ያውቃሉ። ከጠቅላይ ሚኒስትሩ ጽህፈት ቤት እስካሁን ምንም አይነት ምላሽ አልተሰጠም። በእስራኤል መከላከያ ሰራዊት ግምት መሰረት ባለፉት ጥቂት ዓመታት ውስጥ በሺዎቹ የሚቆጠሩ መደበኛ የጦር መሳሪያዎች ተሰርቀው የወንጀል ድርጅቶች እጅ ደርሰዋል። ይሁን እንጂ ሰራዊቱ የዚህን ክስተት ትክክለኛ መጠን የሚያሳይ ትክክለኛ መረጃ የለውም። ጋዜጠኛ ኢታይ ብሎምንታል በካን ዜና በቴሌቪዥን ዘገባ ላይ ይፋ አድርጓል። ዝርዝሮች እንደሚያሳዩት በአዛና በሊባኖስ ለተዋጊዎቹ ተሰጥተው የነበሩ የእጅ ቦምቦች፣ ሚሳይሎችን፣ ፈንጆችና ጥይቶች በውጊያ ላይ ጥቅም ላይ እንደዋሉ ተደርገው በሐሰት ሪፖርት ተደርጓል። በዚህ ከሰራዊቱ ላይ የወጣው የምርመራ ገለጻ ሲሆን ወታደራዊ የምርመራ ፖሊስ ከእስራኤል ፖሊስ ጋር ሙሉ ትብብር ሳያደርግ የጦር መሳሪያዎች ለመከታተል እየሞከረ ነው። የመከላከያ ሰራዊት በሰጠው ምላሽ እያንዳንዱ ጥርጣሬ በሰፊው እንደሚመረመርና የማስረጃ ማዕቀፍ በሚጠናከርበት ጊዜ የዲስፕሊንና የወንጀል እርምጃዎች እንደሚወሰዱ ገልጿል። በተጨማሪ መከላከያ ሰራዊት ሐሰተኛ መረጃዎች ወይም ዜጎችን ስለሚመረምር ከእስራኤል ፖሊስ ጋር የሚደረገ ትብብር ይህንን ክስተት ለመዋጋት ከፍተኛ ጠቀሜታ እንዳለው ተገልጿል። ፕሬዚዳንት ትራምፕ ኢራን የኒውክለር ቦምብ በእጇ ገብቶ ሆነ ኑሮ ቃል መግባት ይቅርታ፣ ፕሬዚዳንት ትራምፕ የኢራን የኒውክለር መሳሪያ እንደማይኖራት ቃል መግባታቸውን ደጋግመው አረጋገጡ። በዋይት ሀውስ ቤተ መንግስት በተዘጋጀ ሁኔታ ላይ ንግግር ያደረጉት ትራምፕ በዓለም ላይ ሊከሰት የሚችለውን ከሁሉም የባሰም ክፉ ነገር ለማስቆም ወደ ጦርነት መግባታቸውን ተናግረዋል። ኢራናውያን እስራኤልን መካከለኛው ምስራቅን አጥፍተው በመቀጠል ወደ አውሮፓ ይደርሱ ነበረ። የቦምብ ተሰጥቷቸው ቢሆን ኖሮ በአሜሪካ ላይም ይጥሉት ነበር ብለዋል ትራምፕ። በብሪታንያ በሚገኝ መሰረት ላይ ደግሞ በአሜሪካ ኃይሎች ላይ ሊሰነዝር የነበረውን ጥቃትም ማክሸፉን አስመልክቶ ትራምፕ ሲናገሩ ኢራን በጥቃት ሙከራ ጀርባ እንዳለች ወይም እንደሌለችም እንደሚያውቁ ገልጸው ነገር ግን ስለዚህ ጉዳይ አለማውራት ፈቃደኛ እንዳልነበሩ ተናግረዋል። የአየር ጸባይ ትንበያ እስከ ነገ ወዲያ ሐሙስ ድረስ ቀስ በቀስ ቀዝቃዛማ ይሆናል። ቀላል የአካባቢ ዝናብ በሰሜንና በባህር ዳርቻ ከአካባቢዎች ደግሞ በጥቂቱ አልፎ አልፎ ይዘንባል። የሙቀቱ መጠን ይህን ያህል ለውጥ አይኖርም ተብሏል። ሙቀቱና ቅዝቃዜ በዲግሪ ሴንቲግሬድ ኢየሩሳሌም ከተማና አካባቢዋ 24 ዲግሪ ሴንቲግሬድ፣ ተራዊና አካባቢዋ ቤርሼባ 28 ዲግሪ ሴንቲግሬድ፣ ሃይፋ ከተማና አካባቢዋ 7፣ ኢላት ከተማና አካባቢዋ ደግሞ 35 ዲግሪ ሴንቲግሬድ ይሆናል። ዜናው የእስከዚሁ ነው።

0: በመቀጠል ወደ ወቅታዊ ዘገባ እናልፋለን። ከዘጋቢያችን አይቸው ባየ ጋር ነው የሚሆነው። እንግዲህ የምንመለከተው በዚህ በትናንት ወዲያ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በሚስጥር በአረብ ኤምሬት ያደረጉት አጭር ጉብኝታቸው እና በሲቀጥል በኦክቶበር 7 በደረሰው የሽብር ጥቃትን ብሔራዊ የመታሰቢያ ስነ ስርዓት ቀን እየተቃረበ ነው። በዚህ ዙሪያ እንመለከታለን። አይቸው ባየ ጤና ይስጥልን፣ እንደምን አደርክ?
1: አድራሃል። እንዲሁም አድማጮቻችን እንደምን አደራችሁ?
0: ደህና ነን። እንግዲህ ያለ በወቅታዊ ጉዳዮች ላይ ነው የምንመለከታቸው። የጠቅላይ ሚኒስትር ቢንያሚን ኔታንያሁ በአረብ ኤሚሬትስ ያደረጉት እንዲያው አጭር ጊዜ ጉብኝታቸው በተመለከተ እንዳው በምን ላይ ያተኮረ ነው?
1: ሻየው፣ አመሰግናለሁ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በትናንትና በፊት ወደ ተባበሩት አረብ ኤሚሬት በማቅናት ለዛም በተለየ ሁኔታ በአንድ ባለሀብት የግል አውሮፕላን እንደሆነና በዚህም አውሮፕላን ውስጥ እንደተጓዙ በተለይ ከፍተኛ ባለስልጣናት ለእንደዚህ አይነት አጭር ጉብኝት እንደሚጠቀሙበት የተጠቀሰ ሁኔታ አለ። በዚህ ጊዜም እንዲያውም ጠቅላይ ሚኒስትሩ ወደ ተባበሩት የዓለም በተባበሩት መንግስታት ውይይት ከመደረጉ በፊት ወደዛ የመብረር እቅድ እንደነበራቸው እና መጨረሻ ላይ ፕሬዚዳንት መሐመድ ቤን ሳይድ ከሀገር የሉም በመባል እንደተሰረሰባቸው ከዛ መልስ እንደሄዱ የተነገረበት ሁኔታ አለ። ዞሮ ዞሮ ግን ሻያው የሄዱበት ዋናው ምክንያት አሁን በተለይ ጥቅምት 7/2023 ሐማስ ያደረሰብን ክስተት በማስመልከት በተለይ ፕሬዚዳንት መሐመድ ቤን ዛይድ ጠቅላይ ሚኒስትር ቢንያሚን ኔታንያሁን ራሳቸው ደውለው አስጠንቅቀዋቸው ነበር። ሐማስ የዚህ አይነት ክስተት ሊያመጣ ይችላል፣ ጥቃት ሊያመጣ ይችላል በማለት አስጠንቅቀዋቸው ነበር ተብሎ በሰፊው ባለፈው ሳምንትም እየተነገረ እኛም ትኩረት ሰጥተን
0: በብዙሀን መገናኛ አውታሮች፣ በጋዜጦች፣ በቴሌቪዥኖች አማካኝነት በይፋ እንዲህ አይነት ዘገባ የተሰጠው አሁን ይህም አወዛጋቢነቱም እንደቀጠለ ነው እና ከዚህ ቀጥል
1: አዎ በጣም አውዘጋቢነቱ እንደቀጠለ ነው። ከዛም ባሻገርም እንደገና የግብጽ የመረጃ ክፍሉም ለተወሰኑ ሰዓታት ያህል አየር ማረፊያ ከኛ አየር ማረፊያ ድረስ በመምጣት ቤንጎሪዮን ከዛ ከአንድ ከፍተኛ ባለስልጣን ጋር እንደተገናኙ ይሄም ሐማስ የሚያደርገውን ዝግጅት እንዳስታወቁ ከዛም አሳልፎ የዮርዳኖስ እንደዚህ የመረጃ ክፍሉም ያስጠነቀቁበት ጉዳይ አለ የሚባል ሁኔታ አለ። እንደገና ዞርነት ስንመለከተውም ሮኔን ባር የመረጃ ክፍል የነበሩትም አሁንም እንደገና በከፍተኛ ደረጃ ከጠቅላይ ሚኒስትሩ ጋር ብዙ እየተነጋገሩበት እንዳለ ነው። በዚህ አላወቅኩም አውቅ ያለው በሚለው አንተም በዜና እንደጠቀስከውም የቀደመው ኢታማጆር ሹም የነበሩት ከመረጃ ክፍሉ ጋርም እንዳልተነጋገሩ ያን ቀን ጥቅምት 7 ሌሊት ላይ ክስተቱ ከመፈጠሩ እንዳልተነጋገሩ የሚል ብዙ መረጃዎች የሚወጡበት ሰዓት እና አሁን ይህን ነገሮችን ማስተባበያም እያንዳንዱ የሚፈልግበት ሁኔታ ነው። ስለዚህ አሁን ጠቅላይ ሚኒስትር ቢንያሚን ኔታንያሁ ወደዛ ሄዱበት የሚያቀኑበት ምክንያት ተብሎ እንግዲህ በተለያዩ መገናኛ አውታሮች እንደወጣው ከሆነ የተባበሩት አረብ ኤምሬት ፕሬዚዳንት መሐመድ ቤን ዛይድን በግል ሂዶ ለማነጋገር ማለት ጥቅምት 7/2023 ክስተት በፊት እሳቸው ደውለው ጠቅላይ ሚኒስትሩን አስጠንቅቀው የተባለውን ሐሰት ነው እንዲሉ ሐሳባቸውን እንዲቀይሩ ለማድረግ ነው ሄዱት በማለት በትናንትና ዕለትም በሰፊ ተዘግቦ ነበር። ይህን እንግዲህ የጠቅላይ ሚኒስትሩ ቢሮም ውሸት፣ ሐሰተኛ ዜና ነው፣ የጠቅላይ ሚኒስትሩ ጉብኝት የነበረው የሁለቱን ሀገር ግንኙነት የበለጠ ለማጠናከርና በተለይ በኢራን ዙሪያ ያለውን ተጨባጭ ሁኔታ ለመነጋገር በቅርብ ለመመካከር ብሎም እንግዲህ ኢራን ሁለቱን ሀገራት ጥቃት እየሰነዘረችበት ያለችበት ሀገር ምንም እንኳ አሁን ወደኛ ሮኬቶችን ሚሳይሎችን ባታስወነጭፍም ኢራን፣ የተባበሩት አረብ ኤምሬትን ግን ከአሜሪካ ጋር በሚፈጠረው ሽኩቻ በሙሉ የመተኮስ እና ያን የመስራት የመደብደብ ሁኔታ አለና በዚህ ዙሪያ የበለጠ ለመወያየት የሁለቱን ሀገር ግንኙነት ደግሞ የበለጠ ለማጠናከር ነው በዚህ ዙሪያ የተሰራ ነው እንጂ ጋዜጠኞች የሚሉት ነገር ሐሰተኛ ዜና ነው በማለት የጠቅላይ ሚኒስትሩ ቢሮም ለዚህ ማስረጃ ብሎ ያወጣው ሁኔታ አለ። ሻየው፣ ዞሮ ዞሮ እዚህ ጋር የምንመለከተው ነገር ምንድን ነው? በተለይ አሁን ያለንበት ወቅት የምርጫ ወቅት ነው። የምርጫ ወቅት ስለሆነ አንዱ ፓርቲ በአንዱ ላይ የሚያደርገውን ዘመቻ ማውገዝ ሁኔታ የእሱን አትምረጡ እኔን ምረጡ ብሎ የመራጮችን ልብ ቀልብ ለመሳብና እነሱን እንዲመርጧቸው የሚያደርጉት ሽኩቻ ሁሉንም መንገድ የሚጠቀሙበት ይሆናል። ይሄ ደግሞ በጣም ችግርና ለሌላው ለቀሪው ህዝብም ለመራጩም ትልቅ ተጽዕኖ የሚያሳድር ነው። ምረጡኝ ብዬ እኔ በቅስቀሳ ዙሪያ የማደርገው ንግግር ወታች በሚወርድበት ሰዓት ራሱን የቻለ ሌላ መልእክት አለው። ያለ መግባባት የመጋጨት አንዱን አንዱን አለመቀበል በሐሳብ ልዩነት ቢኖርንም ያን ሰው ጭራሽ ከነሰውነቱ ጭራሽ ማጥላላት እንዳውም አንድ የበሊኩድ ፓርቲውስ ገብተው የሚወዳደሩ አንድ ግለሰብ የተናገሩት ነገር አለ ቻየው አንዷን ተጠልፋ ቆይታ የነበረች ግለሰብ እንዳውም መንገድ ባገኝ ተመልሽ ሼክ ለሐማስ ነበር ማስረክብሽ ብለው የተናገሩበትና መጨረሻ ላይ በጠቅላይ ሚኒስትሩ ጫና ምክንያት ወጣው ይቅርታ የጠየቁበት ሁኔታ አለና ከእንደዚህ አይነት አነጋገሮች ለመቆጠብ የማድረግ ሁኔታ ነው ከፍተኛ ጥረት ይደረግበት የሚገባ ነውና ዞሮ ዞሮ የጠቅላይ ሚኒስትሩ ጉብኝት ይሄን ነገር ለማስተባበል ነው የሚል ሁኔታም እየተነገረ ይገኛል። ቀላል ጊዜ አይደለም ሻያው ያሳለፍ ነው ያለው። በተለይ የጥቅምት 7 ክስተቶች ጥቅምት 7 2023 የነበረው ክስተት እኔ ተናግሬ ነበር አስጠንቅቄ ነበር ጠቅላይ ሚኒስትሩ ነው ያልሰሩተኝ አይደለም የመረጃ ክፍሉ ምንም አላደረጉም ኃላፊነታቸውን አልተወጡም እየተባለ አንዱ በአንዱ ላይ
0: እንዳልከው ጥምር የክነሴ አሁን የብሔራዊ የክነሴት ምርጫ የሚካሄድበት ቀን እየተቃረበ ሄዷል። ከዚህ ጋር በተያያዘ ከፍተኛ ባለስልጣኖች ከጠቅላይ ሚኒስትሩና የመረጃ ድርጅት እንዲሁም የመከላከያ ሰራዊቱ ከፍተኛ መኮንኖች የርስ በርስ የመወነጃጀል ክስተት ነው ያለ። አሁን ጠቅላይ ሚኒስትር ቢንያሚን ኔታንያሁ በውጭ አካል ማስጠንቀቂያ ተቀብለዋል። አስቀድመው ኦክቶበር 7 የሽብር ጥቃት ከመድረሱ በፊት በሚለው ይህንን በብዙሃን መገናኛ አውታሮች በሐሰት ዘግበዋል እና በዚህ ላይ ስሜ ጠፍቷል፣ በእነዚህ አካላት ላይ ክስ መስረታለሁ አሉ ጠቅላይ ሚኒስትሩ። በተቃራኒው ደግሞ የቀድሞው የመረጃ ድርጅት ኃላፊ የነበሩት ደግሞ ሮኒን ባር ደግሞ አዎ አላግባብ ደግሞ ስሜን አጠፉ ጠቅላይ ሚኒስትሩ ከሳቸዋለሁ እያሉ ነው። በቃ ንትርክ ውዝግብ ነው ያለው። እንግዲህ
1: በጣም ያሳዝናል።
0: በጣም
1: ሻያው ይሄ ሁኔታ ክስተት ሲጀመር እኛ እንደ ህዝብ እስራኤል ኗሪ በምንመለከትበት ሰዓት በፍጹም ሊከሰት የማይገባ ክስተት ጥቅምት 7 2023 ተከስቷል። ከዛ በኋላ ግን ያንዳንዱ በእውነት በሚያስፈልገው ሁኔታ በስራ ዘርፉ እንደው ህዝቡም ማህበረሰቡም ቢሆን ሁሉም በመተባበር ከዚህ በእውነት አስደንጋጭ አደጋ ማለት ይችላል ይሻየው በአንድ ላይ በመተራረብ በመተባበር አንድነትን በማሳየት በተቻለ መጠን ለመቀልበስ የተሞከረበት መንገድ ነበር። በኋላ እየቆየት መጣ ግን አንተነህ እኔ መንባልና ህዝቡም ዙሮ የመከፋፈሉ ሁኔታና ጭራሽ የአገር ድክመት ውድቀት በመከላከያ ሰራዊት በተለይ ያልፎ የፖለቲካ ሽኩቻ በከፍተኛ ደረጃ ጥቅምት 7 በፊት የነበረው የሚያስኬድ ወደ ተፈጠረበት ሁኔታ አለና ወደ መታሰቢያ ቀን እንኳን ስንመጣም አሁንም ይሻያው እጅግ በጣም አነጋጋሪ የሆነ አንድ መንግስታዊ የመታሰቢያ ስነ ስርዓት እንዳለ፣ ሌላ ደግሞ እነኚህ የተጠለፉት ቤተሰቦች የሞቱት ቤተሰቦች እነሱም የሚያዘጋጁት አንድ የተለየ መታሰቢያ እንዳለ የሚያሳይ ሁኔታ ነው። በተለይ ኖቫ በሚባለው በዚህ የሙዚቃ ምሽት በነበረው ከ1200 በላይ ዜጎች የተገደሉበት የተጨፈጨፉበት እዛ ቦታ ላይ በድጋሜ ያ እንግዲህ ምንድን ነው እንደ ሙዚየም የመሆን ቦታውን የማስተላለፍ ሁኔታ የመታሰቢያ ቀን ሁሉም በእውነት ይህን ጥቅምት 7 ክስተት በሚያስታውስበት ሰዓት ወደዛ ቦታ እየሄዱ የሚያስታውሱበት እንደ የህሊና ጸሎትም የሚያደርጉበት በተለይ ልጆቻቸው፣ ባሎቻቸው፣ አባቶቻቸው፣ ወንድሞቻቸው የተገደሉባቸው ቤተሰቦች ይህን ቦታ እነሱ እንዳሉበት በቃ ልክ እንደ መካነ መቃብር ይሻየው ይሄድን የመታሰቢያ ቀን እንደምናከብር እንደዛ አድርገው እየተጠቀሙበት የሚገኝ ነው እና እዛ ቦታ ላይ አሁን የመታሰቢያ ስነሳቱም ሌሎችም የሙዚቃ ዝግጅቶች መደረግ አለበት የሚሉ አሉ። ግማሹ ደግሞ አይደለም፣ በፍጹም መደረግ የለበትም፣ ይህ ቦታ የተከበረ ቦታ ነው፣ ከዛ ቦታ ፈቀቅ ባለ ወይም 150 ሜትር ራቅ ብሎ ማድረግ ይቻላል የሚባል በእውነት ይሻየው ለመሆን የሌለበትን አነጋጋሪ የሆነ ከፍተኛ ሽኩቻ እያመጣና ይበንዲላችን ያስፋፋ የመጣበት ሁኔታ ነው ይታየው።
0: ይበንዲ እንዳለ ያከባድ የሽብር ጥቃት ጥቅምት 7 2023 ነው 3 ዓመት ከተፈጸመው 3 ዓመት አስቆጠረና አሁን ላይ ጠቅላይ ሚኒስትር ናታንያሁ በትናንት ማምሻውን ባደረጉት ንግግር በእስራኤል ብሔራዊ የክነሴት ምርጫ ጥቅምት 27 በምርጫውን ቀን ለማበላሸት ሐማስ አዛ ቀበሌ ሆነው እስራኤልን ሊያጠቁ ይችላል የሚል ስጋት እንዳለ ተናገሩ። እንዴት ነው ባንድ በኩል
1: አሁን ምን አለ መሰለኝ ሻየው፣ አሁን ወደ ፖለቲካው በምንመጣበት ሰዓት ፖለቲከኞች ቅድም እንደተነጋገር ነው አንዱን ፓርቲ በማጥላላት የመራጮችን ቀልብ ለበመሳብና የራሳቸውን ድምጽ ለማሳደግ ጥረት የሚያደርጉበት ሁኔታ አለ፣ ክስተት የሚታይበት አለ። ተቀናቃኝ ፓርቲዎች እንዲያውም ጠቅላይ ሚኒስትር ቢናሚን ናታንያሁ የምርጫውን ጊዜ ለማራዘም ምርጫው በተወሰነለት ጊዜ እንዳይካሄድ ጦርነት ይከፍታሉ የሚል ከፍተኛ ዘመቻ ያስከሩበትና የሚናገሩበት ሰዓት እንደነበር ካም በፊት እናውቃለን። ይሄን ይሆናል የሚሉ የሚያምኑ ሰዎችም አሉ። አሁን በአሁኑ ሰዓት ደግሞ እንደዚህ ጠቅላይ ሚኒስትሩም እንደዚህ በሚናገሩበት ሰዓት ሲጀመር እንግዲህ በአሁኑ ሰዓት ሐማስ ራሱን ችሎ ወደ ጦርነት ይገባል የሚል ብዙም እምነቱ የለም። አንደኛ መከላከያ ሰራዊታችን ቢያንስ ከ65 እጅ በላይ አዛን ተቆጣጥሮ ያለበት ሁኔታ ነው። ሐማስ ያን ያህል አቅም አለው ተብሎ አይገመትም በአሁኑ ሰዓትና የጦርነት ይነሳል ተብሎ። ምናልባት ግን እስራኤል አንዳንድ ነገሮችን የምታይ ከሆነ ከደህንነት አንጻር በተለይ ሀገራችን የደቡቡን ክፍል ያለውን ሰላም የበለጠ ለማረጋጋትና ሐማስን ከምድረገጽ ለማጥፋት የሚደረገው ወይም ከስልጣኑ እንዲወርድ ወይም አሜሪካ በጀመረችው ድርድር ወይም የሰላም ኮሚቴ ባቋቋመችው ምክንያት በዚህ ምክንያት ይሄን ለማደራደር ወይም ይሄን ደግሞ የበለጠ ለማሐማስ ለማባር ለሚደረጉ ጥረቶች ምናልባት ጦርነት ሊገቡ ይከፍት ይችል ይሆናል። ነገር ግን ያን ያህል ሆን ብሎ የምርጫውን ቀን ሊያስተጓጉል የሚያስችል ጦርነት ይሆናል የሚል ሀሳብ የለኝም። ምክንያቱም ሐማስ ብዙ የተዳከመበት ረጅም ርቀት ተምዘግዛኪ ሚሳኤሎቹ ሙሉ በሙሉ ማለት ባይቻልም በጣም በጣም በቁጥራቸው አነስተኛ በሆነ ሁኔታ ያላቸው እንጂ እንደ ጥቅምት ሰባት በፊት እንደነበረው ኃይልና አቅም የላቸውም። ስለዚህ ምርጫውን ያስተጓጉላል የሚለው እኔ መስሎ አይታይም በእኔ በኩል ይሻየው።
0: አሁን በእውነትም ከሀገር ወጣ ብለን ደግሞ በእስራኤል እስካሁን ድረስ በአውሮፓ በሚገኙ ሀገሮች በጣም ወዳጅ ሀገሮች ጋር ነበሩ። እናም ከእነሱ መካከል ሆላንድ በጣም የእስራኤል ወዳጅ ሀገር ነበረች። ግን አሁን እንዲያውም በጣም ኢየሩሳሌም የሚገኘው የእስራኤል የውጭ ጉዳይ ሚኒስትር ባወጣው መግለጫ የጉዞ ማስጠንቀቂያ አውቷል። እስራኤላውያን ወደ ሆላንድ ወደ አምስተርዳም ሲሄዱ በአየር ማረፊያ ጣቢያዎች አካባቢ ጥንቃቄ እንዲያደርጉ የሚል ማስጠንቀቂያ የጉዞ ማስጠንቀቂያ አውቷል። እንዴት ነው ከይሁዳና ሰማርያ ቀበሌዎች የሚመረትን ጋር በተያዘ ነው አይደል?
1: እዚህ ላይ ምን አለ መሰለህ ይሻየው፣ ከጥቅምት 7 2023 ክስተት ወዲህ በተለይ እስራኤል በወሰደቻቸው እርምጃ የተለያዩ ሀገራት እስራኤልን እያወገዙ የሚገኙበት ሰዓት ላይ ነው ያለ ነው። አሁን ወደ እነዚህ ከተሞች ደግሞ በተለይ በይፋ በግልጽ እየወጡ እስራኤልን አይደለም እና ኮንድ እስራኤሎች ሂዶ እዛ ቦታ ጉብኝት ሊያደርጉ በተለያዩ ዓለም አቀፍ የስፖርት ሆነ የሙዚቃ ኮንሰርት ወይም ፕሮግራሞች ላይ እስራኤል እንዳትሳተፍ እያሉ ጸረ እስራኤል እንቅስቃሴ ከሚያወጡትኝ ሆላንድ በቅድሚያ ደረጃ የምትገኝ ነች። ስፔን አለች፣ ሌሎችም ኤርላንድም አለች። በቀደምም የእግር ኳስ ጨዋታ በነበረበት ሰዓትም እጅግ በሚያሳዝን ሁኔታ የአንድን ሀገር የብሔራዊ መዝሙር በሚደመሩበት ሰዓት ስፖርተኞቹ አንገታቸውን የሚደፉበት እነኛ ተቀናቃኝ ስፖርት አንገታቸውን ደፍተው የዛን ሀገር አለማክበር ማቋሸሽ የሚደረገው ሂደት እጅግ በጣም በጭራሽ በተለይ ስፖርት አፍቃሪዎችን ሊያሳፍር የሚችል ድርጊት እየተደረገ እንደሆነ ስፖርት ከስፖርትነቱ ወጥቶ ፖለቲካዊ አቋም መግለጫ የሆነበት የምናይበት ሁኔታ ነው። በጣም በሚያሳዝን ሁኔታ እና ዞሮ ዞሮ ወደዚህ ስንመጣ እስራኤልን እንደዚህ ከሚያወግዙ ሀገራት እየበዙ መምጣታቸው የሚታወቅ ነው። ነገር ግን እኛ ምንድን ነው ማድረግ ያለብን? እኛም መጠንቀቅ አለብን። የሚሰጠን ማስጠንቀቂያ ተጠቅመን በማስጠንቀቂያው መሰረት መንቀሳቀስ ያለብን። አንዳንድ ጊዜ አሁን ወደ ሲናይ አካባቢ እንዳትሄዱ ተብሎ ማስጠንቀቂያ ወጥቶ የሄዱ ሰዎች አሉ። ኢትዮጵያም ራሱ ብንመለከታም በኢትዮጵያ በሰሜኑ የሀገራችን ክፍል አትሄዱ ተብሎ ማስጠንቀቂያ ወጥቶ ወደ 20 የሚሆኑ እስራኤላውያን እዛ በተለይ ላሊበላ አካባቢ መመለሻ አጥተው በጦርነቱ ምክንያት የሚሰቃዩ 20 ሚሊዮን እስራኤል ዜጎችና ሌሎችም ሀገር ዜጎች ያሉበት ሁኔታ አለ። ዞሮ ዞሮ ኢሳያው እንደዛ አይነት እስራኤል መረጃ ክፍል የእስራኤል ማስጠንቀቂያ አስቀድሞ የሚወጣበት ሁኔታ አለ። ይሄን ደግሞ እኛ እንደ አንድ ዜጋ ተቀብለን እንደው ዝም ብሎ ችላ ብሎ በማለፍ ወደዛ ትሄድ ወደ ተባለው ቤት የግድ መሄድ ሳይሆን የሚሰጠው መመሪያ ማዳመጥ አለብን። ዞሮ ዞሮ ችግር ቢፈጥር ምንሰቃየው እኛንን ምን ችግር የሚፈጥረው በሀገሪቱ ላይ ነው። ሀገሪቱም አንጻር ለሱም ለቤተሰቡም ትልቅ ችግር የሚፈጠረውን ነገር አናውቅም። በየትኛውም ቦታ ዛሬ እስራኤላዊነታችሁን እንኳንስ የተከለከለበት አካባቢ ቀርና ባልተከለከሉባቸው አካባቢም በምትዞር በምትንቀሳቀሱበት ሰዓት እስራኤላዊነታችሁን የሚያሳይ መሆን የለበትም። እንደምሳሌ ደብቃችሁ ተንቀሳቅሱ የሚባል አቋም አለ። ለምሳሌ ብትወስደው ቲፕ አድርገን መሄድ መቆጠብ፣ ጽጥት አድርገን ከመሄድ ቆጠብ፣ ዕብራይስጥኛ ቋንቋ ከመናገር በመቆጠብ ብዙ ጥንቃቄዎችን አድርጉ እየተባለ የሚነገርበት ነው። ወቅት ነው፣ ጊዜ ነው፣ ሊያልፍ ይችላል። ነገር ግን የሚሰጡትን መመሪያዎችን ተቀብለን ደግሞ እውን ማድረግ እንደ አንድ ዜጋ ኃላፊነት አለብን። ይሳያል
0: እዚህ ላይ የሆላንድና እስራኤል ዲፕሎማሲያዊ ግንኙነት የመሻከርነታቸው እንደዚህ በፖለቲካም የሆላንድ መንግስት ለዜጎቹን የወንጀል መቅጫ በጣም አጠናክሯል። ማለት በዚህ በይሁዳና ሰማርያ ቀበሎች ይሁዳን በሚያመርቷቸው ምርቶች ሸቀጣሸቀጦችን ደግሞ የሚገዙ የሆላንድ ዜጎች ላይ እስከ 6 አመት በላይ የስራ በስራት እንደሚቀጣ ያወጣው ህግ እንግዲህ በባለፈው ሳምንት ጀምሮ ተግባር ላይ ወጥቷል። ይሄን በተመለከተ ነው አሁን ደግሞ
1: አንድ ደቂቃ ሰጠኝና እንደው ይሄ ነገር ሊከሰት ይችላልበት ሁኔታም አንዳንድ ጊዜም እኛም እንደ ምናደርገው እንቅስቃሴዎች አሉ። በውጪ ሲታይ በጣም እጅግ የሚያሳዝን የሚያስከፋ እንቅስቃሴዎችን የምናደርጋቸው አሉ። ለምሳሌ ሰፈርተኞች እያልን የምንጠራቸው በተለይ በፍልስጤማውያንና በይሁዳውያን ሰፈርተኞች መካከል ያለው አለመግባባት፣ የሚደረጉ አምባጓሮዎች፣ የምናያቸው ነገሮች በሙሉ ጥሩ ስም አይሰጡም ለኛ ለእስራኤላውያን። በተለይ ደግሞ ብሪታንያ ነች ይህን ጉዳይ የጀመረችው። ከዛት በመከታተል ወደ 12 ሀገር ባልሳሳት ይሄ ሷን በተለይ በይሁዳና ሰማርያ አካባቢ የሚመረቱ ምርቶችን አንቀበልም አንገዛም ሲሉ ነገ ነገ ማልዳ ምን ሊሆን ይችላል? እንዴት እስራኤል ማለያየት የሚቻለው? ነገ ነገ ማልዳ እኮ ጭራሽ ከእስራኤል የሚወጡትን ሸቀጣሸቀጥ ንግዶችንም አንቀበልም የሚባልበት ሁኔታ ሊመጣ ይችላል። ስለዚህ አንዳንድ ጊዜ ልናስብ የሚገባው እንደዚህ አይነት ፕሮፓጋንዳዎች የሚሄዱት በይሁዳና ሰማርያ አካባቢ በይሁዳውያንና በፍልስጤሞች ዘመን ፍልስጤሞች ጋር የሚደረገው ሁኔታ አንዳንድ የመቀነስ የምንችልበት ሁኔታ ብንቀንስ፣ ሊቆንጥብ የምንችልበት ነገር ብንቆጥብ፣ ግን እየሄድን የምናደርጋቸው ነገሮች ይሳያው ታስታውሳለህ፣ ባለፈው አንድ የክንስ የተባለም የሆነ ሀውልት የሽብርተኞችን ሀውልት ሂዶ በመዶሻ ሲቀጠቅጥ ሲታይ ለሚያየው ሰው ምንድን ነው የሚመስለው ይሄ ነገር? ሌሎች በተራራማዎች አካባቢዎች ብዙ ኮረብታዎች አካባቢ ይሄዱ ሲታኮሱም ሲጋደሉም እኮ እያየን ነው ይሻያው። ይሄ ምንድን ነው? የውጭ ዓለም እኔ ወይም አንተ ከዚህ ያለ ነው እናውቀዋለን ችግሩ እንዴት እንደሆነ። ለውጭ ዓለም በሚታይበት ሰዓት ግን ምንድን ነው የሚባል እንኳንስ ዘንቦብሽ እንዲያውም ጤዛነሽ የሚባል ሁኔታ አባባልና እንኳንስ እንደዚህ አይነት ነገር የሚቀሰቅስ ታይቶ ይቅርና ጸረ እስራኤል እንቅስቃሴ ለማካሄድም ይሁዲ በመሆናችን ብቻ የሚደረግብን ዘመቻም ብዙ ነው እና ከእንደዚህ ነገሮችን ብንቆጠብ መልካም ነው። አንዳንዴ እኛንን ከሰዓቱ ላይ ነዳጅ የምንጨምርበት ይሻየው።
0: ለዚህ ሁሉ የዓለም ህብረተሰብ ምዕራባውያን ዘመናዊ ሀገራት የበለጸጉ በኢኮኖሚ በቴክኖሎጂ በአውሮፓ አሜሪካን አያሏን አሜሪካ ጨምሮ ምንም በአጥፊነት በእስራኤል ላይ ተባለ እንጂ አሁን በዚህ በመካከለኛው ምስራቅ በሚገኙ በአረብ ሀገራት መካከል እንደ ሶሪያ፣ እንደ ኢራቅ፣ እንደ ኢራን ወዘተረፍ ነዋሪዎቹ ዜጎቻቸው በአስተዳደር በአምባገነናዊ ስርዓተ መንግስትን ለመላቀቅ ብለው በሚሊዮኖች የሚቆጠሩ አረቦች ወደ አውሮፓ ፈልሰዋል። አሁን ይህን አይነትን እንደ የድሮዎቹ የእስራኤል ወዳጅ ሀገሮች ላይ አሁን በእስራኤልን ለማጥቃት የተነሱበት በውስጥ በየሀገራቸው ባጋጠማቸው ንትርክ ውስጣዊ ማህበራዊ ህይወታቸው ተበላሽቷል። ከዛ ጋር የተያያዘ ነው ይመስለኛል።
1: ኢሳያው አሁን በፊት ተነጋግረንበታል። በ2017 ዓመተ ምህረት የተባበሩት አረብ ኤሚሬት የውጭ ጉዳይ ሚኒስትር ነው የሚያገለግሉት የነበሩት የተናገሩት ነገር አለ። አውሮፓውያኖች ቆዩ በመካከለኛው ምስራቅ በአፍሪካ አክራሪ እስልምና ሃይማኖት ተከታዮች ስደተኞች በየሀገራቸው ያሉት የሚመጡት ካሁን ልባት ካልሰጣቸው ነገ ነገ ማልታ የሚፈነዱ ቦምብ ይሆናሉ ብለው ተናገሩበት አጋጣሚ ነበር። የሳቸው ንግግር አሁን ያያየነው ነው። እንደምሳሌ አድርገን በሰሞኑን በነበረው በተባበሩት መንግስታት ጉባኤ ለበነበሩት ኢማኑኤል ሚክሮን የፈረንሳይ ፕሬዚዳንት ወጣው ምንድነው የተናገሩት? በይሁዳና ሰማርያ ሐማስ አንድም ቀን አልነበረም፣ ሐማስ የለም፣ ሐማስ ከዛ ያስተዳድር አይደለም፣ ሐማስ የሚባል ነገር የለም ብለው ተናገሩበት ነገር አለ። ግን በአንጻሩ ግን የሐማስ የላካቸው ሽብርተኞች አንድ የፈረንሳይን ዜጋ እንደገደሉ እናስታውሳለን። በኤረቢዮም ኪፑር እናስታውሳለን። ይህን ይሳየውና ይህ አይነት ነገሮች የሚሄዱትኝ አንዳንድ ጊዜ ምርጫ አለባቸው። ሜክሮን እንድሬቷት መጨረሻ ምድር የተባለ የውስጥ የሀገራቸው ምርጫ አለው። ለሶስተኛ ጊዜ ወደ ምርጫ መወዳደር ይፈልጋሉ። ብዙ የእስልምና ሃይማኖት ተከታዮች አክራሪዎች አሉ። እነሱን ለማስነሳት ብሎ ያደረጉት ነው ተብሎ እየተነገረ የሚገኛል።
0: የውስጣዊ የፖለቲካ ችግር ነው እንዲህ አይነት ንግግር የሚያደርጉ። እሺ አይቸው ባዬ
1: እና ዙሮ ዙሮ እንደዚህ አይነት እንቅስቃሴዎችም ይኖራሉ ወደፊት። ግን አንድን ማህበረሰብ አጠናክራለሁ ብለህ አንድን ሀገር ደግሞ ጥሩ ወዳጅ ሀገርን ደግሞ በእነሱ ላይ አንተ የምትናገረው የምትሰደው እንደ መሪው ነው የምትናገረው ነገር መልእክትም ስላለው ጥንቃቄ ሊኖር ይገባል። እስራኤል ሁለት ብቻ ሳይሆን አራት አይኗን አብርታ በደንብ መከታተልና መቆጣጠር ያለባት።
0: በጣም ጥሩ። እንግዲህ ዘጋቢያችን አይቸው ባዬ እናመሰግናለን። ወደ ቀጣይ የቃለ ምልሳለን። እሺ ከንደና ቆይታ። እሺ የተከበራችሁ አድማጮቻችን ከዚህ ቀጥለን ከማህበረሰብ ለህብረተሰብ ታጋይ አክቲቪስት መካከል የናታኒያ ከተማ ነዋሪ ከአቶ ዮሴፍ ደጉ ጋር ቀጣዩን ቃለ ምልስ እናካሄዳለን። እንግዲህ ሰሞኑን ህዝብ እስራኤል በሱኮት በባለ መጸለት አመት ባልን በማክበር ላይ ስለሚገኝ እንዴት እያከበረው ነው? አቶ ዮሴፍ ደጉ ጤና ይስጥልን፣ እንደምን አለ?
2: ጤና ይስጥልኝ ጋሽ ሻያው ደጉ። የድሮው እንግዲህ አንጋፋ ጎረቤት እንኳን ደረሰን። እንደምን ነህ? እንዴት ነህ?
0: እግዚአብሔር የተመሰገነ ይሁን፣ ደህና ነን። ጤንነት በእውነትም በየአመቱ በአመት በዓል ስንደርስ እግዚአብሔር እናመሰግነዋለን። ተመስገን ተመስገን ብለን ነው የምንቀበለው። እና እንኳን አደረሰን።
2: አሜን አመሰግናለሁ እያልኩኝ እንግዲህ ለስራ ባልደረቦች በሙሉ ስማቸውን ለመጠቀስ ጊዜ ከሚበላብን ለሙላችሁም እንኳ ደረሰነ የከርሞሶ ይበልን። እናንተ ለህብረተሰቡ በእውነት አይንና ብላን ሁላችሁ የምትገኙ ናችሁ። ሁላችሁም እንግዲህ ከሰላሳም
0: ለነገራችን ላይ ጊዜ ለመጠቀም በእውነት ያለን የአየር ስርጭት ጊዜ ቁጥብ በመሆኑ አድማጮችም በእውነት ለስራ ባልደረቦችን ብሎ ሰላም ካሉ የስም ዝርዝርም ይህን ያህል እንትን ባይል ይህን ያህል ተገቢ አይመስለኝም። ስለዚህ እንዳልከው አዎ፣ ማጠቃለያ ለስራ ባልደረቦች ሁሉ ሰላምታ አስተላለፍ አድማጮቻችን። እና ይህን በተመለከተ እንዴት ነው ናታኒያ ላይ መቼም ብዛት ያላቸው ማህበረሰባችን የሚኖሩባት ከተማ ስለሆነች የስኮትን አመት በዓል እንዴት እያከበራችሁ ነው?
2: አሁን እንግዲህ ጋሸሻያው በእውነቱ በጣም የእስራኤል አምላክ ይመስገንና እንግዲህ መጀመሪያ ብርሃን ሰረቀ ለጻድቃን ያው ጨረቃ በዓሉ በተጨማሪ ያው ትልቅ በዓል ዋለ። ከዛ ደግሞ ዮም ኪፑር ወይም ደግሞ አስተራይ የአመቱን ስህተት በእርግጥ የእስራኤል ልጅ እንደምታውቀው ሁሉ ከእሁድ እስከ አርብ የተሳሳትነውን ስህተት አርብ ወደ ጸሎት በመሄድ ያው እንለምናለን እግዚአብሔርን ይስማልን እና ይህ ደግሞ የአመቱ የተሳሳት ነው የተጣላ ታርቆ የወሰደ መልሶ እንግዲህ ትልቆች እንደሚሉት ካህናቶቻችን ተስማምተን እኛ በእውነቱ በናታኒያ ከተማ በጣም ትልቅ ካህን አለን። ቄሱ ብሸት ያለው ይባላል። ባለቤቱ ወይዘሮ ምግብ ደሴ ይባላሉ። እና በየአመቱ ይገርመሃል ጸሎቴት ከመቀበላችን በፊትም የሆነ ምክላት የህዝብ መጠቀሚያ ነበር። ከዛ እያረደ ህብረተሰቡን እየጠራ ከዮም ኪፑር በኋላ ነው የሚያውል የነበር። አሁን ደግሞ ጸሎት ተቀብለን እርግጥ ጸሎት ተቀበል ነው ወደ 16 ዓመት ወደ 15 ዓመት እየሆነ ነው። ከዛ ደክቶት በትልቅ አባቶች በትልቅ እናቶች ወጣቱ እንደወጣት ይወጣቶች አዲስ ተወልደ ያደጉም ዳቆኖችም አሉ ነገር ማhall በጣም ደስ የሚልክ እንዳገራችን እንደስ የምናጣ እንግዲህ አንተን በነበርክበት ሀገር ካህን አስተራይመንቱ ይያሉ ሴቶቹ ትላልቆቹ ትልቁ ሰው ጸሎት እየተቀበለ በደንብ ደስ የሚልው የምንውለውና ሀገራችን ስለ ደግሞ ያው ስም የምናጣ እንደምታውቀው ሶስት ጸሎቶች ነበር አንዱ ግርዝባን ይባላል እና አባቂያ ሱቤ አንዱ ደግሞ ናባ አቄስ ያድግል ላይነሳ እና አባቂያ ሱሩ ከሪያስ ነፍሳቸውን ይማ ከታች ደግሞ ያጉቴ የምታውቀው የቄስ አበራ ነጋ እና አጋጣሚ ሆኖ ይሄ ቄሱ ብሸት ያለው ደግሞ ከሱ ጋር አብሮ ሲፈልክ የነበረ ወንድማችን ካህናችን ነው በአሁኑ ሰዓት እና በጣም ደስ የሚልው ምንውለው ከዚህ በመግባባት በጥሩ ሁኔታ ህጉን በመቀበል በመጾም በመስገድ በመሳሳቅ ማታ ደግሞ በደንብ እንግዳው ተሸኝቶ ከዛ ደግሞ በጸሎት የቱም ያገለግሉ ወንድሞቻችን በተለይ መጎሳድኛ አየል ይባላል ጋባይ ነው የጸሎቴቱ ውስጥ መሪ ነው ሁሉን ነገር የሚያስተባብር ወንድማችን ነው ብዙ አመት ነው የሚያገለግል ያው እኔም እንግዲህ ከዛው አብሬ አንዱ ነኝ የኔ ስራ እንግዲህ ፔል የፈራቲ ነው እና በዚህ በመሰረቱ ተግባብተን ወጣቶች ልጆቻችን ጋርም ቢሆን ጸሎት
0: ማለት በማህበራዊ የህብረተሰቡ ፓይል ተንከሳቃሽ አክቲቪስት ማለት እኮ አንተ በበጎ አድራጎት ባለህ በርፍስ ጊዜ መደበኛ ስራ እንዳለህ ግን ባለህ በርፍስ ከባልደረቦች ጋር ከተማ ነዋሪዎች ሆነን እንግዲህ ለህብረተሰቡ የምትንከሳቀስ ማለት ነው አይደል
2: ተከከል በደንብ በሽኩላው እንግዲህ በርግጥ ትንሽ ጊዜ በኋላ በከተማቀፍ በነበረው በኮሚቴው ብዙ አልንቀሳቀስም ግን ከሽኩላዬ ግን ለምሳሌ ጦሎቴቱን በተመለከተ አካባቢውን በተመለከተ ማንኛውም ነገሮች በተመለከተ እንቀሳቀሳለን ዝም አንልም ምክንያቱም ህግና ደንብ አለ ይውልሽ አየው አንዳንድ ሰዎች አንዳንዴ ለምሳሌ ይተናድጉ ሲባል ዝም ብሎ አይደለም በሽኩላው ተመርጠህ ህብረተሰቡ አምኖብህ የነጣ ስራን ቢሆን ግዴታ አለብህ በስብሰባ ተገንተህ ይሙለግሪያ የሚሰራውን ስራ ለህብረተሰቡ የሚቀርበውን ነገር ማንኛውም ነገሮች ታሳትፋለህ ለህዝቡ ማለት ነው ዝም ብሎ አይደለም የትናድቡ ሲባል ኮሊያር እየተነሳ አይደለም ግን ከዛ ሹኩላው መርጦ ወደ ይርያው ይልካል ከዛ አንተ ደግሞ ያለው ምልክት ወደ ህብረተሰቡ ታስተላልፋለህ ማለት ነው በተከስታል ነበር እንደም ለሆን ፊት ለምሳሌ ይህን በተመለከተ እኔ ብቻ ሳልሆን የስራ ባልደረቦች ብዙ ሰዎች አሉ ትላልቅ አባቶች ካህኑን ይዘን ጸሎት ውጤት አገኘነ ማለት ነው አሁን ደግሞ እነዚህ ወጣቶች አሁን ያልኩህ አብረን ባለ በመደራጀት እጅና ጓንት በመሆን እኔ ብቻ ሳልሆን ያው ምንም እኔ ብናገርም በሮሹኝ አጠቃላይ ህብረተሰቡ ብዙ አለ ላይ እንንቀሳቀሳለን ሙላችንም ለምሳሌ ባለፈው እንደነገርኩህ በትምህርት ቤትን በተመለከተ ቢቷሃሎ ምን ደካማዎችን በተመለከተ ይህ ብቻ አይደለም እና በብዙ ስራዎች ነው ለራሴ እንንቀሳቀስ ምክንያቱም አንተ ህብረተሰቡን ወክለህ ተንቀሳቀስክ ያው ውጤት ማምጣት አለብን ማለት ነው እና በዚህ መሰለ ነው ምን ሰራው እና እኔ ስል ግን ብቻዬን ሳይሆን ባልንጀሮች ጓደኞችም አሉ አብሮ እንግዲህ ባልንጀራ አላልባ ብቻ መንቀሳቀስ አይቻልም ጋሽያ ያው እና አሁን ግን የዋናው ልናገር የፈለኩት ስለ ባላቱ ነው ባላቱ በጣም ደስ የሚል ነበር በትላልቅ ሰዎች የታጀበ ቄሱ ደግሞ በደንብ እየደገሰ ዝም ብሎ አይደለም ህብረተሰቡ ሲመጣ በደንብ ማታ ጾሙ መግባቱ በፊትም ያበላል ከዛም ደግሞ ጾሙ ከወጣ በኋላ ደግሞ ህብረተሰቡ ሰዓት ወሩ እንዳሰሩ በማለት ሙሳይቱ ከተቆረሰ በኋላ ምግብ በመብላት በመጠጣት በመደሰት ነው ያሳለፍ ነው እንግዲህ አንዳንድ ሰዎች በየታጠቃ ሲጠቅሱ ስለሰማው ነው ካህናቶች በደንብ ነው የሚደግሱ ህብረተሰቡ በደንብ ነው የሚያበሉ የሚያጠጡ ልንፈልግ ነው
0: በጣም ጥሩ በርግጥ በዚሁ በባለመጸለት በስኮት አመት ፓርም ብቻም ሳይሆን ዮሴፍ ደጉ በእውነትም ያለነበት ወቅታዊ የፖለቲካ ሽጉጫ ምን ውድድር የበዛበት ጊዜ ነው የምንገኘውና በሚቀጥለው ጥቅምት ወር ጥቅምት 7 ቀን ላይ ብሔራዊ የፓርላማ የክነሴት ምርጫ ሊካሄድ ስለሆነ አሁን ለምጠይቅህ መቼም የፖለቲካው እንቅስቃሴ መኖሪያ ቤት ከባልና ምስመካ ከን መቼም የፖለቲካ ጉዳይ መነሳቱ አይቀርምና እንዴ ይሄን ጉዳይ በተመለከተ ምንህ እንደ ባለት ዳር ነው እንደ ጋዜጠኛ ሁኜ ነው መጠይቅ ከባለቤቴ ጋር ያለውን በአግራችን ወቅታዊ ተጨባጭ ሁኔታ እንወያያለን በሪዮታ ዓለም በፖለቲካው ደግሞ ይሄኛው ይሻላል ያለኛው አይሻልም አጣውና ለዚህ አይነት ሁኔታ አለ ያ በአንተስ እንደው ከባለቤቴ ጋር መጀመሪያ ያለው በምን መልኩ ነው እንግዲህ ክርክሩን በዚህ ተገቢ ነገር ነው እንዴት ነው የምትከታተሉት ይሄን ሁኔታ
2: እንግዲህ እንዳልከው አሁን ያለንበት ሰዓት ትክክል ነው እንግዲህ መቼም ያለ ፖለቲካ ሀገር የለም ፖለቲካ ጠቃሚ ነው በአንድ በኩል ደግሞ ብዙ ያከራክራል ለሚገባው ሰው ማለት ነውና እኔ በእውነቱ ልጆችም ትላልቅ ልጆች እንዲሁም አካባቢውም ቢሆን ከባለቤቴ ጋርም ቢሆን ፍርሃት ባለው ሁኔታ በመግባባት በርግጥ የኔን ምልክት ብቻ ተቀበሉኝ ማለት አይደለም። እኔን ተቀበሉኝ ስል ደግሞ ማስረዳት አለብኝ። የፖለቲካው ሂደት ወይም ይህኛው ይጠቅመናል የሚለውን ፖለቲከኛ ሰው ለምን እንደሚጠቅመን ማስረዳት ግዴታችን ነው አይደል?
3: አዎ።
2: እና ስለዚህ ተማምነን በማስረዳት ወይ ደግሞ ያሳምኑኛል ወይ ያሳምናቸዋለሁ። ግን በአሁኑ ባለንበት ሰዓት ግን እኛ በመተማመን አንድ የሪዮት ዓለም በመያዝ በመግባባት በጥሩ ሁኔታ እንኳን እኛ ራሳችን ልንከራከር ሌላ ሰዎች እንደዚህ ቦታ በእኛ ባለንበት መንገድ እንዲቀጥሉ ለማድረግ ጥረት ነው የምናደርግ እንጂ እርግጥ ብዙውን ጊዜ አንዳንድ ሰዎች ባለመግባባት የውል ፖለቲካ ያልፋል አይደል? አሁን ጥቂት ጊዜ ነው። ግን ካለፈ ወደዛ ያው ትዳር ብቻም መሰረት ነው። ትዳር ያው ቤታችን ነው። ስለዚህ ግን በዚህ መከራከርና መጣላት ማስፈልግም መግባባት አግባብቶ መናገር ወይም ሴቷ ታሳምነኛለች ወይም እኔ አሳምናታለሁ እና በዚህ መልኩ ነው መጓዝ ያለብን እንጂ በጣም ደግሞ
3: ክርክር ተነስቶ ርዕሰ ጉዳይ በአጀንዳ ተነስቶ በፖለቲካ የተመለከተ የኛው ፓርቲ የኛው ጠቅላይ ሚኒስትር የኛው አይ ለሀገሪቱ ለብሔራዊ ጥቅም አያገኝም ወይም ለህብረተሰባችን ጥቅም ያገኛል፣ በተለያዩ ዘርፎች በኢኮኖሚው፣ በደህንነት ጥበቃ፣ በማህበራዊ ተጨባጭ ሁኔታ በተመለከተ ይነሳል እና በቤተሰብ በባልና መካከል ሲነሳ መወያየት አዎ እንግዲህ በግድ የኔን የምከተለውን የፖለቲካ ሪዮት ዓለም ተከታይ ብዬ እንትን ማለት የለብኝም። በመጨረሻ ምርጫ ነው እንግዲህ።
2: አዎ ይሄማ ይኸውልህ እንግዲህ አንዳንዴ ላልተግባባ ነው ሰዎች እዚህ አይነት ክርክር ግዴታ የኔውን ፈጽሚ ወይም ፈጽም ማለት መብትን መግፈፍ ነው። ይሄ መብቱ የተከበረ ነው። አንድ ሰው ሴትም ሆነ ወንድ ልጅም ቢሆን መብቱ የተከበረ ነው። ግን አጋጣሚ ሆኖ ግን አንተ የምታምንበትን ዓላማ ወይም አንተ የምታምንበትን ኢዲዮሎጂ ተከትሎ የሚሄድ ከሆነ አምኖ ተረድቶ ሰየ። አለበዛ ግና መከራከርም አያስፈልግም፣ መጣላትም አያስፈልግም። ፖለቲካ ፖለቲካ ነው። እያንዳንዱ የሪዮት ዓለም የአቋም አለው፣ የሚያምንበት ነገር አለው። ይህ እኮ ግኑ የሚያጣላ ነገር የለውም ልል ፈልጌ ነው። ዋናው ነገር ዋናው ተስማምቶ ምርጫውን ብቻ በቀኑ ቀን ሄዶ ደግሞ መምረጥ ራስን ማንነትን ማስታወቅ ያስፈልጋል እንጂ ይህን አልመረጥክ ይህ ነው የሚባል ነገር እኔ እንግዲህ አዳምጫለሁ። በዚህ ትዳር ወይም መገጫጨት አያስፈልግም። ጅል ቃላቶችን መናገር አያስፈልግም። ያሽሻያ እውነቱን ለመናገር
3: መመካከር ጥሩ ነው። መመካከር፣ መነጋገር፣ መወያየት አጣዳፊ ጉዳይ ለሀገራችን የሚጠቅም ርዕሰ ጉዳይ ምንድን ነው? ከእያንዳንዱ ጭንቅላት ሀሳብ ይመነጫል። በዛ በተመለከተ በኋላ ደግሞ በምርጫው ላይ ደግሞ የሚጠቅመውን መሪ ለመምረጥ ብቃት እንዲኖረን ያደርጋል። ከቤት የጀመረው ውይይት ለማለት ነው እና በስምምነት ነው መግባባትና እንደ ምርጫው ነው እንትን ማለት የሚችለው የሚመረጠው ብለናል።
2: እኔም ለሚያዳምጡ ሁሉ እንዲሁ ይሻያው ስለጠየቅ በጣም አመሰግናለሁ። ፖለቲካ ከቤት እስከ ክነሴት የሚባል ነገር መብትን ለማስከበር እና ግን ዋናው ነገር ግን ለሀገሪቱ እንዳልከው ጠቃሚው ማን ነው? ለምሳሌ ትምህርትን በተመለከተ ልጆቻችን ባጉር ውስጥ ጨርሰው ውትድርና ጨርሰው መጥተው ወደ ዩኒቨርሲቲ ለመማር ብዙ ብዙ የኛ አሁን ለምሳሌ በእኛ ህብረተሰብ ብዙ የተዘጋጉ ነገሮች አሉ። እነዛን ማን ነው የሚጠቅመው? ለእኛ ምሽካንታን በተመለከተ ተድሮ ቤት ያስፈልጋል አይደል? ይሻየው እዛ ቀጥሎ ደግሞ አገራችን ማን ነው ከአምላክ በታች የሚረዳን የሚቆጣጠር ትክክል አድርጎ ነገሩን የሚመራው ማን ነው የሚለውን ሁላ ማጤን ያስፈልጋል። ስለዚህ የሚመራንን መንግስት የሚሆንንን መንግስት እያንዳንዱ እንግዲህ ህብረተሰቡ የሚገባው ይመስለኛል የሚጠቅመውን መንግስት መምረጥ ነው አስፈላጊው ነገር እንጂ ውዝግቡ፣ መከራከሩ፣ መጣላቱ ሁላ እልባት አይኖረውም፣ ጥቅምም አይኖረውም ብዬ ገምታለሁ። ጋሽ ይሻያው
3: እንዳልከው ፖለቲካ ቁልፍ ነው። መንግስት ሀገር የተረጋጋ መንግስት ሀቀኛ መሪዎቹ እንደመረጣሉ ተብለን እንጠብቃለን። እና ያ ፖለቲካ ህይወት ነው፣ አብሮ መሄድ ነው። እና ፖለቲካ ደግሞ ከሃይማኖትም ያው ይሁድ መዲናት እስራኤል መዲናት አይሁዲም በምት ፖለቲካና የሃይማኖትም የተለያየ አይደለም፣ አብሮ ጎን ለጎን የሚሄድ ስለሆነ ልዩነት የለበትም። ሆነና አሁን ቅድም የጀመርነው አንተ ለማህበራዊ ተንቀሳቃሽ ታጋይ ባለይ ትርፍ ጊዜ እሰራለሁ ብለህናል። አሁን እንዴት ነው ባለስልጣናት በየከተማው በየክልሉ ያለው የእንቅስቃሴ በማዘጋጃ ቤቱም ሆነ እየሰሩ ያሉት እንዴት ነው? በፖለቲካ የኔን ፓርቲ የኔን ቡድን ምረጥ አይነት ጸባይ አለ ወይ?
2: ይገርማል። አሁን በነተነ ከተማ ቀዝቃዛ ነው ብዙ አላጋጠመኝም የዚህ አይነት ነገር። እንግዲህ ምናልባት እኔም ደግሞ ትንሽ ምንም ፖለቲከኛ ሁኜ ብዙ የታወቁ ባልሆንም ምናልባት በክርክሩም በሁሉም ስለምረዳ መሰለኝ ብዙ አላጋጠመኝም ካሁን ፊትም። በእርግጥ የሚናገሩ ሰዎች አሉ፣ አንዳንድ ሰዎች እንዲሁ በሱቅ በገበያ ስትገባ ያጋጥማል። ነገር ግን ያጋጠመን ያው አንድ አቅጣጫ አንድ የፖለቲካ ዓለም ወይም ደግሞ አንድ የሪዮት ዓለም ተከታይ ብቻ ነው ያጋጠመን እንጂ ብዙ አይነገርም። ብዙ የቀዘቀዘ ነው። ይገርምሃል በአሁኑ ዓመት በጣም እኔ ብዙ ሽር ጉድ የለም ከዚህ። ድሮ በጣም ብዙ ነገር አስቀድመው ብዙ ነገር ይሆን ነበር። አሁን ግን እኔ ብዙ ጊዜ ቀዝቃዛ ነው። አሁን እኔ ለራሴ እንደማየው እንደ ድሮ አይደለም። ብዙ ጊዜ ሰውም እንዲያው ቸል ያለ የሰለቸ ይመስለኛል። ህብረተሰቡን ስገምተው ነጩም በለው ጥቂት አበሻው ይሻላል እንጂ ነጮቹ በተለይ ምንም እንዲያውም እንትን ሲሉ አላያቸውም። ብዙ እንደ ድሮ አይደሉም። ድሮ ይናገሩሃል፣ ይጠይቁሃል፣ አንተስ ማን ነው የምትመርጥ ምናምን ይላሉ። አየህ አሁን ዛሬ ግን ተሰለቻችቷል ብዙ። ይህ በተለይ ጦርነቱ ከፈነዳ ወደዚህ እንዲያው በጣም ብዙ የመሰለቻቸት ጉዳይ ነው ያለ።
3: እንግዲህ ያይን ሰሞኑን በዓለም መጸለት በስኮት አመት ባል ላይ እንገኛለን። በዚህ ላይ ሆኖ ማህበረሰባችን እንዳው ውህደቱ ማለት እንደ ድሮ መቼም በነባሮቹ ቀደም ሲል ወደ ሀገረ እስራኤል በመጡት እንደገናም በቅርብ ዓመታት በመጡት አዲስ ገቢዎች መካከል እንዴት ነው አንዳንድ መቀራረብ ሁኔታ የለም ሲባል ነበር። ወደ አሁኑ እንዴት ነው? በእርግጥ ወጣቱ ትውልድ በጣም እንዲህ አይነት እንደኛ እንደምናስበው አይነት ሳይሆን እነሱ በጣም የተፋቀሩ እንደሆናቸው ያን ያለውና እንዴት ታየዋለህ?
2: አሁን ይሻያው በአሁኑ ሰዓት ሁኔታን በአሁኑ ሰዓት እንደማየው እንደ ድሮ አይደለም። አሁን በአሁኑ ሰዓት ሰው በጣም ባል ላይ ለመሆን ይፈልጋል። የኛው ህብረተሰብ በተለይ እኔ እርግጥ የዚህ አልገባም። ይህ አሁን የመጣ ድሮ የመጣ ማለት አልወድም። በራሴ በበኩሌ ጎረቤቶችም ያውቁኛል። ምክንያቱም አንድ ነን። ግን ሳየው ሰው አሁን ቀንሷል፣ እንደ ድሮ አይደለም። አሁን ጥላቻ የለም። አሁን ከሞላ ጎደል አልፎ አልፎ እንዲያው ምናልባት አንዳንድ ሰዎች ካልሆኑ በስተቀር በአሁኑ ሰዓት በአንድ ላይ ለመሆን ነው የሚፈልገው ህብረተሰቡ። በአንድ ላይ ሆኖ ብዙ ስራ መስራት ተሰልችቷል። ሁሉ ነገር ይሄ አንሳው ጣለው የሚለው ይህን ነው የሚለው ሁሉ እየወረደ እየተሰለቸ መጥቶ ዛሬ ሰላምን ነው የሚፈልግ ህብረተሰቡ። እኔ በበኩሌ ከዚህ ከከተማዬ ከምኖራቸው ከማየው ከቀን በቀን ከምረዳው በጣም መቀራረብና አንድ ላይ መሆን የሚፈልግ ህብረተሰብ ነው ያለ። በአሁኑ ሰዓት እንደ ድሮ አይደለም። ድሮ የአዲስ ገቢነት ያለ መግባባት እንግዲህ መቼም ሰው አንድ ሀገር ወደ አንድ ሀገር ሲሄድ ብዙ አዲስ ነገር ያጋጥመዋልና፣ ስለዚህ አሁን ግን እየተግባባ ልባት ላይ የደረሰ ይመስለኛል። እንደምገምተው እንደ ድሮ አይደለም አሁን።
3: እውነት ግን ነው እንደዚህ አይነት ያነሳው ጥያቄ ከኛው ከኢትዮጵያ ከመጣ ነው ያና ብቻ ማህበረሰብ ብቻ ሳይሆን ከእስራኤል ሀገር በዓለም የሚገኙ ሀገራት ከአውሮፓ ከድሮዋ ሶቪየት ህብረት፣ ከህንድ፣ ከአውስትራሊያ፣ ከአሜሪካ ከተለያዩ ቦታዎች ተቀብላ የምታስተናግድ ስለሆነ በነባሮቹና ወደ አሁኑ በመጡ ተተሪያ የመለማመድ ጊዜን የሚጠይቅ ነገር ነው። ግን በጣም ባለን በምንሰራበት ቦታ በኩልነት ነው የምንተያይ። እናም ወጣቱ ትውልድ ግን እንደኛ አይነት አስተሳሰባቸው ከኛ የተሻለ አመለካከት አላቸው ብዬ አስባለሁ። ዮሴፍ
2: አመሰግናለሁ። እና አሁን ያለው ወጣቱ በእውነት ነው የምልህ፣ ወጣቱ በተለይ በጣም ተግባብቶ ምግብም ቢሆን እንደኛ አይደለም፣ እንደ ትልቁ ሰው አይደለም። አብረው ነው የሚበሉ የሚጠጡት። እና ወጣቶቹ በተለይ ትክክል ነው፣ እዚህ የተወለደውም ልጁ ሁኖ የመጣውም ተግባብቶ ነው ያለ። ትልቁም እየተግባባ ነው እኮ አሁን። ይሻለው ጊዜ ይፈጃል እንጂ ሙላውም እየተግባባ ምሳሌ እየወሰደ እየተግባባ ነው። በእርግጥ አብዛኛውን ጊዜ እንደሚነገረው እንደምሰማው አንድነት እየተባለ ይሰበካል። ግን አንድነት የሚለው ብዙ አልሰራም ነበር። አሁን ግን በአንድነት የሚለው እየሰራ መሰለኝ እየተግባባ። ሰው ጊዜ ይወስዳል፣ ነገር ግን አንድነት ነው ብዬ ነው የማምነው በሁሉም ነገር። ያሻሻለው
3: እንግዲህ ወደ ማጠቃለያ ስንመጣ ደግሞ አቶ ዮሴፍ ደጉ ከናታንያ አሁን ቅድም ያልከው የከተማዋ የናታንያ የሃይማኖት አባት መካከል ውሸት
2: ያለው አባት ቄስ ውብሸት
3: ያለው ቄስ ውብሸት ያለው ናቸው ብለህ እንደ ቀጥለህ እሳቸው ደግሞ አንድ አዳራሽ ነገር አለ ተዝካር ድግስ ያደርጋሉ ብለሃል።
2: ተዝካር አይደለም ተዝካር ሳይሆን ለህብረተሰቡ ጾም ከዋለ በኋላ ወይም ደግሞ ጾሙ ሳይገባ እንግዲህ እሱም ያደርገው በአመት ሁለት ጊዜ ነው። መጀመሪያ የናቱ ንሳን ስደቱ ሀገር ደክታ ስትዘክረው ነበር። በሬ ያረደሽ ቱንሰን ወጥባለሽ ነብሷን ይማረው ጥሩ እናት ነበረችው። አባቱም አባ ዮሴፍ ያለው ሁሉም ነገር ግን ሀዛ ተቀብሎ እሱ ደግሞ እናቱ ስትሞት ደግሞ እሱ ተቀብሎ ይህን ንሳንን በደንብ አድርጎ ይዘክራል። ከዛ ደግሞ የኦም ኪፖርን ደግሞ ህዝቡ ሲመጣ ወገኑ በሱ የሚመራው ህብረተሰብ ሲመጣ ደግሞ በደንብ አድርጎ አዘጋጅቶ ባለቤቱ ታጥቃ ከጎበሮቶቿ ጋር በደንብ አድርጋ በደንብ ምግብ ተመግቦ በልቶ ጠጥቶ ነው የሚሄደው እንጂ እንደዛ አይደለም። እና የአመት በዓሉን አቀባበል ዜማ ነው የተናገርኩትኝ።
3: አይ ጥሩ ነው። እዚህ ላይ ርማት በጣም አመሰግናለሁ። ተዝካር የሚለው ቃል የድግሰት ሆኗል ሲባል ነገር ስሰማለሁ። የተዝካር እንደ የመታሰቢያ
2: የሰው ሲሞት ያው የእናት አባት እንደዚያው መታሰቢያ ነው እሱ የሚባለው። ይህ ግን አሁን ያልኩትኝ አመት በዓል ሁለት ጊዜ በደንብ ይህ ካህናችን ቄሱ ብቸት እየጠራ ህብረተሰቡን በደንብ አድርጎ እያዘመነ እየጠራ ህብረተሰቡን ፋሲካ ከመግባቱ በፊት ነው። ያው ኒሳን እንደምታውቀው ኒሳን በኋላ 15 ቀን ያው ፋሲካን 14 ቀን ያው ፋሲካን እንቆርባለን ማለት ነው።
3: በዓል ክብረ
2: ድግስ ነው። ኪፑር ደግሞ
3: ብለኛል አዚ ላይ ያሉ ቀሳውስ መካከል የተዝካር ጥሪ የሚያደርጉም አሉ።
2: ያው ሆሊዎት እንግዲህ ሌሎች አው እንዳልከው እንትን ሳልልህ ሌሎች ሊያደርጉ ይችላሉ። ግን እኛ እኔ ከራሴ እኔ ከውስጥም አንዱ አገልጋይ በጦሎት ሄቱ እኔ ነኝ የማየውን የምሰማውን። ከዛም ደግሞ አጋጣሚ ያው እሱ ትልቅ ወንድማችን ማለት ነው አብረን ህዛች ስላደግነ ከስሜን ምናጣ ስለማውቅ ነው ታሪኩን እንደዛ አልኩ እንጂ
3: መነኮሳት ትላልቅ የቀሳውስትን ያስተማሩበት ቦታ እንወል እነ መነኮሴ ወለላው የሚባሉ
2: አባ ማሩ ወለላው እና አባ ክንዴ ለምሳቸውን ይማር ይቅርታ እና አባ ብዙ ናቸው እና አባ ጌድሆን ወለደባ ብዙ መነኮሳት ነው የነበረው ስሜን ምናጣ ብዙውን ካህናት አስተምረው ሹመው ያው ዛሬ ሁላ ያው የምንገለገለው ያለንበት ያው እንግዲህ በእነሱ ላይ ነው ነብሳቸውን ይማር እና እውነት ነው።
3: እሺ በጣም ጥሩ። እንግዲህ ያው እንግዲህ የሱኮት በዓል እንግዲህ

0: مسجل
1: معادل لسيم خا
0: معادل لسيم خا لمن لاتشن عم سجن عنده
1: الشيء دناون የተከበራችሁ አድማጮቻችን 7 ሰዓት ሆኖ የጠዋት ፕሮግራማችን መጠናቀቁ ሆነና ለዚህ ስርጭት ለተባበረው ለቴክኒክ ባለሙያችን ለሮኔን እንደሃን ምስጋና በማቅረብ የተከበራችሁ አድማጮች እንደተለመደው ቀን ልክ 1 ሰዓት ላይ እንገናኝ መልካም ቀን ወዲም ለሲምኻ መልካም የዳስ በዓል አመት በዓል ይሁንልን ለሚቀጥለው አመት በሰላም ያድርሰን መልካም ቀን ይሁንልን።

0: እንደምናላችሁ ማአዲም ለሲምካ እለቱ እንደ እብራን ዘመን አቆጣጥር ዮም ሽልሺ ዩድሄት በትሽሬ ታፍሽን ፔይዛይን ሲሆን እንደ አውሮፓ ዘመን አቆጣጥር ሴፕቴምበር 29 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጥር ደግሞ መስከረም 19 ቀን 2019 ዓመተ ምህረት ነው። ይከሳት ባለው ስርጭታችን ነው ጀመረ። የቴክኒክ ባለሙያችን አሳፍ ሞስኮቪች ሲሆን የስቱዲዮ ተረኛ አስተናጋጆች ሻያው ደጉና ወርቀነሽ እሸቴነን ያሉን ዝግጅቶች በቅድሚያ ዜናና ሰማና ከዛም ወቅታዊ ዘገባና ቀርባለን። ከዛም ሳምንታዊ ትምህርት ፕሮግራማችን ያው በሰዓቱ ይቀርባል። ከእናንተ ጋርም ከአድማጮች ጋር የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 2 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የሰዓቱ ዜና በኢሻያው ደጉ ተዘጋጅቶ ይቀርባል።
1: አመሰግናለሁ ወርቅነሽ። አርስተ ዜና። ጠቅላይ ሚኒስትርና የመከላከያ ሚኒስትር ትናንት ለሊት በሰማሪያ ቀበሌ ሁከት የፈጠሩት ኒውዲያን አወገዙም። የመንግስት ህግ አማካሪዋም የአቃቢ ህግ ዋና ኃላፊ የባላድ ፓርቲ ሊቀመንበር ሳሚ አቡ ሻሃዳ በምርጫ እንዳይወዳደሩ እንዲከለከል የቀረበውን ሐሳብ ድጋፍ እንደሚያደርጉ ገለጹ። ባለፉት ጥቂት ዓመታት ውስጥ በሺዎች የሚቆጠሩ መደበኛ የጦር መሳሪያዎች እንደተሰረቁና የወንጀል ድርጅቶች እጅ እንደገቡ የመከላከያ ሰራዊት አስታወቀ። በእስራኤል አንደኛ ደረጃ ትምህርት ቤቶችን የክፍል ውስጥ ጥበት መጠን እስራኤል በኦኢሲዲ በሰኘው የበለጸጉ ሀገራት አባል ሀገራት መካከል እስራኤል በሁለተኛ ደረጃ ተፈረጀች። የአየር ጸባይ ሁኔታ ከሰነበተው ቀዝቃዛማ ይሆናል የሚሉት ዋና ዋናዎች ናቸው። ዜና በዝርዝር እንሆ። ጠቅላይ ሚኒስትር ናታንያሁ ትናንት ለሊት በሰማሪያ ቀበሌ የተፈጸሙትን የኃይል አድማዎችና በጸጥታ ኃይሎች ላይ የደረሰውን ጥቃት አጥብቀው ያወገዙ ሲሆን ጥቂቶቹ ሁከት ፈጣሪዎቹም ሕግ አስከባሪ አብዛኛዎችን የሕዝበ ይሁዳን እንደማይወክሉ ተናግሯል። ናታንያሁ የሕግ አስከባሪ አካላት በሁከት ፈጣሪዎች ላይ ሙሉ በሙሉ ሕጋዊ እርምጃ እንዲወስዱ ጥሪ አቅርበዋል። የመከላከያ ሚኒስትር እስራኤል ቃጽም እንዲሁም የሁከት ፈጣሪ ይሁዳን ቡድን ያወገዙ ሲሆን በእጃቸው ራሳቸው የፍልስጤም ሽብርተኝነትን ለመከላከል በሚደረገው ጥረት ላይ እንቅፋት እየፈጠሩ መሆናቸውን ገልጸዋል። የመንግስት የህግ አማካሪዋም የአቃቢ ህግ ዋና ኃላፊ በባላድ የተሰኘው የእስራኤላውያን አረብ የሚወክለው ፓርቲ ሊቀመንበር ሳሚ አቡ ሻሃዳ በምርጫ እንዳይወዳደር መከልከሉን ትደግፋለች። በጠቅላይ ፍርድ ቤት ከነገ ወዲያ ለሚካሄደው ችሎት ቅድመ ዝግጅት ባወጣችው መግለጫ የጠቅላይ ፍርድ ቤት ዋና አቃቢ ህግ አቡ ሻሃዳ በጥቅምት 7 እልቂት ማግስት ባወጣው ጽሑፍ ውስጥ ለሰፈራቸው ጠንካራ ቃላት የሰጣቸው ማብራሪያዎችን እስራኤልን የሚያወግዝ ተቀባይነት የሌለው ዘገባ ማቅረቡን ተከትሎ በእስራኤል መንግስት በእስራኤል ህግ መደንገጊያ ምክር ቤት አባል መሆን የለበትም በሚል ይህ ለጠቅላይ ፍርድ ቤት ይቀርባል። በዚህ ጉዳይ ላይ ያው ውሳኔ ይሰጣል ተብሎ ይጠበቃል። የሆላንድ መንግስት የወሰነው ኢኮኖሚያዊ እገዳ በይሁዳና ሰማሪያ ቀበሎች ውስጥ እስራኤላውያን በሚያመርቱት ምርቶች ዜጎቹ እንዳይገዙና ወደ ሆላንድ እንዳያስገቡ ያወጣው የወንጀል ቅጥ መቅጫ ተግባር ላይ ከዋለ ወደ አንድ ሳምንት አስቆጠረም። ይህን አወዛጋቢ ጉዳይ ባስመለከተ በውጭ ጉዳይ ሚኒስቴር የፖለቲካ ስትራቴጂካዊ ኃላፊ ክፍል ኃላፊ ኮሄን በሆላንድ የአየር ማረፊያዎችን አዲሱን ድንጋጌ ማስፈጸም መጀመራቸውን አረጋግጠዋል። እሳቸው እንዳሉት መስከረም 22 ቀን ባለፈው ተግባራዊ ከሆነው ሕግ አንጻር ሕጉን የሚያብራሩ ምልክቶች፣ ማስታወቂያዎች እዚያ አሉ። በእርግጥም ከጎላን ኮረብታዎችና ከምስራቅ ኢየሩሳሌም እንዲሁም ከይሁዳና ሰማሪያ ቀበሎች የሚመጡ ምርቶችን መኖራቸውን ለመፈተሽ ሲባል የመንገደኞችን እስራኤላውያን ሻንጣዎቻቸውን እንደሚፈትሹ

0: ጠንካር እንደሚያስተጓጉላቸው በመንገዳቸው በእስራኤላውያን የማስጠንቀቂያ ወረቀቶችም ተለጥፈዋል። በአየር ማረፊያ ጣቢያ አካባቢ በእስራኤል አንደኛ ደረጃ ትምህርት ቤቶች የክፍል ውስጥ ጥበትም መጠን በተመለከተ እስራኤል ኦኢሲዲ የበለጸጉ አባል ሀገራት መካከል የተሻሻለ ሁኔታ በሁለተኛ ደረጃ ተፈርጃለች። በአንድ ክፍል ውስጥ 27 ተማሪዎች የሚገኙ ሲሆን ይህም ከሌሎቹ የበለጸጉ ሀገራት አማካይ 7 ተማሪዎች ይበልጣሉ። ጋዜጠኛችን ሊራን እንደዘገበው በቺሌ ትምህርት ቤቶች ብቻ ከእስራኤል በበለጠ ጥበት እንዳለ ጠቅሷል። በመካከለኛ ደረጃ ትምህርት ቤቶችን በእስራኤል በአማካይ የተማሪዎቹ ብዛት በክፍል 3 ደረጃ ላይ ትገኛለች። ጥሩ ደረጃ ላይ ተፈርጃለች። ምስጢራዊ ጉብኝት ከተጠናቀቀ አንድ ቀን ገደማ በኋላ የተባበሩት አረብ ኤሚሬትስ ፕሬዚዳንት ቤን ዛኢድ የጠቅላይ ሚኒስትሩን ቢንያሚን ኔታንያሁ ተቀብለው እንዳስተናገዱ አረጋገጡ። በአረብ ኤሚሬትስ መግለጫ ሁለቱ ወገኖች በሁለቱ ሀገሮች መካከል ባሉ ግንኙነቶችና እነሱን ለማጠናከር በሚያስችሉ መንገዶች ላይ መወያየታቸው ተገልጿል። የቀድሞ የሻባክ የሀገር ውስጥ የመረጃ ድርጅት ኃላፊ ሮኔን ባር ጥቅምት 7 ጠዋት ላይ ሊካድ ስለነበረ ጥቃትን ባስመለከተም አስቀድሞ ለጠቅላይ ሚኒስትሩ ኔታንያሁም አልነገሯቸውም በሚል ውንጀላ ሐሰት ስለሆነ በጠቅላይ ሚኒስትር ኔታንያሁ ላይ የውሸት ስም ማጥፋት ክስ ለመመስረት እያቀዱ ናቸው። ሮኒን ባር ከጥቅምት 7 በፊት ከጸጥታ ተቋም አካላትና ከባዕድ አካላት ጋር የነበሩትን የኔታንያሁ ስብሰባ መርሃ ግብሮችና የጊዜ ሰሌዶች ከውጭ አካላት ጋር ሰነዶች ይፋ እንዲደረጉ ይጠይቃሉ። ሮኒን ባር ትናንት ማታ ባወጣው መግለጫ ላይ ጠቅላይ ሚኒስትሩ የቀድሞው የሻባክ ድርጅት ኃላፊ ላይ ገደብ የለሽና ከእውነት የራቀ የማነሳሳት ዘመቻ ጀምረዋል። አሁን ደግሞ ከጥቅምት 7 እልቂት በፊት ስለደረሳቸው ማስጠንቀቂያ ምስክርነቶች መወጣት ሲጀምሩ በእውነተኛ ሰዓት ያስጠነቀቃቸውን አካል በመወንጀል እሳቱን ከራሳቸው ለማራቅ እየሞከሩ ነው ሲል ወቅሰዋል። በእስራኤል መከላከያ ሰራዊት ግምት መሰረት ባለፉት ጥቂት ዓመታት ውስጥ በሺዎች የሚቆጠሩ መደበኛ የጦር መሳሪያዎች ተሰርቀው የወንጀል ድርጅቶች እጅ ደርሰዋል። ይሁን እንጂ ሰራዊቱ የዚህን ክስተትን ትክክለኛ መጠን የሚያሳይ ትክክለኛ መረጃ የለውም። ጋዜጠኛ ኢታይ ብሎምንታል በካን ዜና ዘገባ ላይ ይፋ ያደረገው ዝርዝሮች እንደሚያሳዩት በአዛቅ እና በሊባኖስ ለተዋጊዎች ተሰጥተዋል የነበሩ የእጅ ቦምቦች፣ ሚሳይሎች እና ፈንጆች እንዲሁም ጥይቶች በውጊያ ላይ ጥቅም ላይ እንደዋሉ ተደርጓል። ይህ ዘገባ በስህተት ትክክለኛ ያልሆነ ዘገባ ነው። ይህን በተመለከተ ደግሞ የመከላከያ ሰራዊትና የህግ አስከባሪ ፖሊስ ሰራዊት ደግሞ ይህን ሁኔታ ጥልቅ ባለው ሁኔታ እንደሚመረምሩ አስታውቋል። የአየር ጸባይ ትንበያም ዛሬ ከሰነበተው ቀዝቃዛ ነው። ከዛሬ ማክሰኞ እስከ ሐሙስ ድረስ ቀስ በቀስ ቀዝቃዛማ ይሆናል። እንዲያውም በአንዳንድ በሰሜን ክፍለ ሀገርና በባህር ዳርቻ አካባቢዎች አልፎ አልፎ በቀላሉ ይዘንባል ተብሎ ይገመታል። በወቅቱ መጠን የሚታይ ጉልህ የሆነ ብዙም ለውጥ አይኖርም። በሰሜን በኩል በተለይ አካባቢ ዝናብ ሊኖር ይችላል። ወደ ሐሙስ አርብ አካባቢም ተመሳሳይ ሆኖ በዚህ በሰሜንና መካከለኛው ክፍላት ሀገራት አልፎ አልፎ በጥቂቱን ይዘንባል ነው ያሉን የአየር ጸባይ ተመራማሪዎቹ። የሰዓቱ ዜና እስከዚህ ነው። ወርቅነሽ
1: ሻያው ለዜናው እናመሰግናለን። ወደሚቀጥለው ዝግጅት ለማለፍ ሙዚቃ
2: እንኳን አደረሳችሁ። መልካም አውደ ዓመት፣ መልካም በዓል፣ እንኳን አደረሳችሁ። ከላይ
3: ከላይ ካባቶቻችን የወረስነው ቀኑ ዛሬው ደመት ይወገነ በተባረከው ባማረው ቀን እስኪ ጀምረው ክብርና ምስጋና ለፈጣሪያችን ለዚህ ላበቃን ለውዳመታችን ዛሬ ባውዳመት እንዳማረብን ያምላክ ቸርነት አይጉደልብን ለአዛውንቶቹ ለአባቶቻችን ለአረጋኞች ለእናቶቻችን እድሜ ይስጥልን ጤና ይስጥልን ከክፉ ነገር ይጠብቅልን ልጆቻችንን

0: ወርቅነሸቴ አዎ፣ ዳመታ ማክበር በጣም ደስ ይላል እና ዜማውም ከዛ ጋር የተመቸ ነው። እንግዲህ እንኮ የሚቀጥለው አመት በደስታ አድርሰን እንግዲህ የስኮታ ያከበር ነው ባለመጸለት ከርሞሰ ይበለንላልና አሁን በቀጣይነት ወደ ወቅታዊ ዘገባ ስናልፍ የማዕከላዊ ምርጫ ቦርድ በምርጫ እንዳይወዳደሩ የወሰነባቸው ፓርቲዎች ላይ የመንግስት ህግ አማካሪዋ ደግሞ የሰጡት አስተያየት ምን ይመስላል?
1: አዎ፣ ሻየው የማዕከላዊ ምርጫ ቦርድ ባለፈው ሳምንት ባካሄደው ውይይት የተወሰኑ ፓርቲዎች በምርጫው መወዳደር የለባቸውም ተብሎ የቀረበባቸውን አቤቱታ ተመልክቶ የተወሰኑትን ያው እንዳይወዳደሩ ወስኗል። ለምሳሌ ረሽማ ምሽተ፣ ፌትራም፣ በግል ደረጃ ስናይ ኦፌር ካሲፍ፣ የባላድ ፓርቲ ሊቀመንበር ደግሞ ሳሚ አቡ ሻክዴ ያው በምርጫው መወዳደር የለባቸውም የሚል ውሳኔ አስተላልፏል ማዕከላዊ ምርጫ ቦርድ። ሌሎች የቀረበባቸውም ነበሩ። ያው ማዕከላዊ ምርጫ ቦርዱ ያልወሰነባቸው እንደ ዑጽማ ይሁዲት፣ ሌሎችም ፓርቲዎች አሁን የማዕከላዊ ምርጫ ቦርድ ውሳኔ ወደ ከፍተኛው ፍርድ ቤት ነው ባጋጽ የሚተላለፈው። ውሳኔው እንግዲህ እንደምናውቀው ባጋጽ ይወስናል። እንግዲህ የባጋጽ ውሳኔ የመጨረሻው ውሳኔ ይወዳደሩ አይወዳደሩ፣ አዎ ባጋጽ ወይም ከፍተኛው ፍርድ ቤት ጠቅላይ ፍርድ ቤቱ ውሳኔ ነው የመጨረሻ ውሳኔ። ከዛ በፊት የመንግስት ህግ አማካሪዋ ዛሬ አስተያየት ሰጥተዋል። በተለይ የባላድ ፓርቲ ሊቀመንበር ሳሚ አቡ ሻክዴ ላይ የማዕከላዊ ምርጫ ቦርድ የወሰነው ውሳኔ ትክክል ነው፣ በምርጫው መወዳደር የለባቸውም። ከፍተኛው ፍርድ ቤትም የማዕከላዊ ምርጫ ቦርድ የወሰነው ውሳኔ እንዲቀበል እንዲያጸድቅ የሚል አስተያየት ሰጥተዋል። እንግዲህ የፓርቲ አባላትም ሆነ ፓርቲዎች ከውድድር ውጭ እንዲሆኑ የሚሆኑበት ምክንያት በህግ የጸደቀ አለ። በተለይ ሁለት በህግ የጸደቁ ምክንያቶች ከቀረቡ በእስራኤል ላይ ጉዳት የሚያደርስ አሸባሪ ድርጅትም ሆነ ሌላ እስራኤል ለማጥቃት ተዘጋጅቶ የሚመጣ ሀገርን እንቅስቃሴ የሚደግፉ የእስራኤልን ህልውና የማያምኑ አካላት ከሆኑ በፓርቲም ደረጃ ወይም በግለሰብ በራሳቸው አመለካከት ይሄ እንደ በህጉ የጸደቀ ነው። በአቡ ሻክዴ ላይም እነዚህ ሁለት ምክንያቶች እንደቀረቡ እናስታውሳለን። የጥቅምት ሰባቱ ጥቃት እንደደረሰ በጥቃቱ በደረሰ ማግስት ጥቅምት 8 ቀን 2023 ዓ.ም እንግዲህ በመገናኛ በሶሻል ሚዲያ በማህበራዊ መገናኛ አውታሮች ነው ሳሚ አቡ ሻክዴ ይፋ ባደረጉት መልእክት እንደውም እስራኤልን አውግዘው ሐማስን ሳያወግዙ እስራኤልን አውግዘው እስራኤል የፍልስጤማንን ህዝብ እየጨፈጨፈች ነው፣ በጋዛ ሰርጥ፣ በኢየሩሳሌም፣ በይሁዳና ሰማሪያ ፍልስጤማንን ያለአግባብ እየጨፈጨፈች ነው በማለት በሐማስ ላይ ምንም ትችት ሳይሰነዝሩ ሐማስ ያደረሰውን ጥቃት ሳያወግዙ አስተያየት ሰጥተዋል፣ ጽፈዋል። እንደገና ደግሞ ከጥቃቱ ከደረሰ ከሶስት ቀናት በኋላ ትናንት በ11ኛው ቴሌቪዥን ጣቢያ እንደገና ይፋ የተደረገ የቪዲዮ ፊልም ነው። ያውሳቸው በአስረኛ ወር በአስር ቀን በ2023 ዓ.ም የጥቅምት ሰባቱ ጥቃት በደረሰ በሶስተኛ ቀኑ ንግግር በማድረግ ሐማስ ጥፋት እንደሌለበት ሐማስን እንደ ጥፋተኛ ሳያዩ እስራኤል ጥፋተኛ ናት፣ የፍልስጤማንን ህዝብ ትጨፈጭፋለች በማለት በጣም ከባድ በሆነ አገላለጽ የተናገሩት ንግግር በቪዲዮ የተናገሩት ንግግር እንደገና ይፋ ሆኗል። አሁን የመንግስት ህግ አማካሪዋም ይሄን ነው የጠቀሱት። በ11ኛው ቴሌቪዥን ጣቢያ የተለቀቀውን የቪዲዮ ፊልም በዋቢ በማድረግ በጣም አግባብ እንዳልሆነ የጥቅምት ሰባቱን ጥቃት እንዳላወገዘ እንዲያውም እንደ እስራኤል ጥፋተኛ እንደሆነች አድርጎ እንደተናገረ ነው የሚገለጸው። በዚህ ምክንያት የባላድ ፓርቲ ሊቀመንበር ሳሚ አቡ ሻክዴ በዚህ ምርጫ መወዳደር የለበትም፣ የምርጫ ቦርድ የወሰነው ውሳኔ ትክክል ነው፣ ከፍተኛው ፍርድ ቤትም ይህን ውሳኔ እንዲያጸድቀው የሚል አስተያየት ሰጥተዋል። ከነገ ወዲያ ይመስለኛል ከፍተኛው ፍርድ ቤት በጉዳዩ ጉባኤ ያካሄዳል።
0: ይህን ጥቅምት ሰባት ከባድ የሽብር ጥቃት ከደረሰ ከሶስት ቀናት ቆይታ በኋላ ነበረ ይኸው የባላድ ፓርቲ ሊቀመንበር የሆነው የአቡ ሻሃዳ በጣም ከባድ የሆነ በቪዲዮም አማካኝነት ነው ለህዝብ እስራኤልን የሚያስቆጣ ንግግር የሆነ ንግግር ያደረገ እና ያን ተከትሎ እንግዲህ አሁን በምርጫ በክነሴት መወዳደር የህግ ባለሙያዎቹ ናቸው እንግዲህ የመንግስት አማካሪዋ እንደዚህ አይነት ይወገድ ይሰረዝ የሚል ሀሳብ እስካሁን ከሳቸው የማይሰማ ነገር ነበረ። አሁን ግን ያው እንዲሰረዝ ብለዋል። አሁን እኮ በቀጣይነቱ የጠቅላይ ፍርድ ቤቱ አሁን ነገ ወዲያ መሰለኝ በችሎት ይመለከተዋል።
1: ዋናው ውሳኔ እንግዲህ እሱ ነው፣ ጨረሻ የማረጋገጫ ውሳኔ። እንዳልከው ከፍተኛው ፍርድ ቤት ይህን ውሳኔ ይቀበለዋል ወይ ከውድድር ውጭ አድርጋቸዋል ወይ፣ እንግዲህ ከከፍተኛው ፍርድ ቤት ውሳኔ በኋላ የምናየው ጉዳይ ነው። ሌላው ሻየው በዜና የተመለከትከው በይሁዳና ሰማርያ አካባቢ በፍልስጤማውያንና በይሁዳውያን በዛ አካባቢ የሚኖሩ ይሁዳውያን መካከል ከፍተኛ ግጭት ይነሳል። ዛሬ ባሳለፍነው ሌሊት ደግሞ በጣም በሚያሳዝን ሁኔታ የወሰን ጠባቂ ፖሊሶች ወታደሮች ሁሉ በቆሰሉበት አጋጣሚ ከባድ ግጭት እንደነበረ እያየን ነው። መሪዎቻችን እንግዲህ እስራኤል መሪዎች አውግዘዋል ሁኔታውን። እንዴት ነው?
0: አዎ እንዳልሽው እንግዲህ ጠቅላይ ሚኒስትር ቢንያሚን ኔታንያሁና የመከላከያ ሚኒስትር እስራኤል ካጽ በጥብቅ አውግዘዋል። ይሁዲዎች ናቸው በሰማርያ ቀበሌ የሰፈሩ አካነሱም እንዲህ አይነት ሁከትና ረብሻ የሚፈጥሩት በዚህ በሁለቱ ቀበሌዎች የሰፈሩ ይሁዲያን አብዛኛዎቹ የህግ ተገዢ ናቸው እንጂ የተወሰኑ በጣት የሚቆጠሩ ሰፋሪዎች ናቸው እና ይህን ነገር በጣም አውግዘውታል። ጠቅላይ ኔታንያሁም መከላከያ ሚኒስትሩን ድርጊቱን ኮንነዋል። አሁን የመከላከያ ሚኒስትሩ ከመውገዙም በተጨማሪ እንግዲህ መከላከያ ሰራዊታችን የፖሊስ ሰራዊትን ጨምሮ በይሁዳና ሰማርያ ቀበሌዎችን ደህንነትን ጸጥታን ለማስከበር ከፍተኛ የሌት ተቀን ጥረት እንቅስቃሴ ላይ በሚገኙበት ሰዓት ከይሁዳውያን መካከል የተወሰኑ ሰዎች የሚያደርጉት የሚፈጽሙት ሁከት እንዲያውም ከራሳችን ከወታደሮችና ከፖሊሶች ጋር የሚፈጡት ግጭትን እና የመቋሰል ሁኔታ ምንድን ነው? ዝሮ ዝሮ ራሳቸውን የሰፈሩትን ይሁዳን ይጎዳል። መከላከያ ሰራዊትና ፖሊስ ሰራዊት ደግሞ ደህንነት ለማስከበር በሚያደርጉትን እንቅስቃሴ ይጎዳል። ጎጂ ነው፣ ዝሮ ዝሮ ይጎዳል ተብሏል። አሁን ለምንድን ነው እንደዚህ ምርጫ ሊካሄድ ብሔራዊ የክነሴት ምርጫ ሊካሄድ እንደዚህ የመሳሰለ ሁከት ረብሻ እንት ማለት የፖለቲካ ጫና የተጨመረበት ነገር ነው? እንግዲህ ለምን ብለሽ ብትጠይቂ ወርቅነሽ፣ ለምንድን ነው የጦር መሬት በሚል መቼም የህይወት መስዋዕትነት እንክፈል ባይ መራጭን ህዝብ ለመቀስቀስ እኛን ምረጡን አይነት ይመስለኛል።
1: እንግዲህ አሁን እንደገለጽከው በአካባቢ በሚኖሩ በይሁዳውያን ስፍራዎች በሚገኙ የሚኖሩ ይሁዳውያን እና ፍልስጤማውያን መካከል ነው ግጭቱ የተፈጠረው። ይሄ ጉዳይ አሁን ዛሬ ሌሊት የነበረው ግጭት ምክንያቱ ቀደም ብሎ በአሳለፍነው ሐምሌ ወር በዩሊ ወይም ሐምሌ ወር መጨረሻ አካባቢ ነው በዛ ጃሉድ በተባለው የፍልስጤማውያን መኖሪያ ሰፈር በተፈጠረ ግጭት ምክንያት አንድ ቤተሰብ አካባቢውን ለቆ ሸሽቶ ቆይቷል እስካሁን ድረስ እና ሁኔታው ፍርድ ቤት ደርሶ እስከ ከፍተኛው ፍርድ ቤት ደርሶ ነበር። የፍልስጤማውያን ቤተሰቦች ናቸው። ቱባሲ ይባላሉ የቤተሰቡ እንግዲህ የቤተሰቡ ጠሪ ቱባሲ። የቱባሲ ቤተሰቦች አካባቢውን ለቀው ከቆዩ በኋላ ነገሩ እስከ ከፍተኛው ፍርድ ቤት ደርሶ ከፍተኛው ፍርድ ቤት ወደ ቤታቸው እንዲመለሱ ወስኗል። ወደ ቤታቸው ሲመለሱ ደግሞ የእስራኤል ጸጥታ ጥበቃ ኃይል ጥበቃ እንዲያደርግላቸው አብሮ ተወስኗል እና እንግዲህ ትናንት ሌሊት ነው ወደ ቤታቸው ወደ ሰፈራቸው ሲመለሱ የቱባሲ ቤተሰቦች የመከላከያ ሰራዊቱ ያጅባቸው ነበር፣ ያው እየጠበቃቸው ነበር። በአካባቢው የሚኖሩ ይሁዳውያን ግን ሁኔታውን አስቀድመው ሰምተው ስለነበር ይህ ቤተሰብ ወደ ቤቱ አይመለስም፣ ወደ ቤታቸው ወደዚህ ሰፈር መመለስ የለባቸውም በማለት ከፍተኛ ግጭት ፈጥረዋል ከእስራኤል ጥበቃ ኃይል ጋር፣ ከጸጥታ ጥበቃ ኃይል ጋር፣ መከላከያ ሰራዊቱ፣ ከወሰን ጠባቂ ፖሊሶች። ሶስት የወሰን ጠባቂ ፖሊሶች ቆስለዋል። ፍልስጤማውያን እንደሚሉት ደግሞ ቤቶችም ንብረት መኪናም ተቃጥሏል። በአካባቢው በሰፈራዎች የሚኖሩ ይሁዳውያን ቤቶችንና መኪና ንብረት ያው በአጠቃላይ እንዳቃጠሉ ገልጸዋል። በጣም ያው የከፋ እንግዲህ ከፍተኛው ፍርድ ቤት ውሳኔ በመጣስ የእስራኤልን ጸጥታ ጥበቃ ኃይል ጋር ነው የገጠሙት ይሁዳውያን። ለምን እነሱ ጥበቃ ያደረግላቸውም ወደ ቤታቸው ወደ ሰፈራቸውም መመለስ የለባቸውም በሚል ተቃውሞ ምክንያትና መቶ የሚሆኑ እንደሆነ ነው እንግዲህ የሚነገረው። በቁጥርም በርካታ እንደሆነ ነው በዘገባዎች የምንመለከተው። እንዳልኩ ጠቅላይ ሚኒስትር ቢንያሚን ናታንያሁ በጥብቃው ግዘዋል። መከላከያ ሚኒስትሩ እስራኤል ካጽ፣ የውጭ ጉዳይ ሚኒስትር ጊዶን ሳአር፣ ፕሬዝዳንት ኢስሐቅ ሄርጾግ እንግዲህ ድርጊቱን ካወገዙት ባለስልጣናት መካከል እነዚህ ይጠቀሳሉ። ሌሎችም ያወገዙ ይገኛሉ። በዛ አካባቢ ግጭቱ እየተበራከተ ነው። ይህ ግጭት እስራኤልን ያስወግዛል፣ በአካባቢው ቦታውን አካባቢም ሆነ ሰላም እንዲሰፍን ለማድረግ የተረጋጋ ሰላም እንዲኖር ለማድረግ ጥረት የሚያደርጉ ይሁዳውያንን ትግል የሚያበላሽ ነው ይያሉ ናቸው። በሰላም የሚኖሩ አሉ፣ አካባቢውን በመጠበቅ በሁለቱ ህዝብ መካከል ሰላም እንዲፈጠር ለማድረግ ጥረት እያደረጉ ያሉ ይሁዳውያን አሉ፣ በሰፈሩም በአካባቢው የሚኖሩ። በአንጻሩ ደግሞ እንዲህ አይነት ግጭት የሚያነሱ አሉና እንግዲህ መንግስት እያወገዘ ነው የሚገኘው። ሌላ ርዕሰ ጉዳይ አለን።
0: ወደ ሌላው ርዕሰ ጉዳይ ስናልፍ ደግሞ በየቀኑ በሚደርስ የመኪና አደጋ የሰዎች ህይወት እንዲያው እየጠፋ ነው። አሽከርካሪዎች ምን አይነት ጥንቃቄ ማድረግ አለባቸው ተብሎ ይታሰባል?
1: እንደው ሻይ ይህ ጉዳይ በጣም ከባድ ነው። ሁላችንም ያው በግል መኪና ነው የምንንቀሳቀሰው። አንዳንዴ ሾፌሮች ቢጠነቀቁም ከጎን፣ ከቀኝ፣ ከግራ፣ ከኋላ፣ ከፊት የሚፈጠረው ነገር አይታወቅም። እያንዳንዱ ሾፌር እንግዲህ እንደ አስፓልት ወይም መንገድ ላይ ያለ ሾፌር ሁሉ ጥንቃቄ ካላደረገ በጥንቃቄ የሚዳ ነው። እንግዲህ መኪና አደጋ በተለያዩ ምክንያቶች እንደሚፈጠር ነው የሚታወቀው። ምናልባት አሁን ይሄ ዘመናዊ የእጅ ስልክ ከመጣ በኋላ ትልቁ ችግር እሱ እንደሆነ ነው የሚነገረው። በስልክ እያወሩ ከሆነ፣ ስልክ እየነካኩ ከሆነ ብዙ አደጋዎች ከዚህ ጋር እንደሚያያዙ ነው የሚነገረው። ሌላው ደግሞ ምናልባት ሀሳብን ሌላ ቦታ ማድረግ እንግዲህ ከመጠጥ ጋር ሌላም ጋር ተያይዞ የሚፈጠር ችግር ይኖራል። ወይ ደግሞ እንዲሁ ሌላ ነገር እያሰብኩ መንገድ ላይ መኖሩን ከተረሳ እንደዚሁ ችግሩ ሊፈጠር ይችላል። ሌላው የመንገዱ ምቹ አለመሆን ወይም ጨለማ ከሆነ መንገዱ ማይመች ከሆነ ለማሽከርከር እንደ ምክንያት ይፈጠራሉ። ግን እንደው ብዙ ጊዜ እንግዲህ ሁላችንም እንደምናውቀው ምናልባት ልብ አለማለት፣ ትኩረት አለመስጠት፣ ሀሳባችን መኪና መሪ ይዘን ሌላ ቦታ እንዲሄድ ካደረግ ነው ሀሳባችን ከተበታተነ በየቀኑ ሁላችንም ህይወት እውነት ባለአደጋ የተጋለጠ ነው። በዚህ በመኪና አደጋ ምክንያት እና ከጦርነት በባሰ ሁኔታ እንሰማለን በየቀኑ የሰዎች ህይወት ሲያልፍ። በዚህ አመት እንኳን ከአንድ ቀን በፊት በወጣ ሪፖርት 337 ሰዎች ህይወታቸው አልፏል። ይህ አመት 2026 ከጀመረ ከጥር አንስቶ እስካሁን ማለት ነው 337 ሰዎች በላይ ነው። እንግዲህ እዛ በላይ ትናንት በቁጥር በክቪሽቲሽም በዘጠና በቁጥር በጎዳና ቁጥር 90 በደረሰ የመኪና አደጋ 4 ሰዎች ቆስለዋል፣ 1 ሰው ሞቷል። ዛሬ ደግሞ በክቪሸሽ በጣም ደግሞ ይሄ ቁጥር ጎዳና 6 ክቢሸሽ እንግዲህ በጣም በየቀኑ ምን ያህል ሰው በዛ ምን ያህል መኪና ምን ያህል እንትን እንደሚያልፍ እናውቀዋለን። ሀገሪቱን ከጫፍ እስከ ጫፍ የሚያገናኝ ጎዳና ነው። ዛሬ ያው ከባድ አደጋ ደርሷል ረፋዱ ላይ። ግን አደጋው ከዚህም በላይ የከፋ ይሆን ነበር። 18 ሰዎች በቀላል ሁኔታ እንደቆሰሉ ዘገባዎች እየተመለከቱ ነው። በቀላል ሁኔታ ተያይዘው ነው እንግዲህ አንድ አካባቢ እንዲሁ ተገጭቶ ትሆናት ሸርሸሬት ምንለው እንደ ሰንሰለት በቃ መስመር ላይ የነበሩ መኪናዎች ሁሉ ተገጫጭተው 18 ሰዎች በቀላል ሁኔታ ነው የሚለው። በቀላል ሁኔታ መሆኑ መልካም ነው እንጂ እንግዲህ ባይሆን ኖሮ የከፋም ችግር ይደርስ ነበርና ይህን የመኪና አደጋ ለማስቀረት ሁኔታዎች ከባድ ይመስላሉ። ግን በተቻለ መጠን እንደው እያንዳንዱ ሰው መሪ በጨበጠ ሰዓት ወደ ራሱ ቢመለስና በተቻለ መጠን መቼስ ህይወት አንድ አይደለች፣ አንድ ጊዜ ጥንቃቄ እንደው ቢደረግ መልካም ነው የምንለው። እኛም እንግዲህ ባለሙያዎችንም ጋብዘን ደግሞ ትምህርት እንዲሰጡ እናደርጋለን፣ መልእክት እንዲያስተላልፉ እናደርጋለን።
0: ይህን ያለንበት ዘመናዊ ቴክኖሎጂ ካሜራዎችም የቪዲዮ በየቦታ በተለያዩ ቦታዎች ይገርማል፣ በየጎዳናዎች በየከተማ ውስጥም ሆነ በአውራ ጎዳናዎች ላይ ተተክለዋል። ይህንን ጥፋተኛው አሽከርካሪ ማንኛው ነው የትኛው ሾፌር ነው ብሎ ለማየት ነው። እንግዲህ አሁን አብዛኛው ሁላችን መኪና እናሽከረክራለን። አሁን በየመንገዱ የትራፊክ ህግ አለ አደለ ወርቅነሽ? በመንገዱ ዳር ደግሞ ለሰዓት ስንት ኪሎ ሜትር ነው ማሽከርከር ያለብሽ? 60 ኪሎ ሜትር ከሆነ 60፣ 80 ከሆነ 80፣ ከዛ በላይ ከልክ ባለፈ መኪናን ማሽከርከር ዝሮ ዝሮ ወይም ሰው ይጎዳል፣ አለያ ደግሞ እሱ ራሱን እያጠፋ ነው የሚገኘውና በዚህ ላይ ትኩረት ማድረግ በጣም አስፈላጊ ነው።
1: በተቻለ መጠን በጣም እንግዲህ ለዛ ነው ነው እንደው ያልታወጀበት ጦርነት ነው ምንለው ከባድ ነው ችግሩን ለማስቆም እንዳልከው ሰው ምን ያህል ቢቀጣም የፈለገ ካሜራ ምን ያህል ካሜራን በየመጎዳናዎች ቢገጠሙ ችግሩ ግን እየባሰ ነው እንጂ እየተሻለ ሲመጣ ላይየንም እንደው ካመት አመት በዚህ አደጋ የሞተ ሰው ቁጥር ከፍ ያለ አደጋውም እየተበራከተ ነው የመጣውና እውነትህን ነው ጥንቃቄ ቢደረግ መልካም ነው እንላለን
0: እሺ
1: ወደ ሚቀጥለው ዝግጅት እንለፍ መሸጋገሪያ ሙዚቃ

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ሻያው አሁን ደግሞ ወደ ሳምንታዊ ትምህርት ፕሮግራማችን ነው ምናልፈው። እንግዳ አለን ባለሙያ፣ እንግዲህ በዚህ በትምህርት ዙሪያ ማብራሪያ የሚሰጥ ባለሙያ መስመራችን ላይ ይገኛል።
1: ናው ከዋናው የመቀመጫው ኢየሩሳሌም ሆነው በትምህርት ሚኒስቴር ጽህፈት ቤት ነው። አዎ እንግዲህ በዚህ በኢትዮጵያ ዩዲያን ማህበረሰብ በትምህርት ማህበር ኃላፊ ነው በአገር አቀፉ ላይ። እንግዲህ በቀጣይነት
0: ትምህርት ሚኒስቴር እንግዲህ በርካታ አመታትን አገልግሏል በተቆጣጣሪነት። እውነት ስልጣኑን አንዳንዴ አሟልተን አንጠራም ብዙ ቃለ መጠይቅ እናደርግላቸውን ሰዎች፣ ግን ያው እንግዲህ ሰፊ ነው አድማጮች እንዲያውቁት። ለማንኛውም አቶ ማሩ አስማረ ስልክ መስመራችን ላይ ይገኛል። ወደሱ ነው የምናልፈው። ጤና ይስጥልን አቶ ማሩ፣ እንደምን አለ?
2: ጤና ይስጥልኝ ወይዘሮ ወርቅነሽ እና ኢሳያስ፣ ደህና ናችሁ ወይ?
1: በኦሪጂናል ስሜ ጠራ በኢሳያስ በኦሪጂናል አብሮ አደግ። በጣም ጥሩ ነው፣ ደስ ይላል ማሩ። አዎ ነበር የምንሳሳቅበት ነበረ። አየር ላይ በትምህርት ላይ በሌላ የሳቅና መዝናኛ ፕሮግራም ላይ ነው አንድ ቀን የምንነጋገርበትና እንኳን አደረሰ ለስኮት አመት በዓል።
2: እንኳን ለዳስ በዓል በሰላም አደረሳችሁ። እንኳን አደረሰ ሁላችንም።
0: እናመሰግናለን። እንኳን አደረሰህ። እንግዲህ ዛሬ በትምህርት ዙሪያ ነው፣ በተለይ በእኛ ማህበረሰብ ዙሪያ ነው ትኩረት የምናደርገው። ያው የሚያዳምጡን እኛ ማህበረሰብ ስለሆኑ በአማርኛም ስለምንነጋገር እንደው በትምህርት ዙሪያ ያለው ችግር በአጠቃላይ በተማሪዎች እና በመምህራን መካከል ስላለው ግንኙነት ተማሪዎች በተለይ ደግሞ አሁን ችግር ከባድ ችግር እየሆነ የመጣው የማንበብ ልምድ አለመኖር ብዙ ችግሮች ይነሳሉና በወላጆች ድርሻ ዙሪያ ብንወያይ ብለናል። ዛሬ ወላጆች ምን ማድረግ አለባቸው? ምን ትላለህ አቶ ማሩ?
2: በጣም ቆንጆ ርዕስ ነው በእውነት። ብዙ ጊዜ ይሄ ርዕስ ተነስቷል ብዬ አስባለሁ። በተለይ ደግሞ በባለሙያዎች በየትምህርት ሚኒስቴር፣ በየትምህርት ቤቱ፣ በአካባቢው፣ በየአውራጃው አሉ። እነሱም ደግሞ የተሻላቸውን ነገር ያደርጋሉ ብዬ እገምታለሁ። ነገር ግን በአጠቃላይ አሁን እኔ አማካኝ እድሜን ወስጄ ይህ ነዋር ወይም ወጣት የምንለውን ብመለከት ደስ ይለኛል። ማለት የጉርምስና እድሜ ትልቅ ለውጥ የሚታይበት የህይወት ዘመን ነው በተማሪዎች ላይ ማለት ነው፣ በተማሪዎቻችን ላይ፣ በልጆቻችን ላይ እና ወጣቶች በራሳቸው ጊዜ ወይም ተማሪዎች ነጻነታቸውን ይፈልጋሉ፣ ያዳብራሉ። የግልና የማህበራዊ ማንነታቸውን ደግሞ መገንባት ይፈልጋሉ። እንግዲህ ይህ ሲሆን በእያንዳንዱ ወጣት የተለያየ ስሜት አለ። በጓደኞቻቸው በማህበረሰቦቻቸው ውስጥ ያላቸውን ቦታ ለማግኘት ሙከራ ያደርጋሉ። ስለዚህ ባህሪያቸው በቤትና በውጭ አካባቢ ሊለያይ ይችላል። አሁን እኛ ብዙ ጊዜ ቤት ውስጥ ልጆቻችን ዋይ በጣም ጥሩ ልጅ ነው፣ አንገቱን የደፋ ነው፣ ደስ የሚል ልጅ ነው፣ ታዛዥ ነው የምንለው ልጅ ከውጭ ከጓደኞቹ ጋር ወይ ደግሞ ለውጭ ላለው ህብረተሰብ የሚያሳየውን ጸባይ ላናውቅ እንችላለን፣ እንደ ወላጅ ማለት ነው። ስለዚህ ሁለቱን ነገሮች አያይዞ በመመልከት በጣም ጥሩ ነው። በትምህርት ቤት የሚታዩ ችግሮች፣ አንዳንድ ተማሪዎች የትምህርት ቤት ደንቦችን፣ መመሪያዎችንና አጠቃላይ የአስተማሪዎችን ስልጣን ለመቀበል ይቸገራሉ። ይህ ከምን መጣ? ብዙ ጊዜ ለብቻ ልንነጋገርበት የሚያስችል ርዕስ ነው። እንዴት እዚህ ሊደርስ የሚቻለ? ምክንያቱም ምናልባት የወላጆች ድክመት ሊሆን ይችላል፣ የአካባቢ የሚያድግበት አካባቢ ችግር ሊሆን ይችላል። ግን ራሱን ችሎ ደግሞ ጥናት የሚያስፈልገው ነገር ነው። ይህ ክርክር ተማሪዎች የመምህራንን ደንብ ወይም አስተማሪዎችን ያለመቀበል ሁኔታ ረብሻ ሊገልጽ ወይም ሊያመጣ ይችላል። ይህ ደግሞ የጓደኞች ግፊት አለ። አንድ ልጅ ብቻውን ምንም ነገር ሊያደርግ የሚችለው ነገር የለም። ቡድን አለ። የቡድኑ ተቀባይ አባል መሆን ይፈልጋል ያ ልጅ። በዚህ እድሜ በጣም ጠንካራ የሆነ ፍላጎቱን የመግለጽ ጸባይ የሚታይበት ጊዜ ነው ማለት ነው። አንዳንድ ጊዜ
1: የጊዜ እድሜ የጉርምስና ጊዜ ትኩስ ኃይል ነው። እድሜውን በለው ከ16 17 18 እንደው ከ19 ትንሽ 16 ዓመት ዝቅ በል እንጂ ይጀምራል ጉርምስና። ወንዱም የሴቷም የቁንጅና ጊዜ ነው። አሁን በጸጸባያቸው ይቀያየራል፣ ተጽዕኖ ያሳድራል። አሁን ከባህል ጋር በተያዘ እንግዲህ በሀገረ ኢትዮጵያ የነበረው ባህል ምንድን ነው የነበረው? ወጣት ሚስት ለማግባት ሲፈልግ ወላጆችም ዝምድና ቆጥረው ዘመድ ነው አይደለም ተብሎ ከተጣራ በኋላ ያው ለመዳር እድሜው ሲደርስ ነው እንጂ የሚሆነው። እዚህ ግን እንደዚህ አይነት ነገር የለም። እና እነዚህ ተማሪዎቹ ወጣቶች ለምሳሌ ጎርማሳም ቆንጆ ሴት ጓደኛዋን ደግሞ ወደ ቤት ይዞ ለመምጣት ይሞክራል። እንዴት ይቀበለው? ከወላጆች ምን ይጠበቃል?
2: ይህ ነው አሁን ቅድም ከጀመርኩ ጋር ይዤ ብናገር፣ አንዳንድ ጊዜ ተማሪው ከራሱ እሴትና ፍላጎት ጋር የማይስማማ ነገር እንኳን በጓደኞቹና በአካባቢው ተጽዕኖ ሊያደርገው ይችላል። አሁን የኛ ልጆች ብዙ ጊዜ እንደዛ አያደርጉም ነበር። ነገር ግን አሁን እያደጉ በመጡ ጊዜ ህብረተሰባችን ደግሞ ከሌላው ህብረተሰብ ጋር በባህልና ወግ በተቀላቀለ ጊዜ የሚያየው የሚማረው እና የሚወስደው ይሄ ነገር ስለሆነ ወጣቱ ይሄን ያደርጋል። ከወላጆቹ ጋር ክርክር ሊፈጥር ይችላል፣ ያልሆነ ሀሳብን ሊቀርብ ይችላል። ነገር ግን እሱ የሚመለከተው በአካባቢው የሚያያቸው ነገሮች፣ ጓደኞቹ የሚያደርጉት ነገሮች ተጽዕኖ ስለሚያደርጉበት ይሄን ነገር ለማስተካከል በጣም ከባድ ነው። ሆኖም ግን እንደ ወላጆች ጥንካሬ ይወሰናል። ሌላው ጓደኛን ይዞ ስለመጣ ወይም ደግሞ አስቀድሞ ጓደኛን ስላስተዋወቀ ይህ በእኛ ወላጆችም ላይ ቅሬታ ሊፈጥር የሚገባ ጉዳይ አይደለም። ምክንያቱም ይህ አጠቃላይ በእስራኤል ሀገር የማህበረሰቡ አንዱ ባህል ስለሆነ ማለት ነው። ነገር ግን ቅድም እንደጠቀስከው ጉርምስና አሁን ከአስራ ስድስት እና አስራ ሰባት ዓመት የሚለው አይደለም። እኔ የምመለከተው አሁን ከአስራ ሶስት ከአስራ አራት ዓመት ጀምሮ ካሉት ወጣቶች ጋር ነው። ምክንያቱም ማህበራዊ ሚዲያ ስልክ ከወጣቶች ህይወት ጋር አንድ አስፈላጊ ክፍል ሆኗል እና ከጥቅሞቹ በተጨማሪ የትኩረት መበታተን፣ ግላዊነትን ማሳደግ፣ ጥሰትን ማምጣት፣ ማግለል፣ ጎጂ ይዘቶችን ማሰራጨት የሚያዩት በማህበራዊ ሚዲያ ስለሆነ እነኚህ ነገሮችም ተጽዕኖ አላቸው። ስለዚህ ወላጆች ትኩረት ማድረግ ያለባቸው እነኚህ እሱ የሚያያቸው ሚዲያዎች ምንድን ናቸው፣ የሚወጣቸው ጓደኞች እነማን ናቸው፣ ብዙ ጊዜ ትኩረት የሚሰጠው ለምን ነገር ነው የሚለውን ግን ከታች ጀምረው እየተከታተሉ ማወቅ ያለባቸው ይመስለኛል። ያ ሲሆን ልጁ ራሱንም ከባህል ጋር አስተካክሎ ለወላጆቹም ደግሞ መልካም ነገር የሚያደርግ ይሆናል ብዬ አስባለሁ።
0: አዎ ወላጆች አሁን ያው ስለኛ ማህበረሰብ ስለሆነ የምንነጋገር ይሄን የማድረግ ልምዱ አቅሙ ብዙ አይደለም፣ የኛ የሚበረታታም አይደለም። እንደምናውቀው ልጆች ትምህርት ቤት ደርሰው ከመጡ በቂ ነው ለአብዛኛው ወላጆች። አብዛኞቹ ምናልባት ጥረት ያደርጋሉ። አዎ የልጆች ደግሞ እንደዚህ አይነት ክትትል ካልተደረገላቸው ተስፋ መቁረጥ፣ ትምህርቱ እየከበደ ይመጣል፣ ወደ ማህበራዊ ነገሮች ማዳላት ይመጣል። ያው የሚቀላቀሉ አይነት ቡድንም ጥሩ ቡድን የሚባል ላይሆን ይችላል፣ ልጆች ችግር የሚፈጥር ሊሆን ይችላል። እና ልጆች ወደ አልተፈለገ አቅጣጫ ነው በአብዛኛው የሚሄዱት። እንደተባለው የወላጆች ጥረት አለመኖር ነው እንግዲህ አብዛኛውን ለችግሩ የሚያጋልጣቸው። እና እንደው ወላጆች በተቻለ መጠን ምን ያደርጉ? እስኪ ስለ ወላጆች እንነጋገር።
2: ወላጆች ከመጀመሪያ ጀምሮ ልጁ ከመደበኛ ትምህርት ቤት ከመዋለ ህጻናት ወጥቶ ወደ መደበኛ ትምህርት ቤት ከሄደበት ጊዜ ጀምሮ አሁን ብዙ ጊዜ ነጮች ብዙ ልጆቻቸው ስኬታማ እንዲሆኑ ጥረት የሚያደርጉት ምንድን ነው? ለልጆቻቸው በጣም ጠቃሚ የሆኑ እና ስሜታቸውን ሊስቡና ሊያስተካክሉ የሚችሉ በጣም ብዙ መጽሐፍቶች አሉ። እነኚ መጻፍቶች በመግዛት ደረጃ የማንበብ ልብ እንዲኖረው ከቤት ከመኝታ ቤቱ በማስቀመጥ ከዛ በኋላ ደግሞ ስንት ሰዓት ማንበብ እንዳለበት በቀን ወስነው ያን ሰዓት እንዲጠቀምበት በመቆጣጠር ሁለተኛ ደግሞ መምህር የሰጠው የቤት ስራ ካለ ያን የቤት ስራ በትክክል ሰርቶ መጨረሱን እነኚ ነገሮች ካዳበሩና ብዙ ወላጆቻችን አውቃቸዋለሁ እንታወቃለን ታሪክን የማንበብ መጽሐፍ አንብቦ የማስተኛት ወይም ደግሞ ሲሰለቻቸው ቁጭ ብሎ ጠረጴዛ ዙሪያ በሆነ ርዕስ ላይ የመወያየት ልምዱ የለንም። ቢሆንም ግን አቅሙ ያለን ምንድነው መጽሐፍቶችን ከጎረቤትና ከአዋቂ ሰዎች በመጠየቅ ለልጆች ይጠቅማሉ ብለን የምናስባቸውን ነገሮች አዘጋጅተን ያንን ነገር ግን በተግባር እንዲያደርግ ልምድ እንዲወስድ በቀን የተወሰነ ሰዓት 40 ደቂቃ 1 ሰዓት 2 ሰዓት አንብቦ ካለው ከትምህርት ቤት ዕውቀት ላይ የበለጠ ደግሞ እንዲያዳብር ማለት ነው። ለምሳሌ አንድ ምግብ ሲሰራ የተለያዩ ቅመማ ቅመሞችን እንደምንጨምርበት በትምህርት ቤት የተለያዩ መምህራን የተለያዩ ሙያዎችን በሚገባቸው በ40 ደቂቃ በአንድ ሰዓት ውስጥ አስተምረው ይልካሉ። ለሰላሳ ልጅ በክፍል ውስጥ ማለት ነው ለሁሉም እኩል ያስተምራሉ። ነገር ግን ሁላችንም የማስችሎታችን አንድ ስላልሆነ ያንን የበለጠ ለማዳበርና በግልጽ አንድ ላንድ ደግሞ ለመረዳት እንድንችል መጽሐፍቶችን መግዛት አብሮ ትንሽ መቀመጥ የተሰጠውን ሰዓት በትክክለኛ ማንበቡና ለማንበቡ መቆጣጠር በዚህ መልኩ ነገር ልጆችን እናስተካክል እንችላለን ብዬ አስባለሁ። ሁለተኛው እና ዋናኛው ደግሞ ውጪ ለጓደኛዬ ጋር ነኝ ብሎ በሚሄድበት ጊዜ ማን ጋር እንደሚሄድ ጓደኛው ማን እንደሆነ ማወቅ ምን ሲገናኙ ምን እንደሚያደርጉ ማጥናት ይህ ከህይወታችን ጋር የተያያዘ አንዱ የስራ ኃላፊነታችን ሊሆን ይገባል በወራችን ዘንድ። ምክንያቱም እኛ ጋር ምንድነው ትምህርት ቤት ሄደ ተመልሶ መጣ በሰላም ከዛ በኋላ እስከ ነገ ጠዋት ድረስ የሚያደርገውን ነገር ምናቀው ነገር የለም። ከዛ በኋላ ደግሞ ምሽት ከትምህርት ቤት ከተመለሰ በኋላ ጓደኞች ጋር ነው ብሎ ሄደ የት እንደሄደ ጓደኞቹ እንደማን እንደሆኑ ምን እንደሚሰሩ ተከታተው የሚቆጣጠር ወላጅ ያለ አይመስለኝም። ብዙዎቹ ላይታችሁ እንደሆነ ወላጆች የት እንዳሉ ስራ ቦታ ሆነው ነጮች ለምሳሌ የሚያደርጉት እኛ ጋር በስራ ቦታ ደውለው አሁን ምን እየሰራ እንደሆነ አሁን ሰዓቱ የምን እንደሆነ ይነጋገራሉ በስልክም። ከዛ በኋላ ያ ልጅ ግዴታ እንደ ልምድ ይወስደውና ራሱን በማዳበር ደረጃ የወላጆችንም ህግ በመጠበቅና ወላጆችን በማክበር እድገቱ ይዳብራል ብዬ አስባለሁ።
1: መምህር ማሩ በእውነትም ማንኛውም ወላጅ መቼም ልጁ ስኬታማ ጥሩ ውጤት ጎበዝ ተማሪ እንዲሆን አኩሪ እንዲሆን ለሀገር ጠቃሚ ልጅ እንዲሆን ሁሉም የሚፈልገው እና ግና እዛ ላይ ሲታሰብ ተማሪዎች ወደ ትምህርት ቤት ይሄዳሉ ወደ ትምህርት ቤት ሄደው ቅድም ቡድን አለ ቡድኖቹ መካከል አንዱን ተማሪ ለማጥቃት ሆን ብለው ለማግለል አላስፈላጊ የሆነ ድርጊት ይፈጽማሉ እና በዚህ ምክንያት እንዲያው ሁሌ ወደ ትምህርት ቤት እንዲያው እየሳቀ በደስታ የሚሄደው ተማሪ ይህን ምክንያት በሚያጋጥበት ጊዜ ተጽዕኖ ያሳድርበታል። አሁን ወደ ቤት በሚመለስበት ጊዜ ቀጥታ ይደበርና ከክፍል ውስጥ ቁጭ ብሎ ያዘወትራልና ይህ የመሳሰለ ክስተትን በተመለከተ ከወላጆች ምን ይጠበቃል?
2: በጣም ቆንጆ። አሁን ቅድም የተናገርኩት ነገሮች ተግባራዊ የሚያደርግ ወላጅ በቀጥታ ልጁ በትምህርት ቤት ውስጥ የተለየ ነገር ሲፈጠርበት ለወላጆቹ ለእናቱ ለአባቱ ለወን ታላቅ ተላላቅ እህቶቹ ለወንድሞቹ ይናገራል ብዬ ገምታለሁ። ማንኛውም ትምህርት ቤት ምክንያቱም የማግለል ሁኔታ አለ ከመገለል ደግሞ ወደ ከትምህርት ወደ ኋላ የመሸሸትና ደካማ የመሆን ሁኔታዎች ይከሰታሉ ማለት ነው። ይህ እንዳይሆን በእውነት ትምህርት ቤት በአጠቃላይ ምን ያደርጋል? የግል ግንኙነቶችን እንዲፈጠሩ ያደርጋል። ደንብና ሕግን ያስቀምጣል። ትምህርት ቤት ከሆነ ማለት ነው። በአስተማሪና በተማሪ መካከል ግንኙነት መፍጠር መቻል አለበት። ስለዚህ ልጃቸው ከመምህሩ ጋር ወይም ከመምህሯ ጋር ምን ያህል ግንኙነት እንዳለው መምህሯ ምን ያህል እንደምታውቀው ማረጋገጥ መጠየቅ ከዛ ግልጽና የማይለዋወጥ ደንቦችን ትምህርት ቤት ስለሚያስቀምጥ እነኛን ደንቦች መከታተል ያስፈልጋል። ተማሪዎች ደግሞ በትምህርት ቤት አሁን ሁሉም ተማሪዎች ሀሳባቸውን እንዲገልጹ እድል መስጠት ያስፈልጋል። ይህ ልጅ ከዛ ተሳታፊ መሆኑንና ከተሰጠው ድል ደግሞ አብሮ እኩል እንደተማሩት ጥራት የሚያደርግ መሆኑን ማረጋገጥ ያስፈልጋል። ከዛ ተማሪው ባለው ስኬት ባለው ችሎታ ባለው አቅም ማበረታታት አስፈላጊ ነው። እኛ ጋር አንዳንድ ጊዜ ስድብ አለ፣ አንዳንድ ጊዜ ቁጣ አለ፣ አንዳንድ ጊዜ ወይ አንተ ድሮስ የሚባል ነገር አለ። ይሄ ሳይሆን በግልባጩ ባለው ባመጣው ስኬት ላይ ማበረታታት ማለት ድጋፍ መስጠት እስንሶቶችን ብቻ ሳይሆን ደግሞ የሰራቸው መልካም ነገሮች ማጎልበት ጎልቶ እንዲወጡ ማድረግ ያን ጊዜ ልጁ የበለጠ ለመስራት ጥረት ያደርጋል ማለት ነው። እና በዚህ ሁኔታ ነው ልጁ የት ላይ እንደደረሰ የሚታወቀው። ነገር ግን ከትምህርት ቤት እያገለሉት ከሆነ ጓደኞቹ አሁን በሚዲያ ምክንያት ቀድሞ ተነጋገርኩት በሚዲያ የሚያዩትን የሚሰሙትን ያን የማያደርግ ልጅ ከሆነ ያገሉታል፣ ይጠኑታል፣ ያሸሹታል። ጓደኛ በሌለው ጊዜና የሚያቀርበው እንደሌለ ሲያውቅ ልጁ ትምህርት ቤት ደርሶ ሊመለስ ይችላል። ነገር ግን በትክክል አልተማረም፣ ደካማ ነው አእምሮውና ሐሳቡ፣ የጓደኞቹ ጥላቻ ነው ትዝ የሚለው። ይሄን ነገር ወላጆቹ ቀድመው ነቅተው ሲያበቁ በትምህርት ቤት ውስጥ ያለውን ችግር በጓደኞቹ መካከል ያለውን ችግር መፍታት ካልቻሉ ከዳበረ ከዛ በኋላ ለመመለስ በጣም አስቸጋሪ ነው የሚለዋል።
0: ጥሩ ያው በጣም
1: በእውነት በዚህ ሰፊ ባለው በቀጣይነት የምንመለከተው ርዕሰ ጉዳይ ነው የሚኖረው እና ለሰጠው ገለጻ መምህር ማሩ አስማረ በጣም እናመሰግናለን።
2: እኔም ይህን ጥያቄዎች እንዳበራ ድል ስለሰጣችሁኝ በጣም አመሰግናለሁ።
0: እሺ ሙአዲም ለሲምካ መልካም በዓል እናመሰግናለን።
2: ዛራባ መልካም የደስ በዓል ይሁንልን። ከዳ
1: እሺ ወደ ቀጣይ ስናልፍ እሺ ወርቅነሸት ወደ ወዘሮ ጎንደሪት ያለው በእውነት በመደበኛ በማህበረሰቡ በዚህ ሚዲያ በዚህ ሬዲዮ አስተያየት በመስጠት ረገድ በጣም ወደፊት የቀደመች ናት። በጣም እና ምን በተመለከተ መስመር ላይ ወዘሮ ጎንደሪት ጤና ይስጥልን።
3: አቤት ጤና ይስጥልኝ። እንደምን አላችሁልኝ? አጠቃላይ የሬዲዮ አሰራጮች ለህዝባችን ጠቃሚ ምክሮችን የምታቀርቡ ወንድሞቻችን ሰላም ብያለሁ። ሀግ ሰሚያህ ሞዲም ለሲምካ ሀግ ሲኳት ሰሚያህ ባለመጸለት ሰሚያህ
1: እጅግ በጣም እናመሰግናለን። የከርሞ ሰው ይበለን፣ ቡራኬውን ተቀበን። ለአዲስ አመት በሰሞን መቼም በዩዳያን ሃይማኖት ስናከብር ሰነበትን። ለሚቀጥለው አመት በሰላም ያገናኝ ያድርሰን። እና አሁን ከዚህ ጋር በተያያዘ ወይዘሮ ጎንደሪት የወላጆች እናት ነሽ፣ በትምህርት ላይ ያተኮረ ነው ቃለ ምልልስ ያደረግን ያለን ልጅ የልጅ አስተዳደግን በተመለከተ ያለሽን ምክር ለህብረተሰባችን ምን ይመስላል?
3: እሺ እንግዲህ በጣም በመጀመሪያ ደረጃ እሷ ምክር ትሰጣለች ወይም ደግሞ ካላት ልምድ ታካፍላለች ብላችሁ ለዚህ ስላሰባችሁኝና ስለወሰናችሁኝ ምስጋና የከፍ ያለ ነው። ከዛ ባሻገር በመጀመሪያ ለሀገራችን ሰላም፣ ለህዝባችን ሰላም፣ ለወታደሮቻችን መንግስቱን ከመንግስት አስማምቶ አገሪቱን ሰላም አድርጎ እግዚአብሔር በጆሮችን የምንሰማውን በአይናችን ያሳየን። ይኸው የምንሰማው የመኪና ግጭት፣ የእርስ በርስ ጦርነት ወዘተ ወዘተ የሚለውን እግዚአብሔር ያቀልልን እላለሁ በመጀመሪያ ደረጃ። ይሄ የዘላለም ምኞቴ ነው፣ የዘላለም ጸሎቴ ነው። የነጻ ፍቅር፣ የነጻ መግባባት፣ የነጻ መመሳሰልን እግዚአብሔር ይስጠን እላለሁ። ምክንያቱም ሀገራችን በተደጋጋሚ የጠፋሽው የፈረሰሽው ህዝባችን የተበተነ በርስ በርስ ጥላቻና በነጻ ጥላቻ ነው። በነጻ ፍቅር ቢሆን ኑሮ ሁላ ችግር አይደርስብንም ነበር እና እግዚአብሔር የነጻ ፍቅር ይስጠን እላለሁ።
0: እናመሰግናለን። አዎ እንደው አስተያየት እንድትሰጪ በዛውም ትንሽ የተወሰነ ሰምተሽ ከሆነ ስለ ትምህርት ስለነበረ ፕሮግራማችን ከአቶ መምህር ማሩ ጋር ነው የጠየቀሽ። በዋነኛነት ስለ አመት በዓሉ ነው የምንወያየው ከአንቺ ጋር።
3: እሺ እንግዲህ ስለ ልጆቻችን አበባን ስንተክለው መጀመሪያ ውሃ ጠጥተን ተንከባክበን ስናሳድገው ነው አበባም ሆነ የእህል ዘርም ሆነ ስር ሰዶ አፍርቶ ፍሬውን የምናነሳው ወይስ እንደፈለገ ብለን እንደፈቀደ ብለን በትነን ስንተወው ነው ፍሬ የሚያሳየን? ልጆቻችንም እንደዚሁ ልጆቻችን እነሱ ፈልገው አይደለም የሚመጡት። ከማን እናት ከማን አባት እንደሚፈጠሩ ምርጫ ኖሯቸው አይደለም የሚመጡት። እግዚአብሔር ከመረጠላቸው ማህፀን እግዚአብሔር የበተነውን ዘር ሆኖ ነው የሚበቅሉት። ስለዚህ ከመጀመሪያ ከኔ በፊት ልጆቼን ካልኩ ለልጆቼ ለልጆቻችን ምቅድሚያ የምንሆነው እኛ ነን። አሁን ማነጋገር ማወያየት መጠየቅ ብሏል አስተምህራችን። ልጆቻችን ልንጠይቃቸው ፍቃደኛ የሚሆኑ የምንጠይቃቸው ነገር ሳይደብቁ የሚነግሩን ከህፃንነታቸው ከመዋለ ህፃናት ጀምረን ጓደኛ ስንሆናቸው ነው። ከመዋለ ህፃናት ጀምረን ጓደኛ ካልሆናቸው ግን እንኳን ከ11 አመት ከ12 አመት ከ5 አመት ከ6 አመት ከደረሱ ወደ ኋላ የነበረው ነው ዞሮ የሚያስቡ። እስካሁን የት ነበርና ምን ብላይ ነበረች ምን ብሎ የነበረ አንደኛ በእውነት ለመናገር ብዙ ጊዜ ከልጆች ጋር ተቀምጦ የሚወራበት ጊዜ ሰዓት የለም እንደምናየው ማለት ነው እንደምንመለከተው።
0: አዎ ለወላጆች ጊዜ የለም።
3: አዎ ልጆች ማልዳ ከትምህርት ቤት ወጥቶ ይዘወጡ ከትምህርት ቤቱ ይግቡ አይግቡ እንኳን እስኪ እንደው ጥያቄ ልጠይቅ ወርቅነሽዬ፣ አሁን ያስተማሪዎችን የዳይሬክተሮችን ስልክ ቁጥር የምናውቀው ወላጆች ስንቶሻችን ነን? ለሄዱን ታዩ ስልክ ቁጥሩን አውቀን ደውለን ልጄ እንዴት ነው ብለን የምንጠይቅ ወላጆች ስንት ነን? ልጆቻችን እኛ ስንንከባከባቸው ባንሄድም እኮ ስልክ ደውለን ዛሬ ልጅ በሳት እኛ ከደውልን እኮ ልጆቻችን ሲቀሩ ደውለው ልጅ አልመጣም ዛሬ መሆኑ ነው ብለው ይጠይቁናል። ያ ካልሆነ ግን መቼ ይቅር መቼ ይምጣ ስለማያውቁ ወላጆች አስተማሪዎች እንዴት አይሰጣቸውም? ምክንያቱም ያየሁትንና ያሳለፍኩትን ነው። እኔ ራሴ ምን ጊዜም እንደምታውቁት ራሴን ድጉማ አድርጌ ራሴን ምሳሌ አድርጌ መናገር ነው የምፈልገው። ገሌ እኮ እንደዚህ አድርጎ ነበር ገሌ እኮ እንዲህ አድርጋ ነበር ማለት አልፈልግም። ስለ ራሴ ግን ሳይ ማለት ነው። አሁን ልጆች አሰፋት ወሬም ወረቀት ሲሰጡ አመተው ለወላጆች አይሰጡም። ለምንድን ነው የማይሰጡት? ምን ጊዜም አይሄዱ ምን ጊዜም አይመጡ። ግን እኛ ወላጆች ደውለን ምን ነበረ ምን አለ ብለን የምንጠይቅ ከሆነ ወረቀት ሰተነዋል ደርሷችኋል ወይ ተቀብላችኋል አሁን ጊዜም አያነቡትም ሁል ጊዜም አያውቁትም ምን ልናደርግ እንሰጣችኋለን ነው የሚሉ። ግን አላውቀውም። አዎ
1: እኛ ወይዘሮ ኮንተሪት በቴክኖሎጂ መገናኛ በሰለጠነበት ሀገር ሁነን በእርግጥ እኛ በማህበራዊ ሚዲያ እንጠቀማለን ዋትስአፕ አሁን እንደ ባህላችን ቁብጻት ዋትስአፕ በቡድን በዘመዶቻችን በሰፈር ኑሯችን ራስን የቻለ ቡድን እንዳለ ታውቂያለሽ። እኛ ግን ወላጆች ትምህርት ቤቶች ወላጆችና አስተማሪዎች ደግሞ የራሳቸው የሆነ ቁብጻት ዋትስአፕ ሊገኝ ይገባል።
3: አለ ግን
1: መረጃ መተመለዋወጥ ይቻላል አይደል?
3: ይቻላል። ግን አሁን እኔ በእውነት ለመናገር አሁን ከዚህ ከዋሳቡ የመገናኛ ክፍል በቤት ሰፈር ሳለሁ አልነበርኩበትም አልደረስኩበትም። ልጆቼ ከወጡ በኋላ ነው ይሄ ነገር የመጣ። ግን አሁን የልጅ አለኝ በሱም እኔ እሳተፋለሁ ጨምሮ ይሄ ከዋሳቡ ተጨምሬ እሳተፋለሁ። ከዛ ለልጄ ደውዬ እንደዚህ ወረቀት ተጽፏል ምንድን ነው የተጻፈው ይውላታለሁ እኔ ባላነበው ማለት ነው። በሐሳቡ የተላከ ነገር አለ ምንድን ነው የተላከው አይተሽዋል? አረ ይማላየውትም ስትለ እዩ ምን እንደተላከ እዩ።
0: ያው ዘሮ ችግር አለ ወይ ማንበብ አይቻልም? ያው ኢብራሂም ማንበብ ማይችል ሰው ያነብም ወይ ደግሞ ማንበብ እየተቻለ ይረሳል መልእክቱ ደግሞ ከላይ ስለሚጫጫን ሆን ብሎሽ ካልተከታተልሽው ሳታዩ ብዙ መልእክት ያልፋል።
3: አዎ እኔ በእውነት ልንገራችሁ ካየሁት ሲያላየሁት ከሆነ ተመልሼ ወደ ላይ ወጥቼ አጫጭሮችን እረዳቸዋለሁ። የእውነት ለመናገር ጠርጥር ያሉትን እረዳቸዋለሁ። ከረዘመብኝ ግን ለልጆች አሳያቸዋለሁ። ይሄ ምንድን ነው እላቸዋለሁ። ቁም ነገር ካለው አዎ ይማ እንደዚህ ነው ይሉኛል። ዝም ብሎ ከሆነ ደግሞ ይማ እሺ ህይወት ነው ዘለል ለሁሉም ነው ለአንድ ሰው የተለየ የለም ምንም አይደለም ይሉኛል። እና ስለዚህ ወላጆች እናቶች ሆነ ቤተሰቦች ልጆቻችን አድገው ለቁም ነገር እንዲበቁ ነው የምንፈልጋቸው አይደለም? ተኝቶ እንዳለ ወጥቼ ሄዳለሁ መልሼ ስጋ ወይ ከቤት አላገኘውም ወይ ተኝቶ አገኘዋለሁ። ተኝቷል ብዬ ገብቼ ተኛለሁ። ያን አይደለም ለልጆቻችን ትኩረት ማድረግ ያለብን ከህፃንነታቸው ከመዋለ ህፃናት ጀምሮ ነው። አሁን ባለፈው ወደ ጽንጻሌት የመጣ ብዙ አወራችኝ ብዙ ነው የምላችሁ። እኔ ለእኔ ለወደ ጽንጻሌት እናቴ ነው የምላት። ምክንያቱም እናቴ ሆነሽ ለምንድን ነው የኔ አካሄድና የኔ አቀራረብ ነው። አረ እነሱ መምናባታቸው እንደዚህ ነው የሚያረጉና እንደዚህ ነው የሚሰሩን አይደለም። እኛ ግንባር ሆነን ተቀረብነ እነሱም ይረዱናል እነሱም ይደግፉናል።
0: እነት ነው ጎንደሪት እንግዲህ ያው የጊዜ ችግር አለብን ጊዜያችን ያለቀ ነው። አመት ባሉ እነት ነው በሌላም ጊዜ ነው ያይበታለን። አንቺ ብዙ ጊዜ አስተያየት ሰጫለሽ በዚህ ዙሪያ እነት ነው። ባሉ እንዴት ያሳለፍሽ ነው? እንግዲህ ቀረን 2 ደቂቃ ነው ለመሰናበት።
3: እግዚአብሔር ይመስገን ባሉ ፈጣሪ አምላክ መጨረሻውን ያሳምረው። ከአስተራይ ጀምሮ እስከ ዛሬ ድረስ በእውነት በአካባቢያችን በጥሩ እየተከበረ ነው ያለው። ትላንትና በኢየሩሳሌም ሄደን ነበር። የህዝማት የህዝብ ትል በእውነት ለማለም ነው ማለትሁ እግር መጣያ የለው።
0: ያው እንግዲህ ብዛቱን ለመግለጽ ነው ይሄን ቃል የተጠቀምሽው።
3: ብዛት ነው እንግዲህ አሁን ጥጫኖች በቃ መሬቱን ዝግት ሲያረጓት መሬቱ አይታይም። እንደዛ ነው የነበረው ህዝቡና እግዚአብሔር ጸሎቱ እየተሰማ ይሁን። በእኛም በአካባቢያችን ጥሩ በጥሩ እየተሰያው የሚዘክሩ ይዘክራሉ፣ ሰው ይጠራሉ። የተመቸው ሂዶ ይበላል፣ ያልተመቸው ካለበት ሎይ ቡራኪ ያቀርባል። እና አመት ባሉ እግዚአብሔር መጨረሻውን ያሳምረው። ያ አመት ባለ ለኛ ለኢትዮጵያ ቤተ እስራኤሎች የመጀመሪያችን አይደለም።
1: በጣም ግሩም ወይዘሮ ጎንደሪት አንድ ትዝታ አስተራይ ዮም ኪፑር የሚለው አስተራይ ሁሉ እያሉ ሃይማኖት መስ ደግሞ ጸሎትም ደግሞ የወፍ አይነት ነበረች። አስተሰሪ
3: ወፍ የምትባል ነበረች። እንዲያው ምን ይሏት ነበረ መሰለ ከኢየሩሳሌም ተነስታ ወደ እኛ ስንመጣ መንገዱ እያጠቆራት ሰውነቷ በርኖስ ነው የሚመስለው፣ እግሯ ደግሞ በቃ ደስ የምትል የሆኑ ሌላ ወፎች አሉ ተከታዮቿ፣ ሰራተኞቿ እነዚህ ገረዶቿ ናቸው ተብሎ ይጠሩ ነበረ። እና
0: ጎንደሪት ያው
3: አስተራይ ሊመጣ ሲል ነው የምትመጣ።
0: ያስተረው
3: እንደዚህ ባለመጸለፋ ያስተረው
1: ተቀምጣካው።
0: ጥሩ እናመሰግናለን። ጊዜያችን ስላለቀ ነው ሰዓት የለንም። አዎ
3: እና እግዚአብሔር ይባርካችሁ፣ እግዚአብሔር ይስጣችሁ፣ የከረመ ሰው ይበለን።
0: እናመሰግናለን ጎንደሪት።
1: አስተራይ ሁሉ ለዘላለሙ፣ አስተራይ ሁሉ ለዘላለሙ እያሉ ነበር።
0: ይሻያው ስርጭታችን እየተጠናቀቀ ነው። እናመሰግናለን። በምሽቱ ስርጭታችን እንደገና እንገናኛለን ከአድማጮች ጋር። እንግዲህ ለመምህር ማሩ አስማረም ለወይዘሮ ጎንደሪት ያለው ምስጋና ይድረሳቸው። መልካም ቀን ይሁንልህ ማዲም ለሲፋ።
1: እናመሰግናለን። መልካም የሱኮት አመት በዓል ይሁን። ለከረመ ሰው ይበለን።
0: ቴክኒክ ባለሙያችን ሮኔ እንደሃን ነበር። ሮኔ እናመሰግናለን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ። ክርስቲያን ክብራትና ክብራን አድማጮቻችን እንደምን አመሻችሁ። ማአዲም ለሲምካ እለቱ እንደ እብራያን ዘመን አቆጣጥር ዮም ሽልሺ ዩድ ሄት በትሽሬ ታፍሽን ፔይዛይን ሲሆን እንደ አውሮፓ ዘመን አቆጣጥር ሴፕቴምበር 29 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጥር ደግሞ መስከረም 29 ቀን ይቅርታ መስከረም 19 ቀን 2019 ዓመተ ምህረት ነው። የምሽቱ ስርጭታችን ነው ጀመረ። የቴክኒክ ባለሙያችን ዛፈር ሳሊም ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ከዛም ከተለያዩ አድማጮች ጋር ወቅታዊ ጉዳይ ቃለ ምልልስ እናካሄዳለን። አብራችሁን ቆዩ። አሁን የምሽቱን ዜና እነሆ። በቅድሚያም አርዕስተ ዜና። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በቅርቡ የሚካሄደውን ብሔራዊ ክነሴት ምርጫ ተከትሎ ጠላቶቻችን በእስራኤል ላይ ጥቃት ሊያደርሱ ይችላሉ የሚል የማስጠንቀቂያ መልእክት አስተላለፉ። የመከላከያ ሚኒስትር እስራኤል ካስ በውጭ ሀገራት የሚገኙ የሐማስ መሪዎች ጥቃት ኢላማ ናቸው በማለት ተናገሩ። ባሳለፍነው ሌሊት በሸኼማ አካባቢ በምትገኝ ጃሉድ በተባለች ሰፈር እስራኤላውያን በፈጠሩት ሁከት ጉዳት መድረሱ ተገለጸ። በነዳጅ ዋጋ ላይ የተፈጠረውን አለመረጋጋት ተከትሎ የገንዘብ ሚኒስትር በጸሬል ስሞትሪች ለቤንዚን የሚደረገውን የገንዘብ ድጋፍ ጊዜው እንዲራዘም ለመስሪያ ቤታቸው ባለሙያዎች ትዕዛዝ ማስተላለፋቸው ታወቀ የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በቅርቡ የሚካሄደውን ብሔራዊ ክነሴት ምርጫ ተከትሎ ጠላቶቻችን በእስራኤል ላይ ጥቃት ሊያደርሱ ይችላሉ የሚል የማስጠንቀቂያ መልእክት አስተላለፉ።
2: יש לנו סימנים של לקראת הבחירות, האויבים שלנו ינסו לתקוף אותנו. אז מכאן, מבסיס חיל האוויר, מהזרוע הארוכה של מדינת ישראל, אני מוסר לכם מסר. אל תתעסקו איתנו, לא עכשיו ולא בכלל. הזרוע הארוכה שלנו תגיע אליכם בכל מקום, בכל זמן.
1: ጠቅላይ ሚኒስትር ቢንያሚን ኔታንያሁ ባስተላለፉት መልእክት በቴል አቪቭ በሚገኘው የአየር ኃይሉ ካምፕ በጎበኙበት ጊዜ የምርጫውን ወቅት ተከትሎ ጠላቶቻችን ጥቃት ሊያደርሱብን እንደሚፈልጉ የሚያሳዩ ምልክቶች አሉ በማለት ከአየር ኃይላችን ካምፕና ከእስራኤል ረጅም ክንዶች እዚህ ላይ ሆኜ መልእክት አስተላልፍላችኋለሁ። መልእክቴም አሁንም ሆነ ሌላ ጊዜ ከነጭራሹም ከኛ ጋር አትግጠሙ። በማንኛውም ጊዜና በማንኛውም ቦታ የእስራኤል ረጅም ክንዶች ካላችሁበት ይደርሳል የሚል ነው ማለታቸውን ከደረሰን ዘገባ መረዳችለናል። ይህ በዚህ እንዳለ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በአስተላለፉት የማስጠንቀቂያ መልእክቱ ዙሪያ ዛሬ ምሽት የተወሰኑ የካቢኔ ሚኒስትሮችን ሰብስበው ይወያያሉ ተብሎ ይጠበቃል። ኔታንያሁ ከካቢኔ ሚኒስትሮች ጋር ስብሰባውን ከጨረሱ በኋላ እኩለ ሌሊት ላይ ከ

0: መከላከያ ሰራዊቱ ታጅበው ሌሊት ላይ ወደ ቤታቸው ሲመለሱ በተሰቡ መመለሱን የሚቃወሙ ከመቶ በላይ የሚሆኑ እስራኤላውያን ከጸጥታ ጥበቃ አካላት ጋር በፈጠሩ ግጭት 3 የድንበር ጠባቂ ፖሊሶች በቀላል ሁኔታ መቁሰላቸው ታውቋል። መከላከያ ሰራዊቱ የቱቫሲን ቤተሰቦች በአካላቸው በመከለልና በመከላከል ከሁከት ፈጣሪዎች ጥቃት ያዳኗቸው መሆኑ ተገልጿል። ሁከቱን የፈጠሩት እስራኤላውያን በቦታው ህንጻዎችንና ተሽከርካሪዎችን ማቃጠላቸውን መከላከያ ሰራዊቱ ባካሄደው ምርመራ አስታውቋል። የመከላከያ ሚኒስትር እስራኤል ካጽ በውጭ ሀገራት የሚገኙ የሐማስ መሪዎች የጥቃት ኢላማዎቻችን ናቸው በማለት ተናገሩ።
1: צהל חיסל הלילה בעזה את מחץ צפון הרצועה של ארגון הטרור חמאס כחלק משרשרת הסיכולים שמתבצעים כל העת נגד ראשי הטרור בעזה שמיועדים לפגוע ביכולות החמאס להוצאת מצווי טרור נגד כוחותינו. גם ראשי החמאס בחול על הכוונת. אסור שאף אחד מהרוצחים המתואבים האלה, שהיו חלק מרכזי מטבח השביעי באוקטובר, ימות בשקט במיטתו. זוהי חובתנו כעם וכמדינה.
0: የመከላከያ ሰራዊቱ ባሳለፍነው ሌሊት በጋዛ ሰርጥ ሰሜናዊ ክፍል የሐማስን ወታደራዊ አዛዥ መግደሉን ገልጸው ጥቃቱ አሸባሪው የሐማስ ድርጅት በእስራኤል ላይ ጥቃት ለመፈጸም ያለውን ኃይል ለማዳከም ታስቦ ተግባራዊ የሆነ ያለው እርምጃ አካል መሆኑን ተናግረዋል። እስራኤል ካጽ በተጨማሪም በውጭ ሀገራት የሚገኙ የሐማስ መሪዎችም የጥቃቱ ኢላማ መሆናቸውን ገልጸው እንደዚህና እንደ ህዝብና እንደ ሀገር የጥቅምት 7ቱን ጥቃት ዋና ቀናባሪ የነበሩ ጨካኝ ገዳዮች አልጋቸው ላይ ሆነው በሰላም ሞት እንዲሞቱ በጭራሽ አንፈቅድላቸውም ብለዋል። በነዳጅ ዋጋ ላይ የተፈጠረውን አለመረጋጋት ተከትሎ የገንዘብ ሚኒስተር በጸሪል ስሞትሪች ለቤንዚን የሚደረገውን የገንዘብ ድጋፍ ጊዜው እንዲራዘም ለመስሪያ ቤታቸው ባለሙያዎች ትዕዛዝ አስተላለፉ ተባለ። ይህ እርምጃ እንዲወሰድ የታሰበው ነገ ሌሊት ላይ የሚጨምረውን ከፍተኛ የነዳጅ ዋጋ ለማስቀረት ታስቦ እንደሆነ ተገልጿል። የኃይለ ምንጭና የመሰረተ ልማት ቢሮ ቀደም ሲል ባወጣው መልእክት ነገ እኩለ ሌሊት ላይ ራሳቸው ለሚሞሉ ሾፌሮች የ1 ሊትር ቤንዚን 95 ዋጋ 8 ሸቀል ከ27 አጎሮት እንደሚደርስና ይሄ ምስካሁን ከረበረው ከፍተኛ የነዳጅ ዋጋ መሆኑን አስተውቋል። የገንዘብ ሚኒስተር ጽፈት ቤት ባለስልጣናት በቤንዚን ላይ የሚደረገውን የገንዘብ ድጎማ መቃወማቸው የተገለጸ ሲሆን ሚኒስተር ስሞትሪሽ ግን በአንድ ሊትር ቤንዚን ላይ 50 ሳንቲም ግብር እንዲቀንስ ለተከታታይ 2 ወራትና ከምርጫው በኋላም እንዲራዘም ከወራት በፊት መፈረማቸው ተገልጿል። አሁን ተጨማሪ ድጎማ እንዲደረግ ትዛዝ ማስተላለፋቸው ከደረሰን ዘገባ መረዳት ይችላል። በጋዛ ሰርጥ ከጦርነት ከተካሄደ በኋላ እስራኤል በአለም አቀፍ ገጽታው ላይ የደረሰው ተጽዕኖ እንደተፈጠረ ተገለጸ። ዩቱ የተባለው ባንድ መሪ ቦኖ ሐማስ በጥቅምት 7 የፈጸመው ጥቃት እጅግ አስከፊ ድርጊት እንደነበረ ቢገልጽም የኦዝማ ይሁዲት ፓርቲ ሊቀመንበር ኢታማር ቤንጊቨር ስለ ጋዛ ሰርጥ ኗሪዎች በተናገሩት ንግግር በጥብቅ ተችቷቸዋል ተብሏል። ቦኖ ከሮሊንግ ስቶን መጽሔት ጋር ባደረገው ቃለ መጠይቅ ቤንጊቨር በጋዛ ሰርጥ ውስጥ የሚኖሩ አንዳንድ ሰዎች ሰው እንዳልሆኑ የመኖር መብትም እንደሌላቸው ተናግረዋል ብሏል። በቦኖ እምነት እንደዚህ አይነት ንግግር በይሁዳውያን ላይ ጥላቻ የሚያስደሳና የናዚ ባለስልጣን የነበረውን ሄንሪክ ሂምለርን ንግግር የሚያስታውስ ነው ማለቱም በዘገባው ተገልጿል። ሚኒስትር ኢታማር ቤንጊቨር የቦኖ ንግግር አጥብቀው የተቹ ሲሆን ለዚህ አስመሳይነት ምንም ገደብ የለውም ማለታቸውን ከደረሰን ዘገባ አመረዳችለናል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ3 ሸቀል ከ07 አጎሮት ሲመነዘር አንድ ዩሮ በ3 ሸቀል ከ48 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ። የአየር ጸባይ ነገና ከነገ ወዲያ ሐሙስ ቀዝቃዛማ ይሆናል። በተለይ በሰሜን እስራኤልና በባህር ዳርቻዎች አካባቢ በአንዳንድ ቦታዎች ዝናብ እንደሚኖርና አርብ በመካከለኛውና በደቡብ እስራኤል ሙቀቱ ይጨምራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ይችላል። የነገው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 24፣ በቴል አቪቭ 28፣ በሃይፋ 27፣ በቤት ሻን 32፣ በቤርሸባ 29፣ በኢላትና አካባቢዋ 34 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን ዜናው አበቃ። ወደሚቀጥለው ዝግጅት ለማለፍ አጭር የሙዚቃ ረፍት እናድርግ።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ባልደረባችን ጥላሁን መልኬ ስልክ መስመራችን ላይ ይገኛል። ወደስ ነው የምናልፈው። ጤና ይስጥልን ጥላሁን። ሙአዲም ነሲምካ ሀክሰሚያ
1: ጤና ይስጥልን ወርቅነሽ። ሰላም ለአንቺም ለአድማጮችም መልካም በዓል።
0: መልካም በዓል። እንግዲህ ሱኮት ላይ ሆነን የሱኮት እና የፔሳ በዓል ረዘም ያለ ነው ሙአዲም፣ ያው በመካከል ቀናት ስላለው ጥሩ ነው አይደል? እንዴት ነው
1: ይመቻል? አዎ በዓሉ ቆንጆ ነው። የአየር ጸባዩም ተጨምሮበት ብዙም ስለማይሞቅ ዜጎችም ወጥተው ሁላችንም ከቦታ ቦታ ስራ መስራት የሚፈልግ ይሰራል፣ ስራ የማይሰራ ደግሞ ረፍቱን በደንብ አንዳንድ መዝናኛ ቦታዎች እየሄዱ ችን ብርቅየዋን እስራኤል ምንወዳትን ሁሉም ከጫፍ ከጫፍ ይጎበኛል እና ስሜቱ አጠቃላይ ሁሉ በጣም ደስ የሚል ቆንጆ ነው።
0: ጥሩ። ወደ ሀገራችን የደህንነቱ ጉዳይ ደግሞ ስንመለስ ባሳለፍነው ሌሊት በይሁዳና ሰማሪያ አካባቢ በሸኬም ተብሎ የሚጠራው አካባቢ በተለይ በአንዲት የፍልስጤማውያን መኖሪያ ሰፈር እንግዲህ በዛ አካባቢ ይሁዳውያን ሰፈራዎችም አሉ ፍልስጤማውያን፣ አስቸጋሪ ነው። በእንደዚህ አይነት ቦታዎች የተፈጠረው ግጭት ከጊዜ ጊዜ እየተባባሰ እየመጣ ነው። ባሳለፍነው ሌሊት የነበረው ግጭትም የከፋ እንደሆነ እያየን ነው። እንዴት ነው? ምን ይመስላል ያለው ሁኔታ?
1: አዎ ማለት ያገረሸ መስሎ ይታያል ወርቅነሽ፣ ፍራቸው አለ። ምክንያቱም እስራኤል መከላከያ ኃይሉም ሆነ በመንግስት በኩል ምናልባት ጠላቶቻችን እንደተጎራብተውን የሚኖሩት ፍልስጤማውያን ሽብር ፈጠራ ድርጊት ሊጀምሩ ይችላሉ፣ ማለት ሙከራውን ይሞክራሉ፣ ግን ከዛ የባሰ አመፅ ሊያነሱ ይችላሉ የሚለው ስጋት እንዳለ ሆኖ እራሳችን አብራካችን የወጡት ይሁዳውያን እዛ አካባቢ የሚኖሩት ሁሉን ማለት አይደለም፣ ከፊሎቹ ደግሞ ቁጥራቸው ደግሞ ከጊዜ ጊዜ እየጨመረ ሄዷል። እነሱ በፍልስጤማውያን ላይ የሚያደርሱትን የሽብር ፈጠራ ድርጊት ስንመለከት ከጊዜ ጊዜ አንገብጋ በጣም በጣም በሚገርም እዚህ ውስጥም ትችት አለ፣ በውጭ ዓለም ደግሞ በከፍተኛ ሁኔታ በጥሩ አይን እየታየን አይደለም ወርቅነሽ። ዛሬ ጠቅላይ ሚኒስትሩን በተመለከተም በማውገዝ ማለት ነው ድርጊቱን ትናንት የተከሰተውን እንግዲህ አውግዘዋልኝ መሆን የለበትም ያሉበት ሁኔታ አለ። ምክንያቱም በከፍተኛ ሁኔታ እያስተችን ነው። አሁን ወደ ውስጥ ስንገባ ትናንት ሌሊት እንግዲህ ጁሊድ ይሉታል ይህንን ሰፈሩን ያልሽውን የፍልስጤማውያን ሰፈር፣ እዛ ሰፈር የሚኖሩ ፍልስጤማውያንን በጉልበት ማለት ነው ከቤታቸው ያፈናቅሏቸዋልኝ ተቆይቷል። ያ ከሆነ ያነ ጉዳዩ ፍርድ ቤት ይደርስና ለምን ይሆናል በሚል ፍርድ ቤቱ እነዚህን ቤተሰቦች ወደ ቤታቸው እንዲመለሱ ይፈቅዳል። አሁን በሚመለሱበት ጊዜ ወታደሮች ነው እንግዲህ ወደ ቦታው ወደ ቤታቸው የሚያስገባቸው። ምክንያቱም ፍራቻ አለ፣ ይሁዳውያን ከቤታችን አስወጥተውን ስንመለስ ደግሞ ሊጎዱን ይችላሉ በሚል ፍርድ ቤት የሚያዘዘው ወታደሮች አጅበው ወደ ቤታቸው እንዲያስገቧቸው ነበር። አሁን እዚህ ላይ ያጀቧቸው ወታደሮች ቁጥር በጣም አናሳ ናቸው፣ ብዙ አይደሉም። ይህ ራሱ ለምን የሚል ጥያቄ ተነስቷል። ቤታቸው እንደገቡ የተመለከቱትኝ ከአሁን በፊት ያባረሯቸው ይሁዳውያን እንዴ ለምን ይሆናል በሚል ወደ ቦታው ሲሄዱ ወታደሮች አሉ፣ ቁጥራቸው በጣም በእጅ የሚቆጠር ነው። እነዚህ ቤተሰቦች ቤት ገብተው ሲያዩ እንዴት ለምን በሚል ወዲያውኑ ስልክ ይደውሉና ለጓደኞቻቸው ተመልከች፣ ወደ 100 የሚሆኑ ይሁዳውያን ወጣቶች ወደ ቦታው ይሄዱና እነዚህም ፍልስጤማውያን እንደገና ከቤታችሁ መውጣት አለባችሁ፣ የእናንተ ቦታ አይደለም በሚል ድብድብ ይነሳል። እዛ ላይ እነሱም ተጎዱ፣ እነዚህ ፍልስጤማውያን ቤተሰቦች። ወታደሮች ደግሞ ወደ 3 የሚሆኑ ወታደሮችም የድንበር ጠባቂ ወታደሮች ናቸው። እነሱም እነዚህን ለመከላከል ሲሉ እነሱም አብረው ተጎድተዋልኝ። አሁን ይህ ሁኔታ በከፍተኛ ሁኔታ እንግዲህ ሁሉን እያነጋገረ ነው። ለምን የሚል ጥያቄ ተመልከች፣ እዚህ ላይ አሁን ፍርድ ቤት ወስኖ ወደ ቤታቸው ከተመለሱ በኋላ እንግዲህ ከቦታው እንዲወጡ ማድረግ ነው። ያ ብቻ አይደለም፣ ልክ ያን ድርጊቱን ከፈጸሙ በኋላ ማለት በጉልበት ተደባድበው የፈለጉትን ካረጉ በኋላ ሲወጡ ራሱ አጠገብ ያሉትን የተለያዩ መኪናዎችን እና ሌሎችን ቤቶችን ያቃጠሉበት ሁኔታ አለ። ይህ ሁኔታ ጠቅላይ ሚኒስትሩም ፕሬዚዳንቱም ሁሉም ማለት ይቻላል እንዴት ነው ከአንዳንዶቹ ፖለቲከኞች ውጭ ማለት የገንዘብ ሚኒስትሩም ሆነ የሀገር ውስጥ ደህንነት ጥበቃ ምክንያቱም እነሱ ሁሉም እንግዲህ በእነሱ ላይ ነው ትኩረት የሚያደርገው። እነሱ እንዲቆጣጠሩ በይበልጥ ፖሊስ ሰራዊት አለ። ፖሊስን ሰራዊት የሚያዘው የፖሊስ አዛዥ ሚኒስትር ቤንግቢር ናቸው። እነሱ ድምጻቸው ካልተሰማ እነሱ ወደ ቦታው ሲጀምር ወደዛ አጅበው የወሰዷቸው የወታደሮች ቁጥር ራሱ አናሳ በጣት የሚቆጠር ለምን ብዛት ወታደሮች አልተላኩም የሚል ጥያቄ ሁሉ ሲመጣ እነዚህ ሚኒስትሮች ስማቸው አይነሳም። እነሱ ከጀርባ አሉበት ነው የሚባል። ምክንያቱም ያን ቦታ ፍልስጤማውያንን በማስለቀቅ ይሁዳውያን ሰፈሮችን በመገንባት በእንደዚህ አይነት ሁኔታ እንግዲህ እንደ አላማ የተያዘ ሁኔታ አለ። ስለዚህ ድጋፍ የሚያገኙት ከእለት ከእለት ቁጥራቸው እየጨመረ ሄደው እነዚህ ውዳውያን አንዳንዶቹ እንደውም ሽብር ፈጣሪ ናቸው ይላሉ ይሰይሟቸዋልኝ። እና ይህ ሁኔታ እስራኤል በጥሩ አይን እያሳያት ካለም ነው የተነሳ ዛሬ ጠቅላይ ሚኒስትሩ ይህ ህግን መተላለፍ ነው እኛን አይጠቅመንም ባናሳዎቹ በጣም አክራሪዎች አጠቃላይ ያካባቢው ነዋሪዎች ዝደረ በተቆሚያል ወርቀነሽ ይሁዳና ሰማርያ ምንም እንኳን ሀገሪቱ ዕቅና ሰጥቶ ባይሆንም የይሁዳውያኖች ቁጥር 540,000 በላይ ነው። ከግማሽ ሚሊዮን በላይ ተመልከቱ። ግን 540,000 እነዚህ ነዋሪዎች አሁን አብዛኞቹ እንዲሁም ያካባቢው ነዋሪዎች ተወካይ ይሄን ድርጊትም አውግዞታል። አናሳዎቹ የሁሉንም ስም እያጠቆሩት ነው ባካቹ። ይባስ ብሎ ደግሞ ሌሎች የአውሮፓ ሀገሮችን በእኛ ላይ እና ሁኔታው በጣም እንደው እንዴት ነው እንዳዲሱ ነው ዛሬውን ሰማን እንጂ ነገ ከነገ በኋላ ምን ሰማውና ያለው ሁኔታ ነው መፍትሄ ሊሆን የሚችለው ምናልባት የመከላከያ ኃይሉን ጉዳዩን መለከተዋል። አሁን እዛ አካባቢ የመጀመሪያ ኃላፊነት ያለው መከላከያ ኃይሉ ነው። መከላከያ ኃይሉ እንደውም እነዚህንም ድርጊቱን ይፈጽም ሙተነን እነዚህ ይሁዳውያን በመያዝ በማሰር እንደውም ያለምንም ጥያቄ እስር ቤት የማስገባት የሚል ህግ አለ። እሱናው እንዲፈረድ ማድረገውታል። እስካሁን ድረስ አሁን ታስሮ የሚባል ሰምተሽ ታውቂያለሽ? በፍጹም አይሰማም። ለምንም ጥያቄ ሲመጣ
0: መከላከያ ሚኒስትሩ እንዲሰረዝ አድርገውት ነበር።
1: አልከነ እና እነዚህ ነገሮች ተደማምረው እዚህ መንግስትንም እያስተቸው ነው። ጠቅላይ ሚኒስትሩ ለምሳሌ ለምን ፖሊስ ሰራዊት የሚያዘውን በንግብሪን ሆነ ስሙት ልጅ እነሱ ለምን መልእክት አስተላልፉም? ጠቅላይ ሚኒስትሩ አሁን ዛሬ ወጣው ከማውገዝ ለምን በእነሱ ላይ ተቀምጠው ይሄን ነገር ማብረድ አለባችሁ? ምክንያቱም ወንጀሉን የሚፈጽሙት መታሰር አለባቸው። ፍራቻ ሲመጣ አሁን የማይጠይቁ ከሆነ የማይታሰሩ ከሆነ ግን እንደውም አልፎ ከዚህ አልፎ ካሁን በፊትም ድርጊቱ ያው ተደብድበዋል። የሞቱም የቆሰሉም አሉ እኮ ፍልስጤማውያን እንደውም ብዛት ያላቸው በዚህ ባሳለፈ 3 አመት ከ1000 በላይ የሚሆኑ ፍልስጤማውያን አብዛኞቹ ሽብር ፈጣሪዎች ቢሆኑም እንደ እስራኤል አመለካከት ግን አንድ ሺህ በላይ የሚሆኑ ፍልስጤማውያን በእንደዚህ አይነት ሁኔታ የሞቱበት ሁኔታ ይሁዳውያንም እንዲሁ ወደ ከስልሳ በላይ
0: ያው በሚፈጠረው ግጭት በዛም በዚህም ጉዳት አለ በሁለቱም።
1: ስለዚህ ድርጊቱ በጣም አሳሳቢ ከመሆኑ የተነሳ ከዛም አልፎ የአረብ አመፅ እነዚህ አካባቢ ያሉትን ግዛት እነሱ ያው ሁኔታውን ሲመለከቱ ምናልባት አመፅ ይፈንዳል። በእስራኤል በኩል የመከላከያ በይበልጥ ባንክሮ መንግስትን የሚጠይቀው ረባካች ሁኔታውን አረጋጉት የሚል ሁኔታ አለ። አሁንም እንዳልኩት ትልቁ ግን መጠየቅ ያለባቸው ማለት ድርጊቱን መከላከል ያለባቸው እነዚህ ያልኳቸው ሚኒስትሮች ናቸው። እነሱ ደግሞ በአይዲዮሎጂ በርዕዮተ ዓለም ቦታው ፍልስጤማውያን ለቀው የይሁዳውያን ከፍሮች እንዲገነቡ ከመሆኑ የተነሳ ጸጥ እንዴት ነው ጀሮ ዳባ አድበስ ያሉበት ሁኔታ አለ። ዛሬ ማውገዙን ሰምተናል። ነገ ከነገ በኋላ መቼም እንግዲህ አደጋ በህይወት ላይ ጉዳት ከደረሰ በእኛም በእነሱም ከደረሰ በኋላ ደግሞ የሚጠበቁ ያንን መስሎ ይተኛልና ሁኔታው እስራኤልን በጥሩ አይን እያሳየ አይደለም ወርቅነሽ?
0: አዎ አስቸጋሪ ነው። እንግዲህ እስራኤል ባለስልጣናት የተለያዩ ባለስልጣናት ድርጊቱን አውግዘዋል እንዳልከው፣ ግን ደግሞ በዚህ የኔ ሁኔታ ማይቃወሙም መሪዎች ሚኒስትሮች ስላሉ አስቸጋሪ ነው። ከዚህ ጋር ተያይዞ ጠቅላይ ሚኒስትሩ እንግዲህ ያው በቅርቡ ጥቅምት 27 ነው ምርጫውም እየደረሰ ነው። አንድ ወር ማይሞላ ጊዜ ነው የቀረው። ከምርጫውን ተከትሎ ጠላት ለማጥቃት ያስባል፣ በእኛ ላይ ጥቃት ለመፈጸም እንዳሰቡ የሚያሳዩ ምልክቶች አሉ ብለዋል ጠቅላይ ሚኒስትሩ ዛሬ። እንደው ከኛ ጋር ባትገጥሙ ይሻላችኋል የሚል የማስጠንቀቂያ መልእክትም አስተላልፈዋል። በዚህ ዙሪያ ምሽት ላይም ከካቢኔ ሚኒስትሮች ጋር እንደሚወያዩ ተገልጿል። እንዴት ነው ይሄ ነገር? ምናልባት አንዳንድ ጊዜ ተገላቢጦሽ የሆነ መልእክት የምናይበት አጋጣሚ አለ። ጥላሁን ጥቃት ይፈጽሙብናል አንዳንድ ሀገራት ተብሎ ግን እንዲሁ እስራኤል ድንገት ስታጠቃ የሚታይበት ጊዜ አለና እንደው ምን ይሄ መልእክት ምን ያዘለ ይሆን?
1: አስቀድሞ ማወቁ ትንሽ ከብዳል፣ ግን ሁለት አንተ ግምቶች አሉ ወርቅነሽ። አንደኛው ጠቅላይ ሚኒስትሩ ይህን ቃል የተናገሩትኝ ማለት ከምርጫው በፊት ከኢራን በኩል ጥቃት ሊፈጸምብን እንደሚችል ምልክት አይተናል ነው የሚሉትኝ። አንዳንድ ምልክቶችንን አሁን ምንድነው ይህንን አንዳንዶቹ ወይም ተቃዋሚ ፖለቲከኞች የሚሉት ይህን ከምርጫው ጋር ምርጫው ስለተቃረበ ምናልባት ስልጣን ላይ ያለው መንግስት በቀጣይ እንደማያሸንፍ ካወቀ ራሱ በራሱ ጊዜም ጦርነት ሊጀምር ይችላል የሚል አንዳንድ ድምጾች ይሰማሉ። ማለት የብሔራዊ ምርጫውን ለመሰረት እና ሌላ ጊዜ እንዲደረግ ለግል የፖለቲካ ጥቅም፣ ይህ አንዱ ነው። ሌላዋ ግምት በትክክል ግን የሚነገረው ልጅ ዋናው ወደ ውስጥ እንገባ አሁን ለምን ይህን ቃል ተናገሩት ለሚለው ጠቅላይ ሚኒስትር ቢንያሚን ነታንያሁ በያዝነው ሳምንት እሁድ ወደ አሚሪዮት ወደ አቡዳቢ በመሄድ ከቤንዛይድ ጋራ ከፕሬዚዳንቱ ጋር ተገናኝተው ተወያይተዋልኝ። ያው እንግዲህ በእርግጥ የሄዱበት ብዙ አመለካከቶችም ተሰጥቷል የሄዱበትን ሁኔታ ማለት አመት በሚጠየቁበት ከጥቅምት ሰባት በፊት ጠቅላይ ሚኒስትሩ ከተለያዩ ቦታ ከግብጽም ሆነ ከቤንዛይድ ራሳቸውን መረጃ ደርሷቸዋል የሚለው ሁኔታ ቤንዛይድ እንዲያስተባብል ሊጠይቁ የሚባል እንግዲህ የተነገረበት ሁኔታ ነበር። ለማንኛውም ጠቅላይ ሚኒስትሩ ይናስተባብሏል። ግን ከዚህ ጋር በዚህ ጊዜ በሄዱበት ወቅት ከቤንዛይድ ጋር ሲገናኙ ከሌላ ሀገር ከፍተኛ የጦር መኮንን ጋርም ተገናኝተዋል። ያም ከሊቢያው የጦር ኃይሎች ኢታማጆር ሹም ሳዳም ሀፍታር ይባላል። እሱ ጠቅላይ ሚኒስትሩ አቡዳቢ ከደረሱ በኋላ ከተወሰኑ ደቂቃዎች በኋላ ከሊቢያ በቀጥታ ወደዛ አውሮፕላን ያርፋልኝ። እዛ አውሮፕላን ውስጥ እንግዲህ በቀጥታ የወረደው የሊቢያው የጦር አዛዥ ነው። አሁን እሱ ምናልባት ይህን መልእክት ሰጥቶ ሊሆን ይችላል የሚል ሁኔታ አለ። አሁን ይሄ የሳዳም ሀፍተር ፍላጎቱ ምንድን ነው? ከእስራኤል ጋር ምንም አይነት የዲፕሎማሲ ግንኙነት እንደሌለ እናውቃለን። በቀጣይ ከእስራኤል ጋር መቀራረብ ፍላጎት እንዳለው ይነገራል። ሌላው በቀጣይ የሀገሪቱ ፕሬዚዳንት ሆኖ ለመመረጥ ፍላጎት ስላለው እስራኤልን መቅረብ ይፈልጋል። በእስራኤል በኩል አድርጎ ደግሞ ከአሜሪካ ጋር መገናኘት እንደውም ከአሜሪካው ምክትል ፕሬዚዳንት ጋር ለመገናኘት ፍላጎት እንዳለው እቅድ እንዳለው እና ከውጭ ጉዳይ ሚኒስትሩ ጋር ተገናኝተው እንደነበረው የሚነገር አንዳንድ ዜናዎችን ይህንን ዜና ይፋ የሚያደርገው ጣሊያን ውስጥ የሚታተም ድረገጽ ነው። እንግዲህ አልፖሊዮ የተሰኘ መጽሔት ነው ይህንን ይፋ ያደረገው። ማለት ከቦታው ጠቅላይ ሚኒስትሩ አቡዳቢ ከደረሱ በኋላ ከተወሰኑ ደቂቃዎች በኋላ የወር ያረፈው አውሮፕላን ከውስጥ የነበረው ይህንን የጦር ጄኔራል ነው በማለት አሁን ምናልባት ከሱ መልእክት ተቀብለዋል ጠቅላይ ሚኒስትሩ የሚል እንግዲህ መልእክቱ ከዛ ነው የሚባልበት ሁኔታ አለ። እንግዲህ የሊቢያው ይሄ የጦር ኤታማጆር ሹም ለራሱ ስልጣን ሲል በቀጣይ አሜሪካና እስራኤል እንድትደግፈው ፍላጎት ስላለው የሚያደርገው መቅረብ ነው። ጠቅላይ ሚኒስትሩ ደግሞ ምናልባት ይህን መረጃ ከዛ ተቀብለዋል የሚባል ጠቅላይ ሚኒስትሩ አልተናገሩ፣ ግን ሊሆን ይችላል የሚባለው እንግዲህ አንዱ ግምት ይሄ ነው። ከዚህ ጋር ተያይዞ እንዲሁም ልብ ብለሽ ከሆነ ዛሬ የመከላከያ ሚኒስትሩም እጃችን ረጅም ነው፣ ጠላቶቻችን በይበልጥ የሐማስንን የከፍተኛ ባለስልጣን በውጭ የሚገኙትን ካሉበት እንዲሁም ከተኙበት ሞተው እንዲገኙ እናደርጋለን ሲሉ የዛቱበት ሁኔታ አለ። ይህን እንደሚነገረው ከሆነ ከኳታርና ከሌሎች ሀገር የነበሩ የሐማስ ባለስልጣን አሁን ከዛ እየለቀቁ ወደ ሌላ ቦታ መደበቅ ጀምረዋል። ከእነዚህ ውስጥም ሊቢያ ውስጥም ገብተዋል ይባላል። እንግዲህ እኒህ የሊቢያው የጦር ጀኔራል ምናልባት የሰጡት መረጃ አለ ይባላል። እስራኤልም ወይም የመከላከያ ሚኒስትሩም ያን ቃል የተናገሩትኝ ሊቢያ ውስጥ ምናልባት እርምጃ ለመውሰድ እስራኤል አቅዳ ሊሆን ይችላል የሚባል ሁኔታ አለ። እንግዲህ ይሄ በግምት እና መጽሔት ምጽፉት እንደምን ነገ ከነገ በኋላ እስራኤል አንድ ቦታ ላይ እርምጃ ከወሰደች እንግዲህ ምናልባት እነዚህ ያልናቸው ነገሮች እውነትም ነው ሊሆን ይችላል። ወደፊት አይታወቅም ምን እንደሚሆን። ከወዲሁ ግን ጠቅላይ ሚኒስትሩም ሆነ የመከላከያ ሚኒስትሩ በኢራንም ሆነ እንደገና እርምጃን ወስዳለን በሚል የሐማስ ድርጅትን ባለስልጣን በተመለከተ ወደ ሊቢያ ጥቃትና የሚለው ሁኔታ ከዚህ ከፍተኛ ባለስልጣን የወሰዱት ሚስጥር ወንድ ቃል ነው የሚባል ሁኔታ አለ። እስኪ እንግዲህ ለማንኛውም ጠቅላይ ሚኒስትሩ አስቸኳይ እንዳልሽው የካቢኔ ስብሰባ በማድረግ ያው በሚገርም ሁኔታ እንዲሁም ከጠሯቸው የካቢኔ አባላት ማለት ለምሳሌ የህግና ፍትህ ሚኒስትር የጠሩበት ሁኔታ አለ። እንዲያውም መጠራት የነበረባቸው እንግብርም ሆነ ስሙትሪች አባል ደግሞ ናቸው። እነሱ አልተጠሩም ጭራሽ። የሚፈልጉ ሰዎችን ጠርተው እንግዲህ ከእነሱ ጋር እንደሚገናኙና ከዛም ሌሊቱ አካባቢ 11 ሰዓት አካባቢ የተቃዋሚው ፖለቲካ ፓርቲም ስለጠየቁ ማለት ምን የመረጃው የት መጣ ማወቅ አለብን የሚል ሁኔታ እንደገና ህግና ደንቡ በእርግጥ ከተወሰኑ ሳምንታት በፊት ስለተገናኙ ጓስገድዳቸው ጠቅላይ ሚኒስትሩ እሱን ለምነት ግን ስለተጠየቁ በላፒድ አማካኝነት ለዛም መልስ ይሰጣል ተብሎ ይጠበቃል። ለማንኛውም እንዳልኩ ሁለቱ አባባል አንዱ ከምርጫው ጋር በተያያዘ ምናልባት ያለው መንግስት እንደማይሳካለት ካወቀ ወደ ጦርነት የሚባለውን ነው የማወራሽ።
0: ያው እንግዲህ መላምቱን የተለያየ ነገር አሁን እንዳልከው ምንም አይነት ማስጠንቀቂያ የለም ጦርነት አይኖርም ያሉ ፓርቲዎች አሉ እኮ። አዎ ዝም ብለው እንደተናገሩ ጠቅላይ
1: እንደገና ያው እንደገና እንዲሁም አንዳንዶች በጣም የገረማቸው ወርቅነሽ እንዲያውም አሁን ጦርነት ቢሆን ሲጀምር ኢራን ይህንን ጦርነት ላታደርገው በራሷ ጊዜ ላታደርግ ትችላለች። ምክንያቱም ጦርነቱን አደረገችው ማለት ያለው መንግስት እንዲቀየር ፍላጎት ስላላት ኢራን ጦርነቱ ካደረገች ግን ያለውን መንግስት እንደሚጠቀም ስለምታውቅ ለምን ወደ ጦርነት ውስጥ ትገባለች የሚል ሁኔታ አለ። እንደገና ከፖለቲካው ከጨዋታው ጋር ጭራሽ ሊሄድ እንደገና ጠቅላይ ሚኒስትሩ ደግሞ ይህንን ቢያውቁ ኖሮ በእርግጥ መናገሩ ያው በትክክለኛ መረጃው ካለ ማስታወቅ አለባቸው። ግን እንደሚጠቅማቸው ጦርነቱ ምክንያቱ አሁን አንዳንድ ግምታዊ ጥናቶችን ስናይ ምናልባት ስልጣን ላይ ያለው መንግስት ላይሸንፍ ይችላል የሚባል ብዙ ነገሮች እንደገራሉ። እንደገና ራሱ ፓርቲው ስልጣን ያለው መንግስትም ወይም ደግሞ አጠቃላይ ጉሽ ነለዋለን የቀኙ የውስጥ ጥናት ያደርጋሉ። ወርቅነሽ ምን አይነት ያሸንፋሉ እነሱ ካስቀድሞ ካውቁታል ከሞላ ጎደል ምን አይነት ውጤት ሊመጣ እንደሚችል ከዛ አንጻር እንደማይሳካላቸው ካወቁ በራሳቸው ጊዜ ስልጣን ላይ ያለው መንግስት አልባ ጦርነት ለመከላከል ሲሉ ጦርነት ጀምሩና ስልጣን ይሄ ቢራው ምርጫው እንዲራዘም የማድረግ ሁኔታ ሌላው ይሄ ነገር ከሆነ ስልጣን ላይ ያለው መንግስት ሊጠቅመው ስለሚችል እንዴት ጠቅላይ ሚኒስትሩ ይሄን ነገር ሊናገሩ ቻሉ የሚል ሁሉ ብዙ ነገሮች እንደገራሉ። ለማንኛውም ወደፊት ምን ነው የሆነው በእውነትም ኢራን ከብሔራዊ ምርጫው በፊት ጥቃት ትፈጽም ይሆን? እኔ እንጃ ሳስበው አይመስለኝም። በላ በኩል ደግሞ የመከላከያ ሚኒስትሩ የተናገሩትን እስራኤል እጇ ረጅም ነው ሌላ ቦታ አድርገው ያላደረገ ሌላ ቦታ ጥቃትን ፈጽማል ያሉትን እናየው ይሆን? እነዚህ ነገሮች እንግዲህ ወደፊት ምን ነው ለማንኛውም ሚስጥሩ ግን እንደሚነገረው ከሆነ ካልኩት አንድ የሊቢያ የጦር ጄኔራል ታማጆርሹም ከሳቸው የተቀበሉት መረጃ ነው ይባላል። ነገሮች እየቆዩ ወጣሉና እንግዲህ
0: እነት ነው ጊዜ ነው እንግዲህ ፊፋም ያደርገው የእነት ነው እየቆዩ ወጣሉ። ጥላሁን እንግዲህ ካለን ጊዜ አንጻር ደስ ይላል እንዴ አይነት ውይይት መቀጠል እንችል ነበር ግን ጊዜ ስለሚገድበን ምን ይደረግ። በጣም እናመሰግናለን።
1: አመሰግናለሁ ወርቅነሽ።
0: መልካም ምሽት። እናመሰግናለን። የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ስልክ መስመራችን ላይ ወይዘሮ ሰላማ ፈረደ ትገኛለች። ወደ እሷ ነው የምናልፈው። ወይዘሮ ሰላማ ጤና ይስጥልን። ሀግሰሚያ
2: ሀግሰሚያ ሟዲም በሲምሃ ጤና ይስጥልኝ። እንደምናመሻችሁ።
0: እናመሰግናለን። እኛ ሰላም ነን። እንዴት ነው አመት በዓሉ እንዴት እያሳለፋችሁት ነው?
2: አለም አደል ምኑ ተጫውቶ ነው ተመስገን አደል። በኢትዮጵያ በስደት ሀገር እያሉ ነው ያስረዱነት አለነ። ያው ተወለድንበት ሀገር ነው እርግጥ ለሀገራችን ነው የምንለው። እዚያ እንግዳ ይመጣል እየተባለ ወደፊቱን ጨምሮ እየተሰናዳ ደቄት እየተፈጨ በጉሽጉሻ የሚመለከተው ያስቀመጥን እንዳይቸግር እንግዳ ሲመጣ መቼም በአመት ባለ እዚህ በባለ መጸለት ብዙ እንግዶች ሲመጡ ነበር በሀገራችን ለናገር እያሉ
0: ለመጠየቅ ዘመድ ለመጠየቅ።
2: አዎ። ስለዚህ ተሰልፈን ስንኖር ሲኖሩ ነበር እናቶቻችን ሚቶቻችን። እዚህ በዓሉ መሀል ደግሞ በሳልስት ብሊብሬራ ሲፈጭ ነበር። ታነሰ በዓሉ መሀል የሚያጉት ተሆነ ሲፈጭ ነበረ። አሁን እንኳ ዓለም እየሰለጠነሽ ኢትዮጵያን በሆነ መጥታ የመኪና ወፍጮ ነበረ። አሁንስ እየተፈጨነ የነበረ በመኪና እያስፈጩ
0: እንደዛ ካልሆነ በዓሉ ይከበራል ማለት ነው። አይፈጭም ችግር ያው ካላለቀ ካላነሰ።
2: አዎ ካላስገደደ የሌት ምግብ ካልሆነ አይፈጭም። ያው ሻህ ላይ የሚሰራው ክፍልም በዚያ በባሉ መሃል አይሰራም እንኳን መስራት ነውና ተተቆ ይሄ ንስራ የሚሉት አለ ሰርቶ ሳይተኮስ የቀረው እሱ ላይ ተኮስም ነውር ነው። ሁለመናው የባሉን መድረክ ይዘው ለባል ማገልገል ለባል እግዚአብሔር ጋር መተሳሰር ነው እንጂ ሌላ ነገሮች ስራዎች አይከናወኑም ነበረ። እዚህ ደግሞ ያው እንደነገሩን እንዳስለመዱን እዚህም ማለም አይደለምን ባልሆነ በዓልም አልሆነ ድቄቱ ምን ተፈጭቶ ራሴ ቤታችን አምጥተው ያኖሩልናል። አለም አይደል ገብተን ያለ ምን ችግር ኑሮት
0: እዚህ የተለየ ነው። አዎ እንዴት ነው አሁን ልዩነት አለው? በእርግጥ በጣም ለውጥ አለው። እዛ የለመዱትም እዛ አስቀድመን ስናስበው ነበር በዓሉ ሊመጣ ሲል ስሜቱ ዝግጅቱ ይላሉ። እዚህ ደግሞ እዚህ ሁሉ ነገር ስለሚገዛ ተዘጋጅቶ እዚህም የበለጠ ነው ይላል። እንግዲህ መቼም ሰው እንዳከበረው እዛም ጥሩ ነበር እዚህም ጥሩ ነው። እንደሆነ አንቺ ምን ታደርጊያለሽ በዚህ በዓል ጊዜ? ወደ ኮቴል መጠሽ ነበር ወይ ወደ ኢየሩሳሌም? ይሄ ነገር የተለመደ ነው መቼም በኛ ማህበረሰብ ዘንድ ደግሶ ማብላትና ወደ ኮቴል መምጣት በሱኮት ከሚደረጉ እንቅስቃሴዎች መካከል ያለ ነው። አንቺ መጥተሽ ነበር ደግሰሽ ጠርተሻል?
2: መጥቼ ያችን ኮቴሊቱን ይኸው ይሰራል ብለን ተስፋ የምናደርገውን ኮቴል ድንጋዩን የቀረውን ያንን ካቢቱን ለመንካት እሷ የጻድቅ ስፍራ ናተኝ የአብርሃም የከናን ሀገር ናት ተብላ እሷን ለመንካት ብዙ ሰው እየተጫጫነ ማት ሰው የሆነ ብሎ እንደዘንድሮ በጣም ሲጫጫ እንደዚህ አይቻላውቅም እና ብዙ ሰው ነበርኩ ነበርን እንጂ እንዴት አንድ ወትሯችን ሙሳይታችን ጋግረን ብዙዎች ሙሳይት ተሸክመው ይሄዱ አሉ። እኔ ሙሳይትን ተሸክሜ ያንን ጸሎቱ ሰሚያበቃ ሙሳይታችን ይዘን ያው ማኖሪያ ስፍራ የለም
0: እጃችን መሳዊቱ ለምንድን ነው መሳዊቱ የሚያዘ በጾም ነው የምትመጡ?
2: ጾም አይደለም በባለመጸለፍ በሀግ ተላልቆች ጨሰስ እንዲያስረዱንም ተላልቆች እንደሚነግሩንም በጨረቃ ባል አርብ ቀን አይጾምን በባል ቀን ግን ሙሳይት ይቆረሳል። አሁን እዚህም ሀኛው መስጊድን ማልዳ ማልዳ የሆነለት ሰው ይሄዱ ያስቆርሳሉ። ወንዶች ደግሞ አንዳንዶች የሚሰሩ ይኖራሉ በሳልስት የማይሰሩም አሉ እና ይቆረሳል ሙሳይት በየጊዜው ስለነገሩና ያንን ሙሳይት እንደ ልምዳችን ይዘን እንሄዳለን። እነሱ ባረከው ያው በልልታ በጭፈራ መቸም አይም ታሪክ ማየት ነው። ያን ቄሱ ሁላ እንደ ያለ እየዘመረ ወጣቱ ሁላ አብሮ ያው እነሱ የሚዘምሩትን እየተከተለል በልልታ በጭፈራ ወጥተን ሙሳይት ተቆረሰ። እርግጥ የሙሳይት መቆረሻ በሜት ያው ያው ቆመው ማለትና ደግሞ የሆነሽ አንዲት እንደ ድንጋይ ያለሽ ነገር አለሽ በእሷ እንግዲህ የግድ አስማምተዋቸዋል እንጂ የለም። ለዛም በደንብ ድርጅቱ ነው ለእንግዲሁ እነሱ እንግዲህ እኔ እዚህ ማውቀው ነገር የለም ቄሶች ይሰቡበት ብዬ ነው ለነሱ ተዋለሁኝ።
0: ቦታ እኮ አለ ከዛ አካባቢ ይሄ ባር ሚጽባ ምን ሲሆን የሚቀርብበት ምግብ ሰው የሚቀመጥበት የተለየ ቦታ አለ። ምናልባት አሁን በበዓሉ ምክንያት የተጣበበ ምነት እየተያዘ እንደሆነ አላውቅም እንጂ ቦታ አለ።
2: እርግጥ እኛ ቄሶችም ወጥተው አካተው ሄደጅ ወጥተው ከዚያ መሳፈሪያ አውቶቡስ መሳፈሪያ ጋር አለ አይደለ? ከዚያ ግድም ነው የሚቆርሱ ግን ውስጥ ሁነው እዚህ ሙሳይት ልምዳለን እንደ ሀገራችን እዚህ ግድም እንደነበርነበት ሙሳይት መቁረስ አለብን ብለው ባመለከቱ እንጃ ቢሚላቸው አይመስለኝም። እንግዲህ እነሱ ይጠበቃል እነሱን ተዋዋለን የምናውቃለሁ እና እንዴታ ብዙ ሰው ታሪክ እንዲያው ሀገር ሰው ያለ አይመስልም በእኛ ዘንድም ሆነ በቃሻ ተዋለም የዋ እንትን እያለ ነው እኮ እዚህ ጋር እያጋጨብኝ ነው አይኔ ያለ
0: ከልጆች ጋር ነሽ መሰለኝ ወይዘሮ
2: ሰላም አለም የዋ ምለው እኮ ባለቤቴ ነው በቃ
0: ጥሩ ነው ደስ ይላል። ይሄማ ጥሩ ነው።
2: አዎ እና እንዲያ ብለን በጣም በጣም እንዲያው ይሄ ነው ተብሎ በእነት ብዙ መጠን የሌለ አቤት ብዙ ሰው ነበር በስግደት ላይ እንዲያው እግዚአብሔር እስራኤል አምላክ ያሁላ ስግደት ያሁላ መጥዋት እንዲያው በእኛ ላይ በጅት በእስራኤል ላይ ብዙ አይናቸውን ወደኛ የሚወረውሩ በእኛ ላይ የሚያፈጡ እኛ ሀገር እንዳይኖረን ብዙዎች የሚታገሉ አሉ። የእነሱ የሚታገሉትን አይናቸውን ወደዚህ የሚያፈጠውን እነሱን ያረግበዋል ብዬ ነው የምገምተው። የተናው
0: ጸሎት
2: አቤት ታሪክ ማየት ነው።
0: ትናንት አው ብርካታ ኮሃኒም ነበር ነገ ወዲያ ሐሙስም ይኖራል ሁለት ቀን ነው የሚደረገው። ቀሳውስት ነበሩ የኞቹ
2: እንዴታ ማስ ከአው ብዙ ቄሶች ነበሩ ብዙ ይሄ ነው የማይባሉ እና እርግጥ ደግሞ ደግሞ ያልመጡት አሉ ደግሞ ይመጡ ይሆናል ወይም ደግሞ ጨምሮ እንደገና ይመጡ ይሆናል። እኔም እኮ አስባለሁ መልሽ የም ሀምሽ ለ
0: በአሳላችሁ መኪና ብዙ ሰዎች መኪና ያልተመደበላቸው እንደነበሩ በተለያየ ቦታ ነገሩኝ። በአውቶቡስ ሲጓዙ ወደ ስራ የሚመጡ ነጮች ምን አለ በጣም ብዙ መጡ የእናንተ ማኬላው ጠየቁኝ። ወደ ኮቴል ነው አብርካ ተኳሃን ይመስል ብዙዎች እንትን አሉ እና በአውቶቡስ የመጡ እንዳሉም ሰምቻለሁ። አሳ ይለላቸው
2: ይሆናል እኛ በአውቶቡስ ነው ይህና እርግጥ የእውነት አይደለ እኛ ራሳችን ባናመለክት ነው እንጂ ብናመለክት ሄይሪያው እምቢ የሚልና አይመስለኝም ነበረ። ግን ይሄ ነው ብሎ ያው እንደ ልምድ ቆጥረ ነው ዝም ብለን እያንዳንዳችን እየተሳፈርነ በቡድንም ሆነ እየተሳፈርነ ዝም ብለን ያው በልምዱ ነው የምንሄድና እንጂ በተግባር እናደርገዋለን እንሰራዋለን ይሆንናል ይሰጠናል ታለ ይሰጠነ ነበረ እኛ ነው ድክመቱ።
0: አዎ ጥሩ ነው አስቀድሞ ማሰብ ጥሩ። ምን መልእክት አስተላልፋለሽ ለህዝብ እስራኤል?
2: እንግዲህ ረጭ እስራኤል ማርናተት የምትፈስባትን ሀገር ያውልችን የመሰለሽ ሀገር ተስማምተን እንድንበላ መልካም ቃላታችን እንድንናገር ጥሩ ቃላታችን ለሰው ለማዘን የተቸገረውን ለመርዳት በገንዘብ ባይሆንልን እኮ እንኳን ባፍ አይዞህ ሚሰራውን ታለ ደግሞ ትችላለህ፣ ደከመውን ታለ ደግሞ ይሆንልኝ ማይሳካልኝ ብሎ ያሰበውን ትችላለህ፣ ይሆንልሃል፣ አይዞህ ጠንካራ ነህ ብለን ማጎልመስ፣ ሽማግሎችን ደግሞ መርዳት አይዟችሁ ማለት እንዴት ናድቡት እንድን ፍላጎታችሁ ብለን መደጎል መናገር መጠየቅ፣ ልጆቻችን ደግሞ በትምህርት አንጻር የደከመ ልጅ ታለ አንተ አትችልም አንተ አይሆንልህም እንደከማነፍ ምንድን ነው ሁለት ጊዜ እንደዚህ ነው ማለት አሁንም ባይሆንልህ በዘንድሮ ባይሆንልህ በሚመጣው ታደርገዋል። አንተ ጀግና ነህ፣ አንተ ትችላለህ፣ አንተ ብስል ነህ፣ አንተ ጎበዝ ነህ የተባባልን እንደሆነ መልካም ነገርን ይዘን ስንጓዝ ልጆቻችን ቀና ብለው እየጎለመሱ ሰው ደረሰው እየደረሱ አገሪቱን የሚመሩ እነሱ ናቸው፣ አገሪቱን የሚረከቡ እነሱ ናቸው። ዋናው ነገር ልጆቻችን ተጠባብቀን ጭራሽ በዚች ባሊቱ በባሊት ወራት ደግሞ ወዲና ወዲህ ደግሞ ግብኛ እንዳይራራጡ ታልፈነ ስፍራ እንዳይገኙ ተቆጣጥረን መልካም ነገሮች ለሰውም ቢሆን ብክላል። አሁን ስንሰማው በዚህ በዋትሳፕ ነው በቲክቶክ የሚሉት አለ ያው ይሆናል ተብሎ የማይታሰብ ንግግሮች ሲነገር በጣም ይዘገንናል፣ ያሳዝናለኝ። ይህ ሁላ ብንቆጠብ ጥሩ ነበረ። እንግዲህ እግዚአብሔር ልቦና ይስጠነ፣ ልቦና ያግባልን፣ መልካም ነገሮችን ይዘን የምንጓዝ ይሁን እያልኩ ነው የምመኘው ለአም እስራኤልን ህሊናችን ደግሞ ይጠብቅልን እነሱ እግዚአብሔር ነው የምል።
0: ጥሩ፣ በጣም እናመሰግናለን። መልካም በዓል እንኳን የዛሬ አመት በሰላም ያደርሰሽ።
2: አሜን። ያደርሰናል ያደርሰን ድግግ አድርጎ እናንተንም እናንተም እየመከራችሁን ነው ሰጠኝና ዘሮ ወርቅነሽ የምትመክሩና የወጣቶች የማዝናኛ ብላችሁ ነው የምትጀምሩት። ይሄ በጣም ኳህ ያጠነክራል።
0: በደግያው
2: ይሄ ነው ብላችሁ ሳትበክር በሳብላኖት በዝግታ በማስተዋል በእውቀት አንጻር ይሆንላችኋል የምትሉት ይሄ ትልቅ ምክር ነው እና እናመሰግናችኋል። እናንተንም ዳራባ
0: በጣም እናመሰግናለን። እኛም እሺ እናመሰግናለን። ሰላም መልካም
2: ማዲን በሲምካ
0: ዳራባ ተዳራባ። ስርጭታችን እንደቀጠለ ነው አድማጮቻችን። አሁን ደግሞ ከቄስ አብዩ መልኬ ጋር እንወያያለን። ቄስ አብዩ ስልክ መስመራችን ላይ ናቸው። ወደርሳችን ነው የምናልፈው። ጤና ይስጥልን ቄስ አብዩ፣ እንደምን አመሹ? ማዲም ለሲምካ
3: ማዲም ለሲምካ ሀግሰሚያ መልካም አመት ያርግልን። እንደምናችሁ አድማጮች፣ እናንተም የራዲዮ ሰራተኞችን በሙሉ እንኳን አደረሳችሁ እላለሁ።
0: በጣም እናመሰግናለን። እንዴት ነው አመት በዓሉ?
3: አመት በዓሉ በጣም ያማረበት ነው። በጣም ዘንድሮ በጣም ያማረበት ነው። የተከበረ ነው። ህዝቡ በጣም ወደ እግዚአብሔር ተመልሷል። ለምንል ከአመት አመት በጣም ነው ደስ የሚለው እና በጣም ያምራል። በሁሉም ነው ያማረ ነው። ትእዛዙን እየፈጸመ ነው። በቅዱስ መጽሐፍ እንደተነገረው ያው በሶፎንያስም በሕዝቅኤልም በኤርምያስም በነቢያቶች በኦሪትም እንደተነገረው በሙሉ በኢትዮጵያ የመጡ ልጆች ሙሳይትን ያቀርባሉ እንደሚለው ሙሳይት በሌላ ቦታ ስሙ አይጠራም። የሚጠራ በኛ በቤተ እስራኤል ዘንድ በኢትዮጵያ በቤተ እስራኤል ነው የሚጠራው። ያው ሳምንቱን በሙሉ ስሙንቱን በሙሉ ቀን ጠዋት እስከ ማታ ሰዓቱን በመቀባበል ሰው ይዘክራል፣ ለነፍሱ ቤዛ ያቀርባል፣ በተለያዩ አመታዎች ላይ ያቀርባል። በተለይ ዘንድሮ ደግሞ በከበረ ሁኔታ እንዳቅሙ ያቀርባል። ከሁሉ ደስ የሚለው የዘንድሮ አመት በዓል ስኮት ቅዳሜ ቀን ስለሆነ ህብረተሰቡ የቅዳሜን ቀን የሰንበትን ቀን ያለ መጠቅጠቅ ሰሞኑን በሙሉ ስናስረዳቸው ስምንቱ ቀን በሙሉ በዓል ነው። ስምንቱ ቀን በሙሉ ዝክር ይዘከርበታል። በሰንበት ቀን ቀን አትጋፉ ከጾት የተሩቅ የሆነ ሰው በግል ሰው ከመሄድ ለጸልቁ ለኮናኒ ነው ብለን ስለነገናቸው ሙላው ወይታው ግማሹ አርማታ ከባሉ መግቢያት አነገ ሁትላንት ሁት ዛሬ ነገ እስከም ይመጣው አረብ ድረስ ሰሞኑን በሙሉ ዝክር ነው ሰው ተከፋፍሎ ይሄ የሚያሳየው ምንድን ነው ሰው ወደ ነፍሱ መመለሱን መጾም መስገዱን የሚዘክር ሰው ጾምን ያውቃን የነፍሱን ቤዛ ያውቃን መሳሳትን ያውቃን ቃል ኪደን መጠበቅን ያውቃን መዘከር ሲባል በውስጡ ብዙ ሂደት አለው እና ህብረተሰቡ በዚህ መንገድ ተሰማርቶ ነው ያለ በጣም ደስ ይላል በአመት በዓሉ ማስተራይ በጾት ቤታችን ማታ ሰው እንደገባ ከኛ ጋር እንዳደረ ውሎ አድሮ ማታ ነው ወጣ የተወሰኑት ናቸው ወጡ የሚያሳየው እንግዲህ የቀድሞው የነበረው ህዝብ እንደገና ተመልሶ ተወለደ መጣ ማለት ነው እና በጣም ይሄ ደስ በተለይ ወጣቶች በሙሉ እንደቆሙ እንዳደሩ አብረው እንደዋሉ እንደሰገዱ በየም ኪፖር በስተሰሮ ሰው ይሰግዳል ሰግዶ እንዳቅሙ ነቶ ሁለት መቶ ስከሽ የሚሰግዳለ ማታ ያስመርቃል እና በፈረንጆች የሚሰግዱ አንድ ቀናል በየም ኪፖር እና ለእኛ በአባቶቻ እንደነበረ ቀድሞ ውስታት ባለማጥፋት ይህ ሁላ ፍራት የሚወስዷል እና በጣም ደስ ይላል እንግዲህ ምን ይባላል የአባቱ ቢሰጡት ህይወቱ ቢነሱት ሞቱ እንደተባለው የአባቶቻችን ስርዓት ወንድሞቻችን ቀስ በቀስ እየተመለሰ ነው ይህ አስደስታል በጣም
0: ይሄ ትልቅ ነገር ነው አዎ ወደ ያው እንግዲህ በዚህ ባለ ወደ ኢየሩሳሌም የሚመጣባቸው ባሉ ባላት መካከለ አንዱ ባለ መጸለት ወይ ሄዳስ ባል ነው ትናንት ነበር አንዱ ቀን መጣችሁ እናንተ መጣችኋል
3: አዎ ትናንት መጣን ነበር ውለን ነበር ትናንት እኮ ወንድማችን የተሻየው ነው ለመጠየቅ ነበር አንደኛ ተለፎኑ ከኔ ጃል ነበር ማላ ደሞ ትኬት አላለም ንፋሱ ምንም ድካም ነበር ያነ በመሆኑ ያው አልተገናኘንም ያው አመሰግናለሁ እሱንም እናንተ ሙላችሁ ስለያት ለአንተ ነበር ብዙ ብረተሰብ ነበር ዛሬ ደግሞ ብዙ ስለሚዘክት ለአንተና ዛሬ ደግሞ ግማሹ ነው አሁንስ ደግሞ ግማሹ ይመጣል ህብረተሰባችን በጣም የሚያስደስትና የሚያኮራ እየመጣ ነው ይሄ ነው በእግዚአብሔር ነው አምላካችሁ ቀናተኛ አምላክ ነኝ በሕጄ ብትሄዱልኝ ልሰራችሁ ላበጃችሁ አሁንም ጤና ልሰጣችሁ በረከት ሰጠኝ በጤና ቀናባችኋለሁ በበረከት ቀናባችኋለሁ በጽድቅ መንገዳችሁ ደስ ይለኛል ብሎ አምላክ ተናግሯል በአስርቱ ቃላት በሕጄ ባትሄዱ ግን ደግሞ ቀናተኛ አምላክ ነኝ አፈርሳችሁ ልቆጣችሁ አሳዳችሁ ቀናሉ አምላክና በህጉ ስለናውን እግዚአብሔር በእኛ ላይ ትልቅ ቅናት ትልቅ በረከት እንደሚያመጣ ባለሙሉ ተስፋ ነን ህብረተሰቡ ወደ እግዚአብሔር ተመልሷል ጸወታችን አምላክ ይስማን በጣም የከበረ ነበር ብዙ ህዝብ ነበረው በነጩም ብዙ ህዝብ ነበር እኛ በዘጠኝ ሳይሞላ የደረሰው ሞታው ሞልቶ በጣም ደስ የሚል ነበር የእስራኤል ህዝብ ጊብሮ በእግዚአብሔር ፊት ቁሞ ሲገኝ በአመት ሶስት ይታያላችሁ ባለ ቦታ በደብረ ጽዮን በኢየሩሳሌም በቤተ መቅደሱ እግዚአብሔር በመረጠው ቦታ መገኘት ይሄ ትልቁ አንዱ ትእዛዝ ነው እና ህብረተሰባችን ከኛ ከአሽክሎም አምስት አውቶቡስ ነው ይዘን የወጣ ነው በሌላ ሀገር የሚመጡ ሰዎች አሉ ብዙ አውቶቡስ ይዘው እና ህብረተሰቡ ስራውን ፈትቶ ወልብሮ አስፈቅዶ ነው የሚለው ዛሬ ጀምረው ለስግድ ወፈሽ የሚጠይቁ ሰዎች አሉ ለምንድን ነው ልመናውን ጸሎቱን ስግዱን ባህሉን ሃይማኖት ስለሚፈልገው ሰው በሙሉ አስቀድሞ ነው የሚያሰው ከዛሬ ጀምረው የስግድን ቀን ሁላ የሚጠይቁ ሰዎች አሉ ይህ የሚያሳየው ምንድን ነው የእግዚአብሔር ወዳጅ መሆኑን ሰው የእግዚአብሔር ህግ ልቡ ማኖሩን የእግዚአብሔር ህግ አሃድር ማይከለጽ የሆነ ብሎ እግዚአብሔር እንደተናገረው በልባችሁ መካከል አድራለሁ እንዳለ እግዚአብሔር በልባችን መካከል እያደረ ነው ህዝቡን አምላክ ይጠብቅልን እግዚአብሔር ይባረክልን ሁለት አመት ህብረተሰቡ እንደሚያውቀው ጦርነት ልጆቻችን ግን አልተመለሱም በጦርነት ላይ ያሉ በሊባኖ ያሉ በአዛኔ ያሉ በተለያዩ ሀገር ነው ያሉ እግዚአብሔር ወንድሞቻችን አምላክ ይጠብቃቸው። ሰው ሊለምን ይገባዋል። አይተነዋል ፍላጣውን ቁጣውን አይነገዋል። የስሜኑ ክፍል የዳሩሙ ክፍል ቤቱን ለቆ ተሰዱ አይተነዋል። ያን ትልቅ በሽታ አይተነዋል። ስለዚህ የእግዚአብሔር እጅ ከባድ መሆኑን ሁላችን አይተነዋል። እግዚአብሔር ልንለምን ይገባናል። ባለንበት መንገድ በዚህ ጥሩ ስራ ልንሄድ ይገባናል። ህብረተሰቡ ጥሩኛው ተቃንቶያን ጥሩኛው ተሰማርቶያን ወጣቱ ወደ ህጉ ተመልሷል። ጥሩኛው ተቃንቶያል ጥሩኛው ተሰማርቶያን በዚህ መንገድ የምንቀጥል ህጉን የምንጠብቅ እግዚአብሔር እንደተናገረው የሚጠብቀን የሚያስተካክልልን ጥላቱ የሚያስወግድልን ያደርገው እግዚአብሔር እና ህብረተሰባችን ብዙ ችግር አለ። ያ ሁላ ችግር የሚወገደው አሁንም መናናቁ ይሁላ የሚወገደው እግዚአብሔርን በማመስገን ብቻ ነው። በሌላ ነገር እንደማይሆን እናውቃለን። ቀዳሚ ሀ ለጥበብ ፈሪሃ እግዚአብሔር፣ የጥበብ መጀመሪያዋ እግዚአብሔርን መፍራት ነው እና እግዚአብሔርን ፈርተን በመልካም የምንኖር መልካም አመት ያርግልን እያልኩ ለመናዛለሁ።
0: እስኪ የእርሶን እንደው ህዝቡ የበለጠ ወደ ሃይማኖቱ ተመልሷል ብለዋል በተደጋጋሚ እና ደስ ይላል፣ ጥሩ ነገር ነው። በእናንተ ደግሞ የእርሶ ጸሎት ቤት አለ አሽቀሎን፣ ጸሎት ቤት በላይ ምንግ ተቋም እየሆነ ነው። ተማሪዎች ወጣት ልጅ ተማሪዎች እየተማሩ ነው ያለ እንደ አዳር ትምህርት ቤት ነው ሃይማኖታዊ ትምህርት። እንደው የእናንተ እንቅስቃሴ አሁን የካህናቱ እንቅስቃሴ አስተዋጽኦ ያደረገ ይመስሎታል ወደ ሃይማኖት ለመመለሱ? እንዴ እንደው የተሻለ ነገር ማየት መቻላችሁ የምታደርጉት እንቅስቃሴ ይሆን?
3: በጣም ለህብረተሰቡ እንኳን ደስ አላችሁ የሚያሰኝ ጊዜ ነው። እኛ ይህን ትምህርት ከጀመርንበት ቀን ጀምሮ ምንም እንኳ በመንግስት አንዳንድ ቢሮክራሲያዎች ቢኖሩም ህብረተሰቡ ይህን ነገር በመገደፍ በቤትም በእጅ በመስጠትም አይዟቸው እያሉ እየረዱን ነው። ተማሪዎችንም የነቁጥሩ ተማሪዎች አሉን፣ አሁንም እየመዘገብን ነው። ብዙ ተማሪዎች አሉን እና ይሄ ራሱ በዳቲ ለምሳሌ ክሞ የምድራሻዎች የምድራሻ ያሉ ሴቶች ለመዳር ህጋዊ ሆኖ ለመዳር ወደ ክባል ወደ አራት ልጆች ወደ አምስት ልጆች ሽዱ ሀርገን በመዳር እያለን ይሄ ራሱ ምንድን ነው የሚያሳየው? ቅድም አንተ ዳቲ ነህ እኔ ዳቲ ካልሆንኩ ይባል ነበር። አሁን ግን ሙላው የሃይማኖት እየፈለገው ሙላው በሙሉ የካህናቱ ከነህነት የሚሆኑትን የሃይማኖት የሚሆነውም ሁሉን እየተገናኘነ እያገናኘነ እንዲያውም ምንድን ነው የሚሉት ሴቶች እኛ ለሴቶችም ምድራሻ ያስፈልገናል ለወንዶቹ ለክህነት ትምህርት እንደከፈታችሁት ለእኛ ምድራሻ ያስፈልገናል። እኛ እንረዳለን፣ እኛ በነጣ እናገለግላለን፣ ለመብቱ እንሆናለን፣ ቦታ ያዙን እናቋቁማለን የሚሉ በጣም ሴቶች ወጣቶች ይቻ እና ይህ የሚያሳየው እንግዲህ በወንድ በልጆቻችን የክህነቱን ትምህርት ምን ያህል አንገብጋቢ እና ምን ያህል ተገዳፊ መሆኑን ህብረተሰቡ ሊገባው ይፈልጋል። ህብረተሰቡ እያወቀ ነው፣ እየረዳነ ነው፣ አሁንም እጅ እየሰደደ ነው፣ ወደፊትም ለሚረዳ አይዟችሁ እየደወለ እያለነ ነው። ትምህርቱ እየተቋቋመ በእግዚአብሔር እርዳታ አሁን በዚህ በባላቱ በሆበች ነነ ከባላቱ በኋላ ፐርሶምን እያያችሁ እየቀጠልን ነው። እንግዲህ እኛ ከዚህ ሀገር አስተምረን በመንግስት አስታውቀን ልጆቻችን የተካ እንደሆን የአባቶቻችን አላማ ህልም አልተቋረጠም። ምክንያቱም ያኔን ያሳለፉት መከራ ሰቆቃ አልተቋረጠም። ዝም ብለው አይደለም ያመጡት እንደ እኩል ደቄት በጨርቃቸው ቋጥረው አሁንም ስንት ችግር አሳልፈው እኛን ከዚህ አንድ ከማትጣጣ ቦታ አግኝቶናል። መብት ከሙላው መብት የሚከበርበት ቦታ አግኝቶናል። ስለዚህ 40 ዓመት አየነው ዘረኛም ምንም አፍጋናም እያልነ ምንም ይጠቃ። አሁን ግን አሁንም በመማር በማወቅ በማስተማር መብታችን ማስከበር ቅድታችን ነው። ቢገርማችሁ ለመጠቆም ያህል እኛ ስንመጣ ሀባድ የሚባለው ክፍል አንዳንድ ጥቂት ጎጆ ላይ ነበረቻቸው አሉ፣ አልተቋቋመም ነበር። ዛሬ ሀባድ የሚባለው የዳቲ ክፍል ዓለም በሙሉ ይዟታል በመጠንቀቅ። እኛ ደግሞ ያንን በማየት ልጆቻችን በማስተማር ገንዘባችን በማውጣት በመረዳዳት ህዝቡን በመረዳዳት ህብረተሰቡን አንተ እንዲህ ነህ አንተ እንዲህ ነህ ግን ከመጠማማት ማስተማሩና መማማሩ ይበልጣል ብዬ ነው የማምነው።
0: ነው ጥሩ መልእክት ነው ያስተላልፉት። በመጨረሻ ለህዝቡ እንግዲህ ለህዝብ እስራኤል የሚያስተላልፉት መልእክት ካለ ከባሉ ጋር ተያይዞ
3: እንግዲህ እግዚአብሔር እስራኤል ሆይ እግዚአብሔር አምላክ ይባርካችሁ፣ እግዚአብሔር ይጠብቃችሁ። እንግዲህ ባላችሁ በመልካም ይዘነዋል። የእግዚአብሔር መልአከኛ ጋር ይሁን። ህብረተሰቡ እንግዲህ በመልካሙ መንገድ ይምራን፣ መልካሙ መንገድ እንያዝ፣ እንከባበር። ቃልኪዳናችን አከብረን፣ ጓደኛውን አከብረን፣ ካህኑ ከከባብረን፣ ህዝቡ ከከባብረን። እንደገና ደግሞ በሚመጣው ያለ ብዙ ሩኩች አለ። መልካሙን ንጉስ አንግሶ በመልካም እንድንኖር፣ እግዚአብሔር እንድንፈራ፣ አምላክ እንድንጠብቅ፣ መልሰመት እንድናከብር፣ ይሄ የዳስ በዓል ሰባት ቀን በዳሶች ውስጥ እንድንቀመጥ እግዚአብሔር አዞናል። ስለዚህ ያው በመጨረሻ በመዝሙር ዘጋዋለሁ። እግዚአብሔር መልአከኛ ጋር ይሁን።
0: አሜን። እሺ።
3: እካቦ ወርጋ ግባሮ ባለ ባደዘበ ይታ ግባሮ ባለ ባደዘበ ግባሮ ባለ ባደዘበ ይታ ግባሮ ባለ ባለ መጸለት ወንድገዛ በባልከ አንተ ወኩሉ በቤትከ ወነዳየኒ ወገዮረኒ አንተ ወኩሉ በቤትከ ይትየሳ ያይቆብ ወይታሰዮ ሳየል የትቤሳ ያይቆብ ወይታሰሩ ሳየል ዋቦ መስዋይት ለእግዚአብሔር ዋብ ምጽዋት ለአምላክነ ወምህሮ ለወልድከ ወምህሮ ለወልድከ ግባላ ረሰከ ንጋ ለዝከ ንጋ ግባላ ረሰከ ንጋ ለዝከ እንሆ አሁንም ለልጅ ይህን ነገር ትነግረዋለህ። አሁንም ለራስህ አድርግ፣ ይህን ግም ጻፍ። ይህ በዓል የዘላለም በዓል ይሁንላችሁ። አሁንም አመቀዳሚ ትቁቅሙ ቅድስ አመሳም ትቁቅሙ ቅድስ ግበሩ ባለ በትብስት የደስታ በዓል ይሁንላችሁ። ሰባት ቀን በዳሶች ትቀመጣላችሁ። ድሃም ሆነ ለዳይም ሆነ ለዋውያንም ሆነ ሙላችሁ ደስ ብሏችኋል። ናለ የደስታ ዘመን ያልግልና የመልካም ዘመን ያድርግልን። ይኸው እንግዲህ በዚህ ሀገር የሚመጣው ክረምት ነው። የመልካም ክረምት፣ የመልካም ዝናብ፣ የመልካም ቸርነት የምንባጅ ያድርገን እግዚአብሔር። እስራኤል ሆይ አምላክ ይባረካችሁ፣ አምላክ ይቀድሳችሁ። ሰላምም ያምጣልን፣ ሰላምም ይበጀን፣ ሰላምም ይዘዝልን። አገሯን ዳር ደንበሯን ይጠብቅልን። የእስራኤል አምላክ ጠባቂያችን ብቻ ያድርገው። አሎ ባይድ አምላክ ያለው መልካም ዓመት ይሁንልን። ሰላም ሰላም።
0: አሜን። እናመሰግናለን። መልካም በዓል። ሰላም ምሽት ይሁን። ሰላም ሙዚቃ

የተከበራችሁ አድማጮቻችን ስርጭታችን ሊጠናቀቅ የተወሰኑ ደቂቃዎች ነው የቀሩን። አንዳንድ ያው ዘግይቶ ለሚወጡ መረጃዎች አሉ። ቆይ ያው ዘግይቶ ብሎ ከደረሱ መረጃዎች መካከል ሰሞኑን እንደሚታወቀው የተባበሩት የአረብ ኤሚሬት እና ግብጽ ትናንት በነበረው ዘገባ ደግሞ ዮርዳኖስ ብቻ አንዳንድ የአካባቢ የአረብ ሀገራት የጥቅምት ሰባቱ ጥቃት ከመድረሱ በፊት ጠቅላይ ሚኒስትር ቢንያሚን ኔታንያሁን አስጠንቅቀው ነበረ የነዚህ ሀገራት መሪዎች የሚሉ መረጃዎች ይወጣሉ። ይህ መረጃ በመጀመሪያ ሀሬጽ በተባለው ጋዜጣ ነው የወጣ ከሳምንታት በፊት እንደምናስታውሰው። እንግዲህ ለማንኛውም ጠቅላይ ሚኒስትሩ ከሰዋል ያው በስም ማጥፋት ወንጀል ነገሩ ሁሉ የተላለፈው መረጃ ከእውነት የራቀ የተሳሳተ መረጃ ነው። ስለዚህ በስም ማጥፋት ወንጀል ብለው 2,600,000 ሸቄል ጠይቀዋል። እንግዲህ ክስ ሊያቀርቡ ነው በሀሬጽ ጋዜጣ ላይ። በሀሬጽ ጋዜጣ ዘገባውን ባቀረበው ሽሎሚ አልደር እና ሩት ዩቫል ያቀናበሩት ያው እንግዲህ ዘገባውን ያቀረቡ ናቸው በሀሬጽ ጋዜጣ። በኢዶት አሮኖት ጋዜጣም እንደዚሁ ኢዶት አሮኖት ጋዜጣም ከተከሰሱት አካላት መካከል አንዱ ነው። 12ኛው ቴሌቪዥን ጣቢያ ኦሪ ምስጋብ እና ባራክ ራቢድ የተባሉ ጋዜጠኞች እንግዲህ ሌሎችም አካላት አሉ በዚህ ማጥፋት ወንጀል የተከሰሱ። ግብጽም የተባበሩት የአረብ ኤሚሬትም እንዳልነበረ አስተባብለዋል ይሄን መልእክትና ውሸት ነው ያልነበረ ያልተፈጠረ ነገር ነው በማለት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ክስ አቅርበዋል። በስም ማጥፋት ወንጀል ስማቸው ስለጠፋ እንዲካሱ የሚል ዘገባ ቀርቧል። እንግዲህ አድማጮቻችን የምሽቱ ስርጭታችን ይህን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። የቴክኒክ ባለሙያችን ዛፈር ሳሊም ነበር። ለዛፈር ምስጋና የደረሰው ወርቅነሽ እሸቴ ነኝ። ነገ ጧት 6 ሰዓት ላይ እንደገና እንገናኛለን። በያላችሁበት ሰላም የሰፈነበት ጊዜ ይሁንላችሁ። ሙአዲን ለሲምካም